0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ራስተልን ክብራትና ክብራን አድማጮቻችን እንደምን አድራችኋል? ለተሁድ ስርጭታችን ሆ ጀምረናል። ዛሬ ለቱ እንደብራን ዘመን አቆጣጣር ዮም ቤት ወይም ሪሾን ዩድክሬት በኤሉል ሄታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጣር ኦጉስት 31 2026 እንደ ኢትዮጵያ ዘመን አቆጣጣር ደግሞ ነሐሴ 25 2018 ነው። የቴክኒክ ባለሙያችን ራሚ ፊኒክስ ስቱዲዮ ተረኞች ሰጣይ ዘመንናይቸው ባይነን እንደተለመደው ስርጭታችን እስከ ጧት 7 ሰዓት ድረስ ይከተላል። በዚህ አንድ ሰዓት ስርጭት ዘናይ ነበባል ጋስቶሽ ላምባቢያንም ይዘው ቀረው ቢሉትና የስልክ ውይይቶች ኖራሉ። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይያን። አሁን ዜናውን በማልደረባይ ሰጣይ ዘመን
3: አመሰግናለሁ። አይቸው አርስተ ዜና በመጪው ጥቅምት ወር የሚካሄደውን 26ኛውን ብሔራዊ የክነሴት ምርጫ ባስመለከተ የካን ዜና ክፍል ከህዝብ ላይ ባካሄደው ግምገማ ጋዳይ ዘንኮት የሚመሩት ፓርቲ ሌሎችን ፓርቲዎች መምራቱ እንደቀጠለ ነው። የጠቅላላ ደህንነት ጥበቃው ሻባክ ለአሻር ፓርቲ ግል ጠባቂ እንዲመደብ የሚኒስትሮች ኮሚቴ አስተያየቱን ሰጠ። የቱርክ ባህር ኃይል ባለፉት ወራት የጦር ልምምድ ማድረጉን ማጠናከሩን እስራኤል ባህር ኃይል ካደረገው ክትትል ማወቁን አስታወቀ። በአሜሪካና ኢራን መካከል ግጭቱ እንደገና ገረሸ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። በመጪው ጥቅምት ወር የሚካሄደውን 26ኛውን ብሔራዊ የክነሴት ምርጫ ባስመለከተ የካን ዜና ክፍል ከህዝብ ላይ ባካሄደው ግምገማ ጋዲ አዘንኮት የሚመሩት የአሻር ፓርቲ ሌሎችን ፓርቲዎች መምራቱን እንደቀጠለ ነው። በህዝባዊ ግምገማው መሰረት ምርጫው ትላንት ቢካሄድ ኑሮ የአሻር ፓርቲ 24 የክነሴት መቀመጫዎችን ያገኝ ነበር። የሊኩድ ፓርቲ በአንጻሩ 21 የክነሴት ወንበሮችን ያገኛል። በአሻር በአሃድ ፓርቲ 14 ዲሞክራቲም 9 እስራኤል ቤቴኑ 8 ያዱታቶራ 8 ሪሽማ ምሽቴፌት 8 ኦዝማይ ወዲትና ሻስ ያንዳንዳቸው 77 አጽዮኒታ ዳቲ 5 ራም 5 ኦፌር ቪንተር የሚመሩት አምሃ እስራኤል የተሰኘው አዲስ ፓርቲ 4 የክነሴት መቀመጫዎችን ያገኙ ነበር። ባንድነት በሚሄዱ ፓርቲዎችና ጉሽ ተብሎ በሚጠራው ዘርፍ ግምገማው እንደጠቆመው ጋዳይ ዘንኮትን የሚደግፉ አካላት 55 ሲሆኑ ጠቅላይ ሚኒስትር ናታንያሁን የሚደግፉ ደግሞ 52 ናቸው። 13 ደግሞ እስራኤል አረብ ፓርቲዎች ናቸው ተብሏል። ከቀጣዩ የክነሴት ምርጫ በኋላ ማን ጠቅላይ ሚኒስትር ይሆናል ተብለው የተጠየቁት ዜጎች ሲመልሱ 40 ከመቶ ጋዳይ ዘንኮት ሲሉ 37 ከመቶ ደግሞ ቢንያሚን ናታንያሁን ደግፏል። የካን ዜና ክፍል ከካንታር ተቋም ጋር ህዝባዊ ግምገማውን ያካሄደ ሲሆን ሂደቱን የመሩት ዱዲ ሐሲድ ናቸው። ይህ በእንዲህ እንዳለ 26ኛ የክነሴት ምርጫ ሊካሄድ 2 ወራት ያክል ይቀራሉ። ፓርቲዎች የእጩ ተወዳዳሪዎችን ስም ዝርዝር እስከ መስከረም 7 ቀን 2026 ዓ.ም ድረስ ለምርጫ ቦርድ ማቅረብ አለባቸው። የጠቅላላ ደህንነት ጥበቃው ሻባክ ለአሻር ፓርቲ ሊቀመንበር የግል ጠባቂ እንዲመድብ የሚኒስትሮች ኮሚቴ አስተያየቱን ሰጠ። የሻባክ ድርጅት ጋዳይ ዘንኮትና ሌሎችን የፓርቲ መሪዎች መጠበቅ ይገባዋል በሚል ቅሬታዎች ሲቀርቡ ከቆዩ በኋላ የሚኒስትሮች ኮሚቴ የሻባክ ጉዳይ ክፍል ትላንት ባካሄደው ስብሰባ ከተወያየ በኋላ ለጋዳይ ዘንኮት ጠባቂ እንዲመደብ አስተያየቱን አቅርቧል። ካላቀባያችን ግሊኮይን ካደረሰችን ዘገባ መረዳት እንደቻል ነው ውሳኔ አስተላላፊውን ኮሚቴ የሚመሩት ሚኒስትሩ አብኪሽ ሲሆኑ የተደረሰበትን መግባባት መፍቀድ አለባቸው ተብሏል። እስራኤል ከጥቅምት 7ቱ የሽብር ጥቃት በፊት ከሐማስ ጋር ቀጥታ ውይይት አድርጋ ነበር ተባለ። እስራኤል ከሐማስ ጋር ድርድር ያካሄደችው አብራ መንግስቱና ሂዛም ሐሳይድን እንዲሁም ሁለት ጀግና ሰማታትን አዳር ጎልዲንና ያሮን ሻውልን አስከሬን ለማስመለስ ነው። ቃል አቀባያችን ግሊኮይን ካደረሰችን ዘገባ መረዳት እንደቻል ነው ውይይቱ በሻባክ ድርጅትና ሐማስ ከፍተኛ ባለስልጣናት መካከል ሲካሄድ ነበር። ጠቅላይ ሚኒስትር ናታንያሁም ጉዳዩን ያውቃሉ ተብሏል። ከስምምነት ቢደረስ በሚል ሳቤ የሚለቀቁ ሽብርተኞች ቁጥርም ተገልጾ እንደነበር ከደረሰን ዘገባ መረዳት ችለናል። የጠቅላይ ሚኒስትሩ ቢሮ በጉዳዩ ምላሽ ከመስጠት ተቆጥቧል። የቱርክ ባህር ኃይል ባለፉት ወራት የጦር ለመምድ ማድረጉን ማጠናከሩን እስራኤል ባህር ኃይል ካደረገው ክትትል ማወቁን ገለጸ። የቱርክ ባህር ኃይል በሜዲትራኒያን ባህርና እስራኤል ባህር ኃይል በሚገኝባቸው አካባቢዎች ለመምዱን አጠናክሯል ተብሏል። ቃል አቀባያችን ሮይ ሻሮን ካደረሰን ዘገባ መረዳት እንደቻል ነው የቱርክ ባህር ኃይል የጦር ለመምዱን የበለጠ ያካሄደ ያለው ከእስራኤል ጋር ግጭት በገባ በሚልሳቤ ነው ተብሏል። በእስራኤልና ቱርክ መካከል በቅርብ ጦርነት ይነሳል የሚል ግምት ባይኖርም በባህር ኃይሉ በኩል እንዲህ አይነት ግምት በሌለ ሲሆን ሁኔታው ግን አሉታዊ ተጽዕኖ ያለው ነው ተብሏል። በአሜሪካና ኢራን መካከል ግጭቱ እንደገና ገረሸ ተባለ። የኢራን አብዮታዊ ዘብ በሆርሙዝ የባሮሽ መጣከባቢ ፈንጆችን ለማጥመድ ያደረገውን ሙከራ ለማስቀረት የአሜሪካ ጦር እርምጃ መውሰዱን ተከትሎ ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የባሊስቲክ ሚሳኤሎችን መተኮሷ ተገልጿል። ሚሳኤሎቹ በአየር መቃወሚያ ተመተው ከሽፈዋል ተብሏል። ታስሚን የተሰኘው የኢራን መገናኛ አውታር እንደዘገበው አሜሪካ በኢራን ላይ ለምትወስዳቸው የጦር ጥቃቶችና የኢኮኖሚ ማዕቀቦች ዋሽንግተን ዋጋ ትከፍላለች በማለት ቴህራን አስጠንቅቃለች። የአሜሪካው የገንዘብ ሚኒስትር ስኮት ቤሴንት ሀገራቸው በኢራን ላይ ኢኮኖሚያዊ ማዕቀቡን በየጊዜው እያካበደች የምትሄድ መሆኑን አስታውቋል። ይበንዲ እንዳለ አሜሪካ በኢራን ላይ ጦርነቱን ካደሰች አሜሪካ በሌሎች ግንባሮች ጦርነቶችን ለመቋቋም ትቸገራለች የሚል ማስጠንቀቂያን የሀገሪቱ ጦር አዛዦች ለአሜሪካው የመከላከያ ሚኒስትር አቅርበዋል። በተለይ ኢራንና አሜሪካ ጦርነት ከገጠሙ ቻይና ታይዋንን በጦር ሩሲያ በአውሮፓ ሀገራት ላይ ጥቃት ብትሰነዝርና ሌሎች አሜሪካ ተቃራኒ ኃይላት ጦርነቶችን ቢያነሱ አሜሪካ በብዙ ግንባሮች ጦሯን ለማሰለፍ ትቸገራለች ብሏል። እንዲሁም አሜሪካ ያለባት የሚሳኤል መከላከያ ጥረትም ሌላ ችግር ያስከትላል የሚል ስጋት የአሜሪካ የጦር ጀነራሎች ለሀገሪቱ መከላከያ ሚኒስትር አቅርበዋል ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል፣ እስከ ሮብ ድረስም ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴል አቪቭና ሃይፋ 31፣ በኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ጽንጤ እናመሰግናለን ስለ ዜናው ነው።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ምን ይዞ ቀረበ ምሉትን እንመለከታለን። እንግዲህ እንደተለመደው አራቱም ጋዜጣ ዘፊለፊት ይገኛል። ሶስቱ ጋዜጣዎች ተራ በተራ እንመለከታቸዋለን። እያንዳንዱ የራሳቸውን ርዕስ ይዘው ወጥተዋል። በማዕሪብ ስንጀምር በተለይ በይሁዳና ሰማርያ አካባቢ ያለው ተጨባጭ ሁኔታ እጅግ በጣም አሳሳቢ እንደሆነ እየተገለጸ ያለበት ሁኔታ ነው። በዚህ ዙሪያም ፖሊስና መከላከያ ሰራዊትም እርስ በራሳቸው አንዱ አንደኛውን እየተወቃቀሱ ይገኛሉ። ምንም እንኳ ያለው ሁኔታ ሃይማኖት ተጠባቂዎች አክራሪ ሃይማኖተኞች ወደ ወታደር ተንገማም ቢሉም ቢያንስ በአሁን በተጀመረው አዲስ ወታደሮች የመመልመል ዙሪያ ወደ 500 የሚሆኑ ሃይማኖተኛ ተማሪዎች ወደ ወታደር በተሳለ ይቀጠራሉ ተብሎ ይጠበቃል። የነዳጅ ዋጋ ከሌሊት ከዛሬ ሌሊት በኋላ እጅግ በጣም የናረ መምጣቱና 1 ሊትር ነዳጅ 8 ሸቀል ከ25 ሳንቲም እንደሚሸጥ ያም እንግዲህ ለመጀመሪያ ጊዜ ውድ ከ14 ዓመት ወዲህ በማለት በሰፊ ተጽፏል። ወደ ምርጫው በመንመጣበት ሰዓት ምርጫ በተለይ በቀኙ ሪዮት ዓለም ፖለቲካ ሪዮት ዓለም ተከታዮች ከፍተኛ የሆነ ትንቅንቅ ማለት ይቻላል አለ። እንደሚታወሰው ባለፈው ሳምንት መጨረሻ ጀምረንም የጽዮን ታዳቲ ፓርቲና ኦጽማ ዩዲትን ፓርቲ ባንድ ላይ ልክ እንደባለፈው ምርጫ እንዲሄዱ ጠቅላይ ሚኒስትር ቢናሚን ናታኒያሁ የሞከሩት ሙከራ በሙሉ አልተሳካላቸውም። በዚህ ዙሪያም አዲስ ፓርቲ መቋቋሙ የሚታወስ ነው። ይህ የትናንሽ ፓርቲዎች መበታተን ኃይል ያባክናል በማለት ጠቅላይ ሚኒስትሩ በከፍተኛ ደረጃ ጥረታቸው ነው አሁንም እንደቀጠሉ ነው። ዞሮ ዞሮ ግን የኦጽማ ዩዲት ፓርቲ በቤንጊቢር በፍጹም ከበጻለል ስሞትች ከሚመረው ፓርቲ ጋር አብሬ አልሄድም በማለት አሁንም የምትርሻ ቃላቸው የሰጡ ናቸው። ትላልቅ የሃይማኖት መሪዎች የቤንጊቢርን አካሄድ አልወደዱለትም፣ አልተቀበሉትም። ማንህ እናንተ ትላልቁ ሃይማኖት መሪዎችን የማትቀበል ማትሰማ በማለት ሁሉ ያናገሩት ነው ተገልጿል። ቀደም ሲል ሰጠ አሁንም

ሰዓት መጥቶ እንዳደረሰብን በዚህ ቦታም ልክ በተለይ ነኝ ነጫጭ ቴንደር መኪናዎች በዛ የተጫኑ ይሄዱ አካባቢውን እንደሚበጠብጡና በአካባቢው አንባጓሮ እንዳለ በዚህ ዙሪያም መከላከያና ፖሊስ አንዱን ጥፋተኛ ያደረገ ይገኛል። መከላከያ እንዴት እንደኛ እናሳለፋቸው ይላል። ፖሊስ ደግሞ ለምንድን ነው እነኚህን ከመበተን ይልቅ በቁጥጥር ስር አውሮ እርምጃ የማይወሰድባቸው በማለት ግን ሁኔታው ቀላል እንዳልሆነ እየተገለጸ ይገኛል። የተኩስ አቁም ስምምነት ከተደረገ ወዲህ በተለይ በአዛ ሰርጽ 550 የሚሆኑ ሽብርተኞችን መከላከያ መግደሉን እናስተውቀዋል። ህዝቡላ ምንም እንኳ መከላከያ ሰራዊታቸው አሁንም በሊባኖስ ውስጥ ቢገኝም ካልዛው አካባቢም የህዝቡላ ታጣቂዎች እንዳልጠፉና እዛውም እንደሚጠባበቁ እየተነገረ ይገኛል። ከረስ የተናገርኩት ወደ 500 የሚሆኑ ወታደሮች አዲስ ወታደሮች በተለይ ከመከላከያ አክራሪ ሃይማኖተኞች እንደሚገቡ ዛሬና በዚህ ዙሪያም ሌሎችም እንደዚሁ እነኚህ ወደ ወታደሮች የሚገቡ ወታደሮችን ለመረበሽ እንዳይገቡ ሞራላቸውን ለመንካትም ሌሎችም ተሰብስበው ጸያፊ ቃላቶችን እንዳናቀ እንደተናገሯቸው እየተነገረ ይገኛል። በዛሬው ዕለትም በተለይ እስራኤል ከዚህ ጦርነት ወዲህ ራፋኤል የተሰኘ የሚጠራው የእስራኤል የጦር መሳሪያ ማምረቻ በከፍተኛ ደረጃ ሽያጩን በጣም እንዳሳደገው በዚህ ገጽ ላይ ይነገራል። በተለይ በዛሬው ዕለት ደግሞ ከግሪክ ጋር የተደረገው ስምምነት መሰረት ብዛት ያለ አዳዲስ መሳሪያዎችን ከእስራኤል ግሪክ እንደምትገዛና ይሄም በሁለቱ ሀገራት መካከል ያለውን ምቅር ወዳጅነት እያጠበቀው እንደሚመጣ በተለይ ራፋኤል የተሰኘው ካምፓኒ ወይም ይሄ የጦር አምራች የጦር መሳሪያ የሚያመርተው ድርጅት ገበያው በጣም እንደናረ እየተነገረ ይገኛል። አንዳንድ ከፍተኛ የአሜሪካ ባለስልጣናት አሁን ያለው ሁኔታ በተለይ በፋርስ ባህረ ሰላጤው አካባቢ ያለውን ሁኔታ አሁን ባለበት ሁኔታ ለብዙ ጊዜ መቀጠል እንደማይቻል አስቀድመው ያስጠነቀቁ እየተናገሩ ይገኛሉ። ለዛም መቻ በቃል ተብሎ ሊወሰን ያልተቻለው ጦርነት በዚህ ሁኔታ መቀጠል እንደማይችል እየተናገሩ ይገኛሉ። በሱዳን አማጽያን ወታደሮች በድብቅ እስራኤል ሀገር መጥተው የስራ ጉብኝት እንዳደረጉ የተነገረ ይገኛል። በተለይ የሱዳን አማጽያን ወታደሮች ከፍተኛ ባለስልጣኖች እስራኤል ውስጥ መጥተው እንደነበር በሰፊው የተነገረ ይገኛል። ይህ በዚህ እንዳለ በትምህርት ቤቶች ያው ትምህርት ቤት እንግዲህ በነገ 2.6 ሚሊዮን ተማሪዎች ወደ ትምህርት ገበታቸው ይመለሳሉ። በዚህ ላይም በከፍተኛ ሁኔታ በየትምህርት ቤት ውስጥ ያለው አምባጓሮ እጅግ በጣም አሳሳቢ እንደሆነ እየተነገረ ይገኛል። በተለይ ደግሞ የኢማኑ ዘለቀን ሁላችን እናስተውሳለን። በእነሱ ከተማ ውስጥ ያሉ እሱን በመግደል ከተጠረጠሩት ልጆችም ወደ ትምህርት ቤት ይመለሳሉ። ይሄም በከፍተኛ ደረጃ ወላጆች እንዴት ሊሆን ይችላል? እንደዚህ አይነት ልጅ እንዴት ወደ ትምህርት ገበታው ሊመለስ ይችላል? በመባል እንግዲህ በተለይ ወደ 10ኛ ክፍል ነው አንደኛው የሚያልፈው። ዛሬ ከሱ ጋር አብረው የሚማራሉ የተባሉት ወላጆች ልጆቻችን ወደዛ ትምህርት ቤት አንልክም በማለት አቤቱታ እያቀረቡ ነው ለከተማዋ ትምህርት ኃላፊ። ዞሮ ዞሮ ግን እነሱም ቢሆን ይህ ልጅ ሂዶ የሚማርበት ቦታ አዲስ ቦታ እየተፈለገ እንደታጣም እየተነገረ ይገኛል። በዚህ ዙሪያም ከፍተኛ ንግግርም አለው። ሀሬት በመጀመሪያ ሽፋኑ ላይ እንደጻፈው በተለይ ኢትዮጵያውያን ወጣቶች ልጆችን ወደ ፖሊስ በቁጥጥር ስር አውለው ከመቼውም ጊዜ በለጠ እንዳደገ የሚያሳይ በቁጥርም በደረጃም የሚያሳይ ይገኛል። ይህም በተለይ በአሁኑ ሰዓት በ33% ከፍ እንዳለ የተነገረ ይገኛል። ይህም እንግዲህ ወደ 71 ልጆች ከሆነ በ2022 71 ኢትዮጵያን ወጣት ልጆች በፖሊስ ቁጥጥር ስር ውለው ነበር። አሁን ግን 126 በ2025 ሲያድግ

በ2026 ደግሞ 85 የሚሆኑ ልጆች በቁጥጥር ስር ነው። ይሄ እንግዲህ ከሌላው ማህበረሰብ ጋር ሲነጻጸር በአጠቃላይ ወደ 33 እጅ የሚሆን በፖሊስ ወጣቶች ላይ ቁጥጥር ስር ሲያደርስ 13.2 ከመቶ ደግሞ እጅግ በጣም ከፍተኛ ቁጥር ያለው የኛ ወጣት ልጆች እንደሆኑ የተነገረ ይገኛል። ወደ የዲዮታሮንስን መጣም በተመሳሳይ መልኩ ምርጫውን በማስመልከት የታሉ ሴቶች በማለት በጥያቄ መልክት ያቀርባል። ይህም ዙሪያ አንድም ሴት የአንድ ፓርቲ መሪ ሆና የተመዘገበች የለችም። እንዲያውም በከፍተኛ በትላልቅ ፓርቲዎችም ሴቶች አይታዩም። እንደ ምሳሌ አድርገን ብንወስድ እንኳ የሊኩድ ፓርቲን ብንወስድ በአንድ እስከ 30 ባለው ተራ ቁጥር 3 ሴቶች ብቻ እንዳሉ እየተነገረ ይገኛል። ይህም በከፍተኛ ደረጃ መነጋገሪያ የሆነ እየመጣ ነው። አሁንም የይሁዳና ሰማርያ ተጨባጭ ሁኔታ እጅግ በጣም አሳሳቢ እንደሆነ እየተነገረ ይገኛል። ክብራትና ክብራን አድማጮቻችን፣ ከሞላ ጎደል ባጭሩ ገጾች ላንባቢያን ይዘው ቀረቡት ይህን ይመስላል።

0: የተከበራችሁ አድማጮቻችን ደሞ ከሰጠይ ጋር ትንሽ እችም እንግዲህ አይቀር
1: አው ግን ማለዳ መተሽ ይላል። እኔ ደሞ ማለዳ እንትን ማግኘት ትንሽ ምንድን ነው ይላል በአዲስ አበባ ቋንቋ ይደብረኛል።
0: አው
1: እንዴት ነው ጧቱ? እንዴት ነው
0: ጧት? ጥሩ ነው። ጥሩ ያየር ጸባይ ነው ያለው። ዝናብ ይዘንባል ብላችሁ ነበር እናንተ? ምን ነው ዝናብ ባል ነበር
1: ብለው ነበር ነው? እኛ እኮ ተብሏል ነው ምን ልል እንጂ የት ሄደ ዝናቡ ይያሉ ነው እንደም ብዙ ሰዎች። ግን አንዳንድ ቦታ ዘንባልና በነሐሴ ያልተጠበቀ ነው።
0: አዎ እየተባለ ይገኛል። ዞሮ ዞሮ እስቲ ወደ ምርጫው እንሂድ። በሆነ ሰዓት ምርጫው ኔታጅግ በጣም አነጋጋሪ የሆነና እንደው የወዴት ይሄድን የምርጫው ሁኔታ የመራጮች ጉዳይ ምን ይመስላል? አደተናንሽ ፓርቲዎች መብዛት የድምጽ መባከን ይኖራል ይላሉ። ታላልቅ ፓርቲዎች ከፍዝቅ ማለታቸውን ቀጥለዋል።
1: አዎ እንግዲህ ያንዳንዱ ፓርቲ የራሱን ወንበር ለማደላደል ነው እንግዲህ ምርጫው። ይሄ ትንንሽ ፓርቲዎች በስተዋል አንድ ላይ ብትዋሃዱ ጥሩ ነው የሚሉ ጥሪዎችን ያቀርቡ ያሉና ያንዳንዱ ፓርቲ ያው ራሱ ነው የሚጥር መጀመሪያ። ግን አሁን ቀደም ከበጋዜጦችም የተመለከትከው የሴቶች ተሳትፎ በጣም ዝቅተኛ ነው። የነገር እንደው በፓርቲ መሪ ደረጃ ይቅርና በፓርቲ አባልነት እንኳን ቁጥራቸው በጣም ዝቅተኛ ነውና የአይነት ነገር ሊታሰብበት የሚገባ ነው። እንግዲህ ፉክክሩ አሁን በህዝባዊ ግምገማ እንደምናየው በሊኩድና ያሻር ፓርቲ መካከል ነው ያለ። ነገር ግን ያው ጥቅምት 27 ቀን 2016 ዓ.ም ምረት ምርጫው ከተካሄደ በኋላ ማን ነው በእውነት ብዙ ድምጽ የሚያገኘው? እዛ በኋላስ የትኛው ፓርቲ ነው መንግስት የሚመሰርተው? የትኛው የፓርቲ መሪ ነው? አንዳንዴ ድምጹም ከፍተኛ ማግኔት ብቻ አይደለም፣ ይሄ ጉሽ የሚሉትን አይደለም
0: የሚደግፉ
1: እነሱን ማሰባሰብ የሚጠበቅብን። አሁን ካልከው ትንንሽ ፓርቲዎች አንጻር የሚደግፉን አካላት ማብዛት ያለብን ነው።
0: አዎ ጥቅሰው አሉንም ይሄ አይነት ሁኔታ እጅግ በጣም አሳሳቢ የሆነ የመጣን በተለየ ሴቶች ጉዳይ በእውነት ብዙ ትኩረት መልተሰጠበት ቦታ መልተሰጠበት ሁኔታ ነው። ይሄ የሚታሰብበት የመልካም ነው። ዞሮ ዞሮ ግን ወደዚህ ምርጫ ላይ አሁንም ቢሆን ባለፈው ሳምንትም የተናገርኩት ሁኔታ አለ። አንዱ ፓርቲ አንዱን መጣል፣ እኔ ከእንትና ጋር አልሄድም፣ እኔ ከእንትና ጋር አልገባም የሚለው ነገር ብዙ ወጋ የሚያስከፍለን ነው። ምክንያቱም በተደጋጋሚም ወደ ምርጫ ልንሄድበት የሚያስችል ሁኔታ ነው ያለ። አሁን ሁሉም ቢሆን የቀኝና የግራ ክንፍ ፖለቲከኞችን ስንመለከት አሁን ባለው ሁኔታ ማንኛውም ቡድን መንግስት የማዋቀር ኃይል የለውም። መንግስት የማዋቀር ሊያዋቅር የሚችልበት ድምፅ አይቀበልም። ዞሮ ዞሮ እንደገና ምርጫ መሄድ አለበዛ ትላልቅ ፓርቲዎችም ያም ሆነ ያም ሁሉም ባንድ ላይ ተዋህደው የሚራመዱበት መንገድ ካልተፈጠረ በስተቀር ያለውን አቋማቸውን ካልቀየሩ በስተቀር አሁንም ብዙ ዋጋ እንደሚያስከፍለን ነው ሰጠኝ።
1: አዎ እስኪ እንግዲህ እናያለን። ምን ቢቃጠሩ ደረሰ ቀኑ ነው እንግዲህ አንድ ሳምንት በኋላ በትክክል ማን ከማን ጋር ሲዋህዳል፣ እነማን ናቸው በየትኛው ፓርቲ አንደኛ ሁለተኛ ሶስተኛ የሚሆኑ የሚሉት አሁን በሊኩድም ገና ቦታ ያልተሰጣቸው አካላት አሉ፣ በሌሎችም ውህደት ይፈጥራሉ የሚባሉ አሉ። እንመለከተዋለን፣ እናየዋለን። ሌላው የይሁዳና ሰማርያ ጉዳይ አነጋጋሪ እንደሆነ ነው። እስራኤልንም በዓለም አቀፍ ደረጃ እያስወቀሰ ነው ይባላል እና እዛ አካባቢ ያለው ሁኔታ እንዴት ተመለከትከው? አይቸው
0: ሰጠ። አሁንም ቢሆን ጠቅላይ ሚኒስትሩ ብያምናተነውን በዚህ ዙሪያም የተናገሩበት ሁኔታ አለ። እኔ የይሁዳና ሰማርያን ማጠናከር ፈልጋለሁ፣ ግን የተወሰኑ ግለሰቦች ግን ያን ነገር እንዳይሆን ጥረት እያደረጉ ነው በማለት የተናገሩበት ሁኔታም አለ። የዚህ አይነት ሁኔታ የዚህ አይነቱ ጉዳይ በምንም ተአምር የሚጠቅመን ጉዳይ የለም። እዚህ ለኛ እንደ ሀገርም እንደ ማህበረሰብም እየጠቀመን አይደለም ያለበትኝ ሁኔታና እነኚህ ማና በማን አለብኝነት እየሄዱ የሚሰሩትኝ ስራ ያኛውን ክፍል የመረበሹን የመበጥበጡን ሁኔታ ሰላም መንሳትን ሁኔታ ዞረ ዞረን እዚች ሀገር ወደድንም ጠላንም እነሱም እኛም እየኖር ነው ያለንበትኝ። ማንም ተፈናቅሎ ሊሄድ የማይችልበት ሁኔታ ነው ያለ። ስለዚህ ቢቻል አንድ ሆኖ የምንሄድበትን ቢመረጥ መልካም ነው። ባይሆን ደግሞ አንተ ማድረስብኝ ማልደርስብህም የሚባል ሁኔታ ቢሆን ዞሮ ዞሮ እኔ እነሱን እስካልተቀበሉ ድረስ እነሱ እኔንም እስካልተቀበሉ ድረስ ልክ ሁለት ጎረቤት አማቾች ግጭት የሚመስል ሁኔታ ነው የምናየው እና እዚህ በጣም አስቸጋሪ ሁኔታ ነው ሰጠኝ።
1: ህግን ማስከበር ያለበት መንግስት ነው። መንግስት በቸልታ ማየት የለበትም። ደግሞ በመግለጫ ብቻ አይደለም እርምጃ መውሰድ ያስፈልጋል። አሁን ባለፈው ቀናት ችግር የፈጠሩ ይሁዳን ተብለው ከተጠረጠሩት የተያዘ የለም ነው የተባለ ያለው። እንትላንትና ምሽትም በካን የቀረበው የተያዙ የለም። እንደዛ ሆኖ ችግር ፈጥረው ሰዎች ቤት ውስጥ ገብተው መያዝ አለመቻላቸው ራሱም ያሳዝን ነውና ጠበቅ ያለ እርምጃ መውሰድ ያስፈልጋል።
0: ፖሊስና መከላከያ ሰራዊት ራስ በራሳቸው የተወነጃጀሉ ይገኛሉ። አንተን ይባባሉ። ይሄን የሚያሳየው ደግሞ ምንድነው ያ አካባቢ ይሁዳና ሰማራካዊ ወታደራዊ ግዛት ነው። መንግስት እዛ አካባቢ ሄዶ የማስተዳደር
1: በነገራችን ላይ የመከላከያ ሚኒስተር እስራኤል ካጽ በይሁዳና ሰማርያ ችግር የሚፈጥሩ ሰዎችን ለመታገል ወይም ደግሞ ለመግታት የሚያስችል እቅድ የመከላከያ ሰራዊቱ እንዲረድፍ ሁለት ሳምንት ጊዜ የሰጠው ሁለት ሳምንቱም እየተጠናቀቀ እንደሆነ እየተገለጸ ነው። ግን ብዙ ጊዜ ያው የሀገር መከላከያ ሰራዊት ደህንነት ድንበር ማስከበር ጠላትን መከላከል ነውና ህዝቡን ሊታገል የሚችሉት የወሰን ጠባቂ ፖሊሶች ስለሆኑ እነሱን በብዛት ማሰማራትና እነሱ ችግሩን እንዲፈቱ የማድረግ አስተያየትም እየቀረበ እንዳለ ተገልጿል።
0: እንግዲህ እስከ ወደፊት የምናየው ጉዳይ ነው።
1: ጥሩ። ቱርክና እስራኤል አሁንም እየተፈታተኑ ነው ማለት ይቻላል። በተለይ የቱርክ ባህር ኃይል ልምምድ እያደረገ ነው ዘገባዎች ሰምተናል። እስራኤልም ሁኔታውን እየተከታተለች ነው እና እንደው ጸብ ያለሽ በዳቦ እያለች ነው ቱርክ። እንዴት ነው
0: ምንድን ነው የሚባል ወዳጅ ሲያረጅ በጓሮ ይሄዳል ነው ምናምን የሚባል አባባል አለ እና
1: እንዳንተ
0: በጣም ልልህ ነበር ግን ያው ተቀድመኛል። ያው እኔ ማለት ነው አልተሳሳትክም። በጣም በሚገርም ሁኔታ ከአሁን በፊት እኮ ቱርክና እስራኤል ይቅርታ ስልኬ ምንድን ነው አንተ ነካክተው ነው እኮ ቱርክና እስራኤል በሚገርም ሁኔታ አብረው በአንድ ላይ እኮ ጥሩ ወዳጃሞች ሀገር የነበሩ ናቸው። በአንድ ላይም ወታደራዊ ልምምዶችን ሲያደርጉ የነበሩ ናቸው። በአሁኑ ሰዓት ግን ነገሮች ተቀየሩና ቱርክና እስራኤል እንደውም ወደ ጦርነት ሊያስገባያቸው የሚችል ብዙ ጉዳዮች እየተፈጠሩ ነው። ቱርክም ወደዚህ እስራኤልን በዓለም አቀፍ ደረጃ እስራኤልን በማውገዝ ላይ ትገኛለች። አሁንም በዚህ እግሯን ለመርገጥም እየሞከረች ነው። ባዛም ይሁን በሶሪያ በኩል ወደኛ ለመጠጋት ፍላጎት አላትና በቃ አትንኩን ማን አለብኝ የማለት አንድ ቀን እስኪ ንኩኝና እስኪ ንገሩኝ በቃ የሆነ ነገር አድርጉኝና አሳያችኋለሁ የማለት ዛቻ መሳይ ሁኔታ ነው ያለና ይህ ሁኔታ በዲፕሎማሲያዊ መንገድ መግታት የማይቻልበት ካለ ወደፊት ከኢራን የባሰ
1: በጣም
0: ኢሙት ንዩታል በኢብራይስ ግጭት ጦርነት ሊፈጠር ይችላል አሁን ባለበት ሁኔታ ከሄደ።
1: እኔ እንደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ አሜሪካ በዲፕሎማሲያዊ መንገድ በተለይ እስራኤልን በተመለከተ ጥሩ ነገር እያሳየች ነው ብዬ አላስብም። ለምን ብትል አሁን ቱርክ የአሜሪካ ወዳጅ ናት፣ እስራኤልም የአሜሪካ የቃል ኪዳን ወዳጅ ሀገር ነች እና ሁለቱን አቀራርበው እንኳን ችግሩ እንዲፈታ አላደረጉም። ግጭቶች ሲፈጠሩ እነዛ ግጭቶች እየሰፉ ነው የሚሄዱ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያላቸው ዲፕሎማሲ አካሄድ በእስራኤል በኩል ነገሮችን እየጀመሩ ነው የተወላት ለእስራኤል በጣም አደገኛ ነው ብዬ ነው ማስበው። የቱርክ አሁን ከጋዛ አሸባሪ ፍልስጤማን ድርጅቶች ጋር ከተጨመረ ከሂዝበላ ጋር ከኢራን ጋር ቱርክ ከተጨመረች በእውነት ለእስራኤል ወደፊት ፈታኝ ነው እና ይህን ነገር በዲፕሎማሲያዊ መንገድ ቢያንስ ቱርክን አቅርበህ ሌሎችን ጠላቶችን ማራቅ መቻል ያስፈልጋል እንጂ ጠላት ባበዛህ ቁጥር አንድ ላይ ይሆናሉ። በተለይ ደግሞ አሁን አሜሪካውያን በኢራን ላይ ያላቸው የበላይነት ብዙም ባልተረጋገጠበት ሁኔታ ችግር ነው ብዬ ነው ማስብ እና ዲፕሎማሲያዊ መንገዱን መምረጡ ጥሩ ነው። በጦርነት የሚፈታ ነገር ያለ መስሎ አይታየኝም። ጋዛም 3 ዓመት እየሆነን ነው። የደቡብ ሊባኖስ ጉዳይም ያለ የኢራንም ጉዳይ እስካሁን አልተፈታም እና ዲፕሎማሲያዊ መንገዱን የበለጠ ቢሰራበት መልካም ነው።
0: አዎ የግድ ይላል። አለበለዚያ ግን የሚጠብቀን ጥሩ አይደለም ጥሩ ላይሆን ይችላል እንደምናየው ከሆነ አሁን ያው ወደ ሰላሙ ይልቅ ወደ ጦርነቱ የሚወስዱን ብዙ ክፍተቶች እየተሰደሩ ነው እንደምናስተውሰው ባለፈው ሳምንት እስራኤል መከላከያ በሶሪያ ድንበር ድረስ በመሄድ ጥቃት ያደረሰበት ሁኔታ አለ ይሄም ቢሆን ካሁን በፊት ከቱርክ ጋር በቀጥታ ሊያጋጨን የሚችል ክስተትም ነበር ብቻ ወደፊት እንደዚህ አይነት ነገሮች በዚህ ሁኔታ ከቀጠለ ሁኔታው ጥሩ እንደማይሆን ነው ከቱርክ ጋር የነበረው ግንኙነታችን እንግዲህ እየወረደ መጣ ተስተዋስ ከሆነ ማርማራ የተሰኘ መርከብ በዛ ነው ሁሉ ነገር የተጀመረው
1: አዎ በማርማራ በጣም ተባባሰ እንጂ የቱርኩ ፕሬዝዳንት ከቅርብ ዓመታት ወዲህ የፍልስጤማን ደጋፊ ነኝ እስራኤል ፍልስጤማንን ትጎዳለች በሚል ነው ይሄን ሁሉ ነገር ወዳጅነቱን ሊያፈራረሱትና ምናልባት እሳቸው ቢቀየሩ ጥሩ ነገር ሊመጣ ይችላል ብለን እናስባለንና አንዳንድ ጊዜ አንዳንድ መሪዎች በጣም በስልጣን በቆዩ ሰዓት የሚያደርጉትን ያሳጣቸዋልና እንዴው እንዲህ አይነት ነገር ቢታሰብበት መልካም ነው
0: እነት ነው
1: አሜሪካና ኢራን ግጭትም ለሊቱን አገርሽቷል አሜሪካ በሆርሙዝ አካባቢ ኢራንን ይዞታዎች አጥቅታለች እንዲሁም ደግሞ ኢራን ደግሞ ወደ ዮርዳኖስ ተኩሳለች እየተባለ ነው
0: አሜሪካ እንደምታሰወሰው ባለፈው ሳምንት የሆርሙዝ ወሽመጥ ባህር ወሽመጥ አጽድቻለሁ ከነበሩት ከተቀበሉት ፈንጂ በቁጥጥር ስር ነው ያለው ካሁን በኋላ ማንኛውም መርከቦች በነጻነት ይችላሉ በማለት የተናገሩበት ክስተት ነበር አሁን ይሄ ግጭት እንግዲህ ካንድ ወር በላይ ሊሆን ነው አሜሪካ ጥቃት ካቆመች በአየር ላይም በሚሳኤልም ጥቃት ካቆመች ግን አሁን እንደገና ኢራን ይህንን የባህሮች በድጋሚ ለመዝጋት ፈንጆችን በመጥመድ ላይ ያለች ነው በማለት ሰበብ በትናንትና ሁለት ያን ያህል ትናንት ማለት ካልችልም ከሁለት ሰዓት በፊት እንደዛ አካባቢ ነው ጥቃት ያደረሰችው ሆኖም ግን ኢራኖችም ጠላት እያሉ የሚጠሯትን ሀገር አንጥራ አንተዋትም እናሳያታለን ሲሉ ነበር መልሳለን ሲሉ ነበር ያው እንደተናገርከውም ወደ ዮርዳኖስ ከሚገኘው የወደ አሜሪካን ካምፕ ወደ 9 የሚሆኑ ሚሳኤሎችን አስወንጭፋለች እነሱንም ባየር ላይ ማክሸፍ ችለዋል ዮርዳኖሶች ነገር ግን እቺ ነገር ጠጋ ማለት ብዙም እንትን ምን ነገር የለው ምናልባት ይሄ ሁኔታ ልማት ያልተሰጠበት ሁኔታ እንደዚህ
1: በጣም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያሰማቸው ንግግሮች እንደውም እሳቸው እንዲናቁ አሜሪካንም እንድትናቅ ያደረገ ነው ወይ ደግሞ ምታደርግ ከሆነ አድርግ
0: ሳትፎክር ነው
1: አዎ ሳትፎክር እንደ እስራኤል አሁን እስራኤል ብዙ እርምጃ ስትወስድ አትፎክርም አጠቃቸዋለሁ አትልም በአደባባይ ጦሯን አታሳይም ግን ከፎከርክ በኋላ ደግሞ ማድረግ አለብህ አሁን ኢራናውያን የትራምፕን ባህሪ ለምደውታል ማለት ይቻላል አይደናገጡም በኢኮኖሚው ማቀበም አይደናገጡም ለምን እነ ቻይና እነ ሩሲያ በጎናሉና ኢራንንም በሙሉ ማቀብ ጥለህ ምታስቀረው ነገር አይደለም ታዳክማቸው ትችላለህ ነገር ግን ደካማ ነው ስትል ጠላት ሆነው እንዳይወጡ የሰሜን ኮሪያን ሁኔታም እናስተውሳለን ሰሜን ኮሪያም እንደዚህ ማቀብ የተጣለ የኒውክሌር ፕሮግራም ማካሄድ የለባችሁም እየተባለ ነው የኒውክሌር ጦር መሳሪያ ባለቤት ሆኖ አሁን ማንም ማይነካቸው ይሆኑና በጣም በትኩረት በንቃት መከታተል ያለበ ዙሮ ኢራናውያን አሜሪካን እንደው በሚሳኤል የሚፎካከሯት አይደሉም ወይ ደግሞ ወደ አሜሪካ ግዛት ተኩሰው አሜሪካን ያጠቃሉ የሚል ብዙ እምነት የለኝም በእኔ በኩል ግን ለእስራኤል ነው ሰበቡ
0: እስራኤል ነው ሰበብ የሚሆነው አሜሪካ ዞሮ ዞሮ የዓለም አስተዳዳሪ ነኝ ወይም በዓለም ሀያል ሀገር አሜሪካ ነች ያን ነገርም ለማስጠበቅ የአሜሪካ አሁን የምትወስደው እርምጃ የወደፊቱን የዓለም እጣ ፈንታም ይወስናል ብዬ ነው የምገምተው እንደኔ አመለካከት ምክንያቱም ቻይና በተለይ ቻይና ዝም ብላ እየተመለከተች አይደለም በጎኑና የምትመለከተዋለች እሱ የራሷም የቤቷም ችግርም አለ ከታይዋን
1: እንደ ሰሞኑን ተመልክተህ ከሆነ በኢትዮጵያ እርግጥ እኔ ብዙም መደግፈውን የቦክስ ውድድር ይሄ የጁዶ ውድድር ነበረ የስፖርታዊ ውድድር እና ጆኒ እና ሴዶ የሚባሉ እና ሴዶ የሚባለው በጣም ይፎክር ነበር እንደዚህ ያረገዋለሁ ሰብረዋለሁ አጠቀዋለሁ እዛ በኋላ ወደ ውድድር ሲገቡ
0: በአንድ ዙር
1: ተሸን እንደዛ አይነት ነገር እንዳይመጣ በጣም ጥንቃቄ ሊኖር ይገባል ነው ጥሩ ነገር ያምጣልን
0: እናስበክናለን። እሺ።

0: Aicho, dih, ya selkung itu menakai debat saat no memeras nak oma konen basel kemas maracin di genyali itu terus saat afiat cino enak setelan dah menadark.
1: Enak setelan sampai dia oma aicho kerjaan ada macam bermulu esra bal darwoc dah menadaracu.
0: Danan. Aicho memeras nak oma lauk oma lantai atau awak umde.
1: Bujuk je selain mai dah mulai awak.
0: Selamana sanuj.
1: Selamana sanuk.
0: Serung di temer tadi jamar namun bi kataru dar resak anu no naga maskara mandik an temer tadi jamar no ya lozuk jitin di tanau minyak fad legal.
1: Kem bama jamar abat ama masak ginal loh in telukun ya bagi araf te ingri besalam kulat cinem lejo calun. Telalik, wala jocha, cina melik jocha, allahju, mata kalai, betul sebab ini bagi araf tu bersalamat allahfo, nampak nak ulat anten dalkau, ia le manam cikir temurtibetu, temurtikafat ala diswamat, na lahulum tamarohci, kuan dasyalahju, wala jocha mula temurtibetu, mata kalai, Israel ager, kuan dasyalahju nampalo. Kerana kita itu mertabat takafat atau emli kafat nasib bal, bezung zainya menurut atau ke nikerta, kami kaza zoon ageroci, nazi kos kahono ageroci, gar bezung zain nasal falan na, yelijocin semeta cion, bezi naza sambatau andola toriakil. Budaya termurtibet lima lalu susiono ia semet malu awat liget macam itu jalan ni alam malu se malfal lagi, tapi indah zainah tenna dola ji kazzalai tukurat marak asfal lagi no biya sebalo na lejo cina zegai itu budaya termurtibet mau sadu madrasu jigwetam asfal lagi no engkiri bana golat.
2: Nak awal zilai. Abzanyong gizenya tukurat menadirgaw bawla joj chlayno. Wala joj bimnayna tulitano lijojjun tankabakabaw na yaw asbal lagi unnagar sattaw giddim yawla jhala finnat bihunim wada timirtibit indihidu madrig. Timirtibitus minihal zigidju naw. Betalay bahunu saat ambagwarro batam yebizzabbet bemettabbis saat minihal timirtibitu zigidju naw hinn addis amet lamakfad kabal lafu amet yitamaro nagar allawwey.
1: Kena nanti nahu engkau itu murtabat ya wala joist temaru cinta mizegah jutulu itu murtabat mizegah jal memramu cina skadumu kerana segitu tinggi aderku kini nanti daragal bezona guru cinti targau itu murt temaru cinta makabel dalabaco amatun dejemro macara sen dalabaco bezulu kerana segitu tinggi daragal na ken itu murtabatum. Irasiona kerana segitut maragim kita tahu na, tamario cin matetau kabel acuallo hiya milo bicara sayon, kama tunjat belau na ungri salam nata cew dehan nata cew, endekena emi sama cew semet ungri bermacam mario cew saman tekanat tamario c, buzu semet tashakmau na wuda zamiru tena memeran merasu temertwetum. Kalau jocok arti gena ni lekan dah distandan deh, tanafaf ko ulat tengah degmo, bagua danyu, bezu challenge alibat gunungnat nomiono na, in tiom cipiot malatmi amatun minligat mani cilan deh tadergen nom nalfe milon, tumertwet mengizin dehon, bayyalah tu iya masyashal ukunetah jenya sayal, bergit saunan. Kerja itu mertabat ya Allah, memeranam biayohon, direktorum, tamarium, yesaulijno, yesaulijdamu, hasabu, semmetu, allum, yaitulah yaitulahana, yaitulah yucikroch, fatru yucilalu, nanyan cikroch dagmo yau, saunanamna, indasau, yaman fatabatununeta, skadimo, zikijiti deragal, bayamatum zikijiti deragal gin, cikrochu mengzem biayon yau. Andandai fattaralu malatno.
0: Awan dih naga adisametno. ልጆች አንዳንዶች አምና ከነበሩበት ትምህርት ቤት ወይም ለህፃናት ይሄዳሉ ለአንዳንዶች ደግሞ አዳዲስ ትምህርት ቤትም አዳዲስ ለህፃናትም ያጋጥማቸዋልና በዚህ ሰዓት እንዲለምዱ ከወላጆች ምን ይጠበቃል?
1: አዎ እንግዲህ ወላጆች ምንጊዜም ቢሆን ቅድምም እንዳልነው ነው ሁሉም ነገር ወላጆች ናቸው። ወላጆች ለልጆቻቸው 100% ኃላፊነት አለባቸው። የፈለገ ቢሆን ልጁ ደካማ ቢሆን ጠንካራ ቢሆን ስሜታዊ ቢሆን ሁሉንም ቢሆን ወላጅ አስፈላጊውን ቅድመ ሁኔታዎችን ሊያስተካክል ይገባዋል። እንዳልከው በየአመቱ ተማሪዎች አዲስ የሚጀምሩት ምዕራፍ አላቸው። ለምሳሌ ከማውኒዮም ወደ ትሮምጋን ይገባሉ፣ ከትሮምጋን ወደ ጋንሆባ ይገባሉ፣ ከዛም ወደ አንደኛ ደረጃ ትምህርት ቤት፣ ከዛም ወደ መለስተኛ እና አጠቃላይ ይገባሉ። ሁልጊዜ በየአመቱ ልጆች ከደረጃ ወደ ደረጃ ከፍ በሚሉበት ሰዓት ያለነሱ ትልቅ ቻሌንጅ ነው፣ ከባድ ነገር ነውና ወላጆች ለዚህ ቅድመ ዝግጅት ከልጆች ጋር ማድረግ ይኖርባቸዋል። ልጆችን ስሜታቸውን ማማከር፣ መነጋገር፣ አይዞ ማለት በመጀመሪያው ደረጃ ልጁ ጥሩ ውጤት እንዲያመጣ በዚህ አመት በጭንቅላቱ ሸክም ከማሸከም ይልቅ ልጁ በጥሩ ሁኔታ ጀምሮ ከዛ ቀስ እያለ ትምህርቱንም እንዲያጠናክር የማድረግ ሂደት በወላጆች ያስፈልጋል፣ በመምህራንም ያስፈልጋል ማለት ነው። እና ልጆችን የመቀበል እንግዲህ ሁሉም ነው አካባቢው ከዘበኛው ጀምሮ ልጆች ወደ ትምህርት ቤት ሲገቡ ከዘበኛው ጀምሮ እስከ ሁሉም ልጆችን በሰላም የመቀበል እና ስሜታቸው የማይጎዳበትን ሁኔታ መፈለጉ አስፈላጊ ነው። እንደ ወላጅ እንደ ትምህርት ቤት እንደ ሁሉም እንደ አካባቢ
2: እዝላንድ የተነገርከው ነገር አለ ስነቀው ልጆችን መጀመሪያ ላይ ወላጆች ያው ጥሩ ውጤት እንዲያመጡ በሚገፋፋና ጫና የማድረግ ይሄ አይነት ሁኔታ ገደብ ሊኖረው ይገባል ወይ? ለልጆች ምን ነው ነገር ከትምህርት ጥሩ ውጤት እንዲያገኙ ጫና ከማድረጉ ይልቅም ወይም ጎን ለጎን እንደ ስነ ምግባርንም የማስተማሩ የምንናገሩ ሁኔታ እንዴት ያለ ይሄን
1: የነውናት ነው። እንግዲህ ወላጆች ሆም ብለው አይደለም ያን ነገር የሚሉት ምንጊዜም ልጆች የተሳካ ውጤትና ጥሩ ህይወት እንዲኖራቸው በማሰብ ፈልገው የሚናገሩት ነው። ግን ይዞት የሚመጣውን መዘዝ በልጁ ላይ የሚያሳርፈውን ጫና ቢረዱትም ግን ከትምህርት ጋር ጠንካራ ሆኖ አይዞ ብሎ የሚለው ከወላጅ እንደ ወላጅ እንደ ተለምዶም የሚነገሩ ነገሮች ናቸው። ግን በልጁ ላይ የሚፈጥሩት ተጽዕኖ በጣም ከባድ ነው። ስለዚህ በትምህርቱ ላይ ከማንትን ትኩረት ከማድረግ ደህንነቱን በራሱ እንዲተማመን ከዚህም በፊት እንደተነጋገር ነው ደስ ብሎት ወደ ትምህርት ቤት እንዲሄድ ደስ ብሎት እንዲነሳ ከቤት ፈገግ ብሎ እንዲወጣ ወደ ቤቱ ሲመለስ ደስ ብሎት እንዲመለስ የማድረግ ስሜቱን የማይጎዳበትን ሁኔታ ስሜቱን የመጠበቅ ሁኔታ እንደነዚህ መልካም ቃላቶች አይዞ የኔ ልጅ ምንም ችግር የለም ከጎነነን እያሉ እንደነዚህ አይነት አበረታች የሆኑ ነገሮችን በዚህ አመት እንደዚህ ሆነ እንትን መሆን አለብህ እጠብቃለሁ ከአንተ ብዙ ነገር አጥንተ ምን ብለህ እያሉ ካለው ጫና ላይ ሌላ ጫና መፍጠር እንዳይመቸው ያደርገዋልና ወደ ትምህርቱ ሳይሆን ይሄ የተጫነበትን ከባድ ኃላፊነት እንዴት እንደሚወጣው ጭንቀትና ሐሳብ ስለሚገጥመው በዚህ ጊዜ ልጁ ከትምህርቱም ብዙም አይገፋበትም። እሱም ደስተኛ ላይሆን ይችላል። ከዛም የተለያዩ የጸባይ መለዋወጥ ይመጣሉ በትምህርት ቤት። ልጁ ያላሰበው ደረጃ ያላሰበው ሁኔታ ውስጥ ሊገባ ይችላል ማለት ነው። እና ወላጆችም በዚህ ጊዜ ያው ከትምህርት ቤት ጋር ተባብሮ በመስራት ፋንታ ልክ ምዑራቡት በሚሆንበት ፋንታ ሄታርቡት በማድረግ ጣልቃ በመግባት ልጅን እንደዚህ ሆነ እንደዚያ ሆነ የሆነ ያል ተፈልገ ነገር ሊፈጠር ይችላል ጥሩ ያልሆነ ነገር ማለት ነው ያንደውን እንግዲህ ትምርት ቤቱም ወላጆችም ልጆችም የምሽላሽ የሚባለው ሶስት ጎን መናበብ አለባቸውና መተባበር አለባቸው መግባባት አለባቸው ለመግባባት እንግዲህ ጥሩን ቲክሾሬት ወይም መከናኛ አውታሩን ያው መዘርጋት ያስፈልጋል ማለት ነው
0: ጥሩ በመር በጣም ነው እናመሰግን እንግዲህ ጥሩ የትምርት ዘመን እንዲሆን እንመኛለን መልካም ቀን
1: በጣም አመሰግናለሁ እንግዲህ እንዳልከው ያው መልካም የትምርት ጊዜ ይሁን ሁላችንም ለሚከተለው የበጋ ረፍት በሰላም እንረስ ከልጆቻችን ጋር አገራችን ሰላም ትሆንልን ደህና ዋሉልኝ
2: እናመሰግናለን
1: ባይ
0: ጥሩ አሁን ደግሞ ከወይዘሮ ምንታምራት ተርሳው ጋር ቃለ ምልልስ እናካሄዳለን ጤና ይስጥልን እንደምን አደርሽ
3: ማይቸው
0: እኮ ጨርሶ ሄደ
2: እየሰማሽ ነው አይደል
3: እኮ ለምን ግን እኔ የሆነ አስተያየት ልነግራችሁ ነው ለምንድን ነው ግን የሆነ የሚያዝናና ነገር ለምን እንደዚህ ምሽት ላይ ወይም ደግሞ የሆነ ሰዓት ላይ ማለት ነው ለምን እንደዚህ የሚያዝናና ነገር እንትን አትሉኝ
0: ህልማችን ላይ ነገችን
3: እውነቴ ነው እውነት ለመናገር በእውነት በጣም ጥሩ ተሰጧላችሁ እውነት ለመናገር ማለት ነው ስለዚህ ይህን አስተያየት ምን ትላላችሁ
2: እኔ ስለምበልጠው በሁሉም መንገድ ስለዚህ በእኔ ከሱ ጋር
0: ችግር የለውም ግን በእውነት ካሁን በፊት የተነጋገርንበትን ያሰብነውን ነገር ነው ያልሽንና ያሰብንበት ነው ያው የሰው ኃይል ጥረት ስላለ አንዴ በሚሽመረት ስለማንገናኝ ነው ለማንኛውም ጥሩ አስተያየት ነው እንቀበላለን
2: እናመሰግናለን
3: እውነቴ ነው እውነት ለመናገር ኪሎ እንደዚህ አንዴ ይሄለም ያ 10 ደቂቃም ሊሆን ይችላል እንደዚህ በጣም ነው ዘና የምታደርጉት በነገራችን ላይ ሁላችንንም ማለት ነው እኔ ብቻ ሳይሆን ሁሉንም ማለት ነው ዘና ስለምታደርጉ እውነት ለመናገር እንደዚህ ታደርጉ በጣም አሪፍ ነው ያስባለሁ
2: እናመሰግናለን እግዚአብሔር ይስጥልን እርሱ ምንድን ነው እሷ ጋር የምንወያይበት
0: እንግዲህ አዛውንቶች ዙሪያ ነው የመንከባከብ ሁኔታ ወላጆችም ደግሞ ለልጆች ኃላፊነት የመወጣት ሁኔታ መኖር አለበት ነው እና ሁላችንም ቤተሰቦቻችን እንወዳለን ደግሞ በኢትዮጵያ ወያን ዘንድ ቤተሰብን ወላጅን መንከባከብ ትልቅ ነገር ነው
2: ግን
0: በዚያውን ቅርብ ጊዜ ወዲህ በትንንሽ ነገሮች ሁሉ ልጆች መካከል ብዙ ጸብ ብዙ አምባጓሮ
2: አለ ትንሿ ነገር ባጭሩ ልትቋጭ ሲገባ እየሰፋና ሌላ ቦታ ደረጃ እንዲደርስ ነው እንዴት ነው ይሄን የነበረን ማንነታችን ማስቀጠል ምን
3: ይችላል እንዴ ለማናገር እድል ስለሰጣችሁ ከልባ መሰግናለሁ ለልጆችም እንግዲህ የሆነ ነገር ከሁለት ነገር ይበላል ልጆች እንግዲህ ይመለሳሉ ለነሱ መልካም እድል ተመኝላ ልጆቻችን ማለት ነው ጋይስ ከወዲሁ ከዛ በመቀጠል ግን ለጠይቃችሁ ጥያቄ ማለት ነው ትንሽ አስቸጋሪ የሆነ የሄደ እንትን ነው ማለት ነው ማለት በተረጋጋሚ በእርግጥ እናወራለን ግን በጣም ችግር የሆነ የሄደ ነገር ስለሆነ ማለት ነው ይሄ ቢታሰብበት እና ቢዝን ቢልበት ማለት ነው በጣም አሪፍ ነው ብዬ ማስበው ብዙ ነገሮች ችግር አሉ ማለት ያው አለ አይደለ ሰው ሆነ ማለፍ አይቀርም ተንከባካቢ አለ ኪሩ ያንና ማለት ነው በጣም ግጭት ስላለ ማለት ነው እዚህ ላይ በጣም መስተካከል ቢገባቸው በጣም አሪፍ ናቸው ብዬ ማስባቸው ለምሳሌ ተንከባካቢ አለ ሳይንከባከብ የቆየ የሚባል ነገር አለ እዛ ከይ በህይወት ያልፉ ደግሞ እንደገና ሁሉም ተሳታፊ ስለሆኑ ይሄንን ነገር ማለት ነው ያው ትንሽ ብናስብበትና መንገድ ብናስባቸው በጣም አሪፍ ናቸው ብዬ አስባለሁ ማለት ነው ብዙ ችግሮችን ስላመጡ ማለት ነው ብዙ ወንድማማቾችንና እህትማማቾችን ስላቆራረጡ ማለት ነው ብዙ እናት አባቶችን የመቀየም ሁኔታም ስላለ ማለት ነው በርዩና ጊዜ የመቀየምም ስላለ እነኝን ነገሮች ማለት ነው መቅረፍ ብንችል በጣም ጥሩ ናቸው
0: በቅርብ ቤተሰብ መካከል የሚፈጠሩ ችግሮች አሉ አሁን ለምሳሌ መቼም ሁላችንም እናረጃለን አይቸው ነው አላረጅም ሚል እንጂ እኔ አረጃለሁ ከሚል ሰዎች መካከል አንዱ ነኝና ልጆቻችን እኛን ሲንከባከቡ መጀመሪያ ወይም ደግሞ እኛ ስንንከባከብ ጸብ ውስጥ መግባት የለብንም ለአንዱ ኃላፊነት መስጠት የለብንም በተቻለ መጠን ምንችለው ማድረግ ከዛ በኋላ ወላጆችም ደግሞ ቤት ይኖራል ንብረት ይኖራል ለአንዱ አካል ሰጥቶ በወንድማማች መካከል የዘላለም ግጭት መፍጠርም ይሄም ሊታሰብበት የሚገባ ነው በብዙ ቤተሰቦች ሁላችንም እያየን ነው ንግግር ሁሉ ቆሟል እንደው ዝም ብሎ በቃ ወንድሜ ነው ህቴናት ካልሆነ በቀር ብዙ ንግግር ውይይት ሁሉ እንዲመገናኘት የቆመበት ሁኔታ
3: አሁን ውይይት ብቻ ሳይሆን ለምሳሌ አሁን ከደስታ እንግዲህ ያው ደስታ ሁሉም ሰው ማንኛውም ሰው የሚሳተፍበት ነው አይደለ? ደስታ ላይ ራሱ የማይሳተፉ ሰዎች እናቃለው። በነገራችን ላይ ቀድም ያነሳው አርሳ ማለት ነው ላንድ ሰው ብቻ ነው ማለት እነሱ ናቸው አላፊ የወሰዱ እነሱ ናቸው ተብሎ ዝም የሚባለው ነገርም ይሄም ጥሩ አይደለም። ኋላ ላይ ግን በህይወት ላይ ሲያልፉ ማለት ነው ካለፉ በኋላ ይሄ መለከተኛን ይሄ ይገበኛል ማለቱ በመስለኛ ለራሱ ምንድነው የሚባለው በጣም እንት ነው ጥሩ አይደለም ለኛ ለራሱ ማለት ነው ሲንከባከቡ ከቆዩ በኋላ ምንም ነገር ሳናስብ ቆይተን ወይም ደግሞ አንድ ጊዜና ግዝ ወይም ምን ወሰድ እንደዚህ ሳይባል ቆይቶ ኋላ ላይ ይገበኛል መባሉ ምንም ህጉ ቢሆን ራሱ እኛ ራሳችን ደግሞ ሂሌና አለንና አይደል ሂሌናና እንደዚህ አዞር ብለን ማየት ይገባናል ማለት እንዴት ነበሩ እነሱ በዛን ሰዓት አዝገናል ወይ እንዴት ነበርነ መባባሉ በጣም እንት ነው ማለት በእኛ በተለይ በእኛ ባህል ማለት ነው እንትን እንደዚህ ብዙ ነገሮችን አሉ ማለት የማንተን ማንላቸው ነገሮች ማለት ነው የማንተዋቸው ነገሮች ብዙ ነገሮች አሉ። ስለዚህ እነኚህ ነገሮች ማለት ነው ብናስብባቸው በጣም አሪፍ ነው መቀያየም ምንም ማያስፈልግም። ነገር ግን ከዚህ ቀደም ብሎ ደግሞ ወይም እናቶችንና ያው ትንሽ ከድሜ ገፋ ያለን ስነድ ማለት ነው ይሄን ነገሮችን ማስተካከል ደግሞ የአንዳንዴ የኛም እንትን ሊሆን ይችላል የወላጆችም ሊሆን ይችላል ማለት ማስተካከል አለብን። መጀመሪያ እዚህ ግጭት ከመግባታቸው በፊት እነሱ እነኚህ ነገሮች ራሱ ብናስተካክላቸው ደግሞ በጣም አሪፍ ነው ብያስባለሁ። ይሄ ለአባቶችና ለእናቶች ነው ማለት ነው።
2: አዎ አስቀድሞ
3: ኋላ ይቀርፈዋል ማለት ነው ችግሩን።
2: አዎ አንዳንዴ ያም ሆኖም ችግሩን እንዳለም የሚቀርበት አጋጣሚዎችም አሉ። ዞሮ ዞሮ ግን ጥሩ ቤተሰብ ቢኖረን ጥሩ ስነ ምግባር ቢኖረን ለልጆቻችን የምናስተላልፍላቸው ነገር ምንድነው? አንዳንድ ጊዜ በጣም የሚገርመኝ ነገር አለ። ገንዘብ ሲኖረን ዝምድናችን በገንዘብ ተቀየረ ወይ ቢይም በተኙ ሁኔታ አለ። እና
3: በጣም አሁን ላይ ያለው ነገርና ምናየው ነገር ይሄና ይሄ ብቻ ነው። ምንም ያስብልናል ማያስብል የሚባል ነገር የለም አይቶ በነገራችን ላይ ምክንያቱም ለምንድነው የምናየው ነገር በቃ በገንዘብ የተወከለ ነገር ነው ሁሉ ነገር ማለት ነው። ማለት አሁን ለምሳሌ እናት ኖራ ማለት ነው አባት በህይወት አልፎ እናት ያለች ምን ፈርሙልኝ ምናምን ሲባል አይ እናቴ እንድርሻን ፈልጋለን ወይ ደግሞ አባቴ እንድርሻን ፈልጋለን የሚሉ ሰዎች አሉ። በህይወት ያሉ ዋናዎች ማለት ነው ዋናዎች በህይወት ያሉ እንኳን ስለዚህ ይሄ ያስብራል ማለት ነው። በገንዘብ ነው ያለነው ማለት ይችላል። ነገር ግን ይሄ መሆን የለበትም እኛ ባህላችን አይደለም። እኛ መተባበር ባህላችን ማለት ነው መተባበር መዋደድ መጠየቅ ማበራው እናታችን ማለት ነው ኪሉ ይሄ እንደዚህ ምትማራቱ ማለት ነው ኪሉ ይሄኛ ይሄ ነው ብዬ ነው ማስበው እንጂ እንደዚህ ነገር የማይገባና አዲስ ባህል ነው።
0: አዎ ችግሮችን ለመፍታት እንዋይ በገንዘብ ምክንያት መራራቅ የለብንም። ገንዘብ የሚጠፋ ነው። ሚሊዮንም ተያዘ 50 ሺህ ብርም 100 ሺህ ብርም ደረሰ ይህን ጉዳይ እንግዲህ ከቤተሰብ አይበልጥም እና እንነጋገርበት ነው። ዘሮ ምን ታምር በጣም ነው እናመሰግናለን።
2: እናመሰግናለን። መልካም ቀን።
3: ከልብ አመሰግናለሁ። መልካም ቀን።
0: መልካም ቀን። እንዲህ አይቸው መሰናበት ነው የሚቀረን። ነገ ደግሞ አዲሱ የትምህርት ዘመን ነው። መምህራን ተማሪዎች
2: መልካም የትምህርት ዘመን እንዲሆን እንመኛለን። ላንተም አድማጮቻችንም
0: ቀድሞ ታስታውሳለህ መስከረም አንድ ቀን በኢትዮጵያ
2: ዩኒፎርም ለብሰህ ደብተር ከንገ
0: ደስ ይል ነበር። አዎ
2: በጣም
0: አሁንም ቢሆን እነሱ መቼም እዚህ ሀገር ልጆች ማለት የለብንም እንዳገሩ እንደዘመኑ ነው የሚያሰባቸው።
2: እውነት ነው።
0: እንግዲህ
2: መልካም የትምህርት ዘመን ይሁንላችሁ።
0: መልካም የትምህርት ዘመን ለቴክኒክ ባለሙያችን ራሜ ፌሊክስ በጣም ነው እናመሰግን። እንግዲህ መልካም ቀን እንዲሆን እንመኛለን። የግድ ስቱዲዮ መልቀቅ ስላለብን ነው። በቀሪ 2 ደቂቃዎች ሙዚቃን ጋብዛለን። መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ? እለቱን ደብረያን ዘመን አቆጣጠር ዩድ ሄት በኤሉል ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ኦጉስት 31 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሰኞ ነሐሴ 25 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አብያታር ሽሞኒ፣ የፕሮግራሙ አጠናካሪዋ ሃና አስፈራው፣ የስቴዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ እንዲሁም እንሆ ነገ መስከረም አንድ ቀን አዲስ የትምህርት ዘመን ይጀምራል። በዙሪያ በትምህርት ዓለም ላይ ቃለ ምልልስ ይኖረናል። አሁን የሰዓቱን ዜና ካዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ይሻያው። አርስተ ዜና፣ በመጪው ጥቅምት ወር የሚካሄደው 26ኛው ብሔራዊ ክነሴት ምርጫ ባስመለከተ ካን የዜና ክፍል ከህዝብ ላይ ባካሄደው ግምገማ የጋዳይ ዘንኮት የሚመሩት ፓርቲ ሌሎችን ፓርቲዎች መምራቱ እንደቀጠለ ነው። በሻባክ ድርጅት የህብረተሰብ ጉዳይ ደህንነት ጥበቃ ክፍል ኮሚቴ ለዲሞክራቲክ ፓርቲ ሊቀመንበር የራስ ጠባቂ እንዲመደብ አስተያየት አለመስጠቱን ፓርቲው ወቀሰ። የእስራኤል መከላከያ ሚኒስትር ጽፈት ቤት ለግሪክ በ3 ቢሊዮን ዩሮ የአየር መቃወሚያዎችን ለመስራት ተስማማ ተባለ። እስራኤል ከሊባኖስ ጋር ያላትን አለመግባባት በሰላማዊ መንገድ የመጨረስ ፍላጎት እንዳላት የሊባኖስ ፕሬዝዳንት ጆዜፍ አውን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። በመጪው ጥቅምት ወር የሚካሄደውን 26ኛው ብሔራዊ የክነሴት ምርጫ ባስመለከተ ሚካኒ ዜና ክፍል ከህዝብ ላይ ባካሄደው ግምገማ ጋዲ አይዘንኮት የሚመሩት የአሻር ፓርቲ ሌሎችን ፓርቲዎች መምራቱ እንደቀጠለ ነው። በህዝባዊ ግምገማው መሰረት ምርጫው ትላንት ቢካሄድ ኖሮ የአሻር ፓርቲ 24 የክነሴት መቀመጫዎችን ያገኝ ነበር። የሊኩድ ፓርቲ በአንጻሩ 21 የክነሴት ወንበሮችን ያገኝ ነበር። በያሃድ ፓርቲ 14፣ ዲሞክራቲም 9፣ እስራኤል ቤቴኑ 8፣ ያህዱት አቶራ 8፣ ሪሽማ ምሽተፌት 8፣ ኦጽማ ዮዲት እና ሻስ እያንዳንዳቸው 7፣ ጽዮኒታ ዳቲት 5፣ ራም 5፣ ኦፌር ቪንደር የሚመሩት አዲስ ፓርቲ 4 የክነሴት መቀመጫዎችን ያገኙ ነበር ተብሏል። በህዝባዊ ግምገማ በይማኑ ዘለቀ ግድያ እጁ አለበት ተብሎ ክስ የተመሰረተበት ታዳጊ ልጅ በፔታ ቴክባ ከተማ በሚገኘው የቤንጎሪዮን ትምህርት ቤት እንዳይማር ተወሰነ ተባለ። ማዘጋጃ ቤቱ ዛሬ ውሳኔውን አስታውቋል። ተጠርጣሪው የአስረኛ ክፍል ትምህርቱን በፖሊስ ክትትል በትምህርት ቤቱ ሊጀምር ነበር ተብሏል። በሻባክ ድርጅት የህብረተሰብ ጉዳይ ደህንነት ጥበቃ ክፍል ኮሚቴ ለዲሞክራቲክ ፓርቲ ሊቀመንበር የራስ ጠባቂ እንዲመደብ አስተያየት አለመስጠቱን ፓርቲው ወቀሰ። የፓርቲው ሰዎች እንዳሉት ኮሚቴው ፖለቲካዊ አመለካከት ያለባቸው አባላት አሉት በማለት ወቅሷል። ይህ በእንዲህ እንዳለ የጠቅላይ ደህንነት ጥበቃው ሻባክ ለአሻር ፓርቲ የራስ ጠባቂ እንዲመደብ ኮሚቴው አስተያየቱን ሰጥቷል። የሻባክ ድርጅት ጋዴ አይዘንኮትና ሌሎችን የፓርቲ መሪዎች መጠበቅ ይገባዋል በሚል ቅሬታዎች ሲቀርቡ ከቆዩ በኋላ በሻባክ ድርጅት የህዝብ ደህንነት ጥበቃ ክፍል ሁኔታ የሚመለከተው ኮሚቴ ትላንት ባካሄደው ስብሰባ ውይይት አካሄዶ ለጋዴ አይዘንኮት ጠባቂ እንዲመደብ አስተያየቱን አቅርቧል። የእስራኤል መከላከያ ሚኒስትር ጽህፈት ቤት ለግሪክ በ3 ቢሊዮን ዩሮ የአየር መቃወሚያዎችን ለመስራት ተስማማ ተባለ። ሁለቱ ሀገራት ከ3 ቢሊዮን ዩሮ በላይ በሆነ ገንዘብ የጦር መሳሪያ ግዢ ስምምነት የደረሱ ሲሆን ዛሬ ይፈራረማሉ ተብሎ ይጠበቃል። በስምምነቱ መሰረት እስራኤል ለግሪክ የባሊስቲክ ሚሳይል መከላከያዎችን ትሰጣለች፣ እንዲሁም የድሮን መከላከያ መሳሪያዎችን ትሸጣለች። የዳዊት ወንጭፍና ስፓይደር የተሰኙት የራፋኤል ፋብሪካ ምርቶች ለግሪክ ይሸጣሉ። እንዲሁም ባራክ ኤምኤክስ የተሰኘ ራዳር ለግሪክ ይተላለፋል። ድሮኖችን ለመከላከል ደግሞ ድሮን ዶም የተባለ መሳሪያም ይሰጣል ተብሏል። የቱርክ ባህር ኃይል ባለፉት ወራት የጦር ልምምድ ማድረግ ማጠናከሩን የእስራኤል ባህር ኃይል ካደረገው ክትትል ማወቁን ገለጸ። የቱርክ ባህር ኃይል በሜዲትራኒያን ባህርና የእስራኤል ባህር ኃይል በሚገኝባቸው አካባቢዎች ልምምዱን አጠናክሯል ተብሏል። እስራኤል ከሊባኖስ ጋር ያላትን አለመግባባት በሰላማዊ መንገድ የመጨረስ ፍላጎት እንዳላት የሊባኖስ ፕሬዝዳንት ጆሴፍ አውን ገለጹ። Kalaka Bachin Shimon Mijan Kadrasan Zagavam Radat in the Chalno, Yelivanos President Town, Begrik Guviniti Yakedusion, Kagari to President Garzare, Beatuna Taganito Siwa Yundagelatsut, the Chigrut Rumafti, Diplomacy Mangedno, Yamuno Bandi Yosh, Bicha, Yehulatun Hagarat Simim Netafas Ami Marag Aichalam Beral. የሊባኖስ አስተዳደር ከእስራኤል ጋር ያለውን ችግር በሰላማዊ መንገድ የመፍታት ፍላጎት ቢኖረውም የዝበላ ድርጅት ውቅና የሚሰጠው ባለመሆኑ ችግሩን በቀላሉ መፍታት የማይቻል መሆኑን አንዳንድ የፖለቲካ ተንታኞች ይገልጻሉ። በአሜሪካና ኢራን መካከል ግጭቱ እንደገና ማገርሸቱ ተገለጸ። የኢራን አብዮታዊ ዘብ በሆርሙዝ የባህር ወሽመጥ አካባቢ ፈንጆችን ለማጥመድ ያደረገው ሙከራ ለማስቀረት የአሜሪካ ጦር እርምጃ መውሰዱን ተከትሎ ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈር ላይ የባሊስቲክ ሚሳኤሎችን መተኮሷ ተገልጿል። ሚሳኤሎቹ በአየር መቃወሚያ ተመተው ከሽፈዋል ተብሏል። ታስሚን የተሰኘው የኢራን መገናኛ አውታር እንደዘገበው አሜሪካ በኢራን ላይ ለምትወስዳቸው የጦር ጥቃቶችና የኢኮኖሚ ማዕቀቦች ዋሽንግተን ዋጋ ትከፍላለች በማለት ቴህራን አስጠንቅቃለች። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል፣ እስከ ሮብ ድረስም ሞቃታማ አየር ጸባይ ይኖራል ብሏል። የዘርፉ ባለሙያዎች ዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 29 በቴል አቪቭ እና ሃይፋ 31 በቤርሸባ 33 በኤላ 38 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠይ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: ትግርኛ ዜማ ተመልሰናል። እንግዲህ የተለያዩ ወቅታዊ ጉዳዮች አሉን። እንግዲህ አንደኛው በተለይ የሻባክ ድርጅት አንዳንድ የፓርቲ መሪዎችን የራስ ጠባቂ መመደብ አለበት በሚለው ዙሪያ ብዙ ክርክር ነበረ፣ ብዙ አለመግባባት ነበረና ያለው ሁኔታ እንዴት ነው?
1: እንግዲህ በተመለከተ አንድ መንግስት ያቋቋመው አማካሪ ኮሚቴ አለ። እንግዲህ ለፓርቲ መሪዎች ለሊቀመንበሮቹም የራስ ጠባቂ ይመደብ አይመደብ ለሚለው ጥያቄ ላይ በትናንትናው ዕለት ያው ይኸው አማካሪ ኮሚቴ ያቀረበው ሐሳብ ለዋናነት የያሻር ፓርቲ ሊቀመንበር ለሆኑት ለጋቢ አይዝንኩት ለሳቸው አዎ ጥበቃ ይመደብላቸዋል የሚል ውሳኔ አሳለፈ። አስተያየቱን ለመንግስት አቀረበና በሌሎች የፓርቲ መሪዎቹ ሊቀመንበሮች ሌሎች ለዲሞክራት ፓርቲ ሊቀመንበር ሆነ ለመሳሰሉ የሚለው ሁኔታ ገና በጠያቂ ሁኔታ ነው፣ አልተመደበላቸውም። ይህንን በተመለከተ እንግዲህ ቅድም በዜና ስታቀርብ ሰጠኝ የዚሁ የያሻር ፓርቲ ሊቀመንበር የሆኑት የቀድሞው የኢታማጆር ሹም ጋቢ አይዘንኩት በህዝብ ግምገማ እንግዲህ ላይ በድጋፍ አብላጭ የሆነ ድጋፍ እያገኙ ናቸው። አሁን በክብር እንግዲህ መሪ የአንድ ቡድን የአንድ ፓርቲ መሪ ደህንነታቸው መጠበቅ አለ
0: እስከ ምርጫው ድረስ አስተያየት ሰጣል። ገና እንግዲህ ሚኒስትሮች ነው የሚያጸድቁት ደግሞ አይደለም?
1: አዎ ትክክል። አዎ እንግዲህ መንግስት ከዚህ ከአማካሪ ኮሚቴ ሀሳቡን ተቀብሎ አዎ የካቢኔ ሚኒስትሮች ያጸድቃሉ ተብሎ ይጠበቃል። ሌሎችስ እንዴት ነው የሚሆነው? በቀጣይነት ምናልባት ተገማግመው ተነጋግረው በሆኑ ምን ለፓርቲ ፓርቲዎች የይሁዳውያን የእስራኤላውያን ፓርቲ መሪዎች ብቻ ሳይሆን የአረብ ህብረተሰብ የሚወክሉ ፓርቲ አመራሮች አሉ። እነሱም ደግሞ ራስ ጠባቂ ይጠይቁ ይሆን?
0: እንግዲህ ተመሳሳይ አደጋ አለ ተተባለ ነው። ግን ቅሬታ ያሳደረ በተለይ ዲሞክራቲም የተሰኘው ፓርቲ መሪ ጎላን ላይ ለእሳቸው ለምን አልተመደበም? እንዲያውም የዚህ አማካሪው አባላት ፖለቲከኞች ሆነዋል በማለት ወቀሳ ሰንዝረዋል። እና የእሳቸውም ጉዳይ ታይቶ ነበር፣ ግን ለምንድን ነው ኮሚቴው እንደ ጋዳይ ዘንኮት አስተያየቱን አልሰጠም የሚለው ቅሬታዎች አለ። በፓርቲው በኩል እንዴት ይታያል?
1: እንደ ስሙ ዲሞክራሲ የሚለው ፓርቲ መሪ እኩልነት ነው እንግዲህ ለሁሉም ከተባለ የደህንነት ጥበቃን በተመለከተ አዎ ራስ ጠባቂ ይገባኛል ጥያቄ ያይር ጎላን የዲሞክራት ፓርቲ ሊቀመንበር ይህንን አቅርበዋል። በዚህ ዙሪያ እንግዲህ መንግስት ወይም የካቢኔ ምክር ቤት ምናልባት ውሳኔ ሊያሳልፍ ይችላል የሚል ግምት አለ። እንግዲህ ስናየው እንግዲህ በዚህ የሽብርተኝነት ያለበት በተለይ በዋናነትማ የህዝብ መሪዎች የታወቁ ሰዎችን ለማጥቃት ሁሌ ያስባሉና በዚህ ላይ እንግዲህ የዚው የከፍተኛ ጠቅላይ የደህንነት ጥበቃ ድርጅት ሻባክ ድርጅት ደግሞ ይሄንን ካሁን ቀደም እንደተነጋገር ነው ያው እንግዲህ ድርጅት ነው፣ ራስ ጠባቂ ነው፣ ደህንነት ጠባቂ ነው። ግን ለማንኛው አካል ማንኛው ባለስልጣን ማንኛው መሪ ነው መጠበቅ ያለበት የሚወስነው ይህ ድርጅት ሳይሆን መንግስት ነው የሚወስነው አይደለ?
0: አስተያየት ይሰጣል፣ አስተያየት የሚያቀርበው ኮሚቴ፣ ከዛ በኋላ ወደ ሚኒስትሮች ኮሚቴ ያልፋል። ስለዚህ ያው ደረጃ አለው ማለት ነው። ማንኛውም ግን በዚህ በምደባው ዙሪያ ብዙ ጥያቄዎች እየተነሱ ነው። በዲሞክራቲም የተባለው ፓርቲ መሪን ብዙ የዛቱባቸው ሰዎች እንዳሉ ባለፉት ሳምንታት አስተያየት ሲቀርብ ነበረ። በዚህ ዙሪያና ብዙ ዘገባዎችም ሲቀርቡ ነበር። ማንኛውም እናያለን።
1: እሳቸውን የዲሞክራሲ ፓርቲ መሪ ያይር ጎላን እንደማጥቃት ዝተዋል ተብሎ የሚጠረጠሩ የትኛው አካል? የይሁዳውያን የቀኝ አክራሪ ኃይሎችን ይሆኑ ወይስ አሸባሪ ፍልስጤማውያን
0: ግራ ብለን አሁን መከፋፈሉን ተውና እሳቸው
1: እንደ ሁኔታው
0: ተዝቶብኛል እቺ በኔ ፈራለውና ጠባቂ ይደረግልኝ በሚል ያቀረቡት ሐሳብ ነበረ። አሁን በዚህ በዛቻው ዙሪያ ያለውን ቀኝ ግራ ብለን መከፋፈል የለብንም ያለው
1: መከፋፈል ሳይሆን ሰጠይ ዘመነ ዲሞክራሲ ሩት ዓለም የፖለቲካ መራሩ የሚከተለው ጽንሰ ሐሳብ ምን ማለት ነው? በብረሰን መን ለዲሞክራሲ ፓርቲ የጾታ ልዩነት የሌለ ከሃይማኖት አጋባሪዎች ለየት ባለመልኩ ያለውን የፖለቲካ አቋቋም የፖለቲካ ሩት ዓለማቸው ተመሳሳይ አይደለም። የቀኝ ክንፍ
0: የፖለቲካ አቋማቸውን ሳይሆን ጥበቃ ይደረግልኝ በአቋሜ ምክንያት ወይም ደግሞ በፖለቲካዊ አካሄድ ምክንያት እኔ ጥበቃ ይደረግልኝ ብለው ያመለከቱት ለምን ተቀባይነት አልሆነም የሚለው ነው እንጂ እያንዳንዱ ፓርቲ ራሱ የፖለቲካ አመለካከት ሊኖረው ይችላል። ግን ብዙ አካላት ሊጠይቁ ይችላሉ። ይሄ ሙያዊ አስተያየት የሚሰጥ ኮሚቴ ነውና ለምን እንደሆነ በቀጣይነት
1: እናየዋለን። ደህንነት ጥበቃ መመሪያዎቹ ሁኔታ እንግዲህ መንግስት ሊያስብበት የሚገባ ርዕሰ ጉዳይ ነውና ሰጠይ ዘመነ በቀጣይነት ደግሞ መካከለኛው ምስራቅ መቼም እስካሁን የአሜሪካና የኢራን ፍጥጫ እንደቀጠለ ሆነና እስካለፉት ቅርብ ሳምንታት እንደው በድርድር ማለት የተኩስ ልውውጥን ተወት አድርገው የዲፕሎማሲያዊ ድርድር እያደረጉ የሚል መረጃ ሚዲያ ብዙሃን መገናኛ አውታሮች መረጃ ሲያደርሱ ነበረ። ግን አሁን ከትናንት ማታ ሌሊቱን መጀመሪያ የአሜሪካ ጦር በዚህ በሆርሙዝ ባህረ ሰላጤ አካባቢ የሚገኝን የኢራንን አጠቃ የሚል ሰማን። ምላሽ ደግሞ አጻፋውን ደግሞ ከኢራን ደግሞ ተመሳሳይ የአጻፋ እርምጃ ተኩስ ተጀመረ። ምን ማለት ነው ይሄ ነገር? ጦርነት ይፋፋም ይሆን? እንዴት ይሆን?
0: ግራ የገባው ነው። አንድ ወር በላይ ምንም የተኩስ ልውውጥ እንዳልነበረ ነው የሰማነው። ግን በሆርሙዝ ባሮች መጣ አካባቢ ኢራን ፈንጅ ለማጥመድ ስትሞክር ያንንን ለማስቀረት ነው የአሜሪካ ጦር እርምጃ ወሰደ ይባላል። ለዛ ምላሽ ደግሞ ኢራን በዮርዳኖስ በሚገኙ የአሜሪካ የጦር ሰፈር ላይ ተኩስ የከፈተችበት ሁኔታ በሚሳኤል ሰምተናል። እንግዲህ ያው የሁለቱ ሀገራት ሁኔታ ከነካችሁን እኛም ያጸፋ መልስ እንሰጣለን አይነት ነገር ነው ያለው። እስካሁን እንግዲህ በቅርብ ጊዜ ወዲህ ትንሽ አንጻራዊ መረጋጋት ነበረ። ምንም እንኳ የቃላትና ውስጥ ለውስጥ ያለው ውጥረት እንደቀጠለ ቢሆንም አንጻራዊ መረጋጋት ነበረ። ነገር ግን አሁን ደግሞ ተኩስ ልውውጡ እንደገና መታደሱ ምናልባት ወደ ጦርነቱም የመምጣትን አዝማሚያም ሊያሳይ ይችላል። ግን አሁን እንደምናየው በአሜሪካ ወቅታዊ ሁኔታ ባለው በዚህም በአካባቢያችንም ከኢራን ጋር ጦርነት የሚኖር መስሎ አይታይም።
1: እንግዲህ በቀጣይ የምናየው ሆነና ሰጠኝ ዘመነ በዚህ በተጨማሪ ወቅታዊ ዘገባችን በእርግጥ በዜና ላይ የተመለከትከው ርዕሰ ጉዳይ በእስራኤልና በግሪክ መካከል የጦር መሳሪያ እስራኤል ብዛት ያሉ የጦር መሳሪያዎችን ለመሸጥ ተስማሙ የሚል ደግሞ መጠነ ሰፊ የሆነ ወደ 10 ቢሊዮን

0: ባሻገር የሁለቱን ሀገራት ግንኙነት ይበልጥ ከፍ የሚያደርግ ነው። ግሪክም ብቻ ሳይሆን ቆጵሮስንም አብሮ የሚያጠቃልል ነው የሚሆን በዛ አካባቢ። ግን ዞሮ ዞሮ ደግሞ ቱርክ በዛ አካባቢ ከሁለቱ ሀገራት ጋር ግንኙነቷን ለማስፋት ስታደርግ የነበረው ሁኔታ የሚያስቀር ስለሆነ ለእስራኤል የጦር መሳሪያ ሽያጭ ብቻ ሳይሆን የስትራቴጂካዊ ወዳጅነትን የማጠንከርም ሁኔታ ስላለው ትልቅ ትርጉም ነው ያለው በእኔ እይታ።
1: በአብዛኛው ከእስራኤል ለግሪክ ትሸጣለች የሚባል የአየር መቃወሚያ ይህም ራሱ ባለፉት ቅርብ ቀናት ይገርማል። ኢራን በሩቅ ርቀት የረጅም ርቀት ተምዘግዛጊ ሚሳይሎች የአውሮፓ ሀገራትን አጠቃለሁ ብላ ዝታለች። ደብና አሁን ይህ የመሰለ ስምምነት በግሪክና በእስራኤል መካከል የጦር መሳሪያ ሽያጭ፣ ይህም ደግሞ ራስ የጠቀስካቸው ሀገሮች እንደ ግሪክ እንደ ቆጵሮስ ለመሳሰሉ ሀገሮች እንግዲህ የውጭን ጥቃት መከላከል ራሳቸውን የመከላከል አቅም ይኖራቸዋል ማለት ነው።
0: አዎ እንግዲህ መሳሪያውን ስለታጠቅከው ብቻ አይደለም የዛኛው የጠላትም አቅም ይወሰናል። አሁን ለምሳሌ ባለፉት ጊዜያት ሳውዲ አረቢያ ከአሜሪካ ብዙ መሳሪያ ገዝታ ነበር፣ ብዙ ነገር ነበራት። ሌሎች አረብ ሀገራትም ግን ኢራንን መከላከል አልቻሉም። እና አንዳንድ ጊዜ የጦር መሳሪያ ሽያጭ መኖሩ ወይም ደግሞ የተሻሻለ የጦር መሳሪያ ስላለ አይደለም፣ በልጠው ከተገኙ እነዛ ሀገራት ሊያጠቁ የሚችሉት። ስለዚህ አታውቀውም እንዴት እንደሚሆን። እና በአንድ በኩል ጥሩ ነው፣ ራስክን ያጠናክራል። ግን በሌላ በኩል ደግሞ ተግባር ላይ ይውላል ወይ ነው። የአረብ ሀገራት እንዳየነው እንደ ሳውዲ አረቢያ አይነቱ ኢራንን መንካት አልፈለጉም፣ አንዳንዶችም ማጥቃት አልፈለጉም። እንዲሁም በመጨረሻ አማራጭ ሲያጡ ነው። ስለዚህ የጦር መሳሪያው ጥሩ ነው፣ መግዛታቸው ራሳቸውን ሊያስከብር ይችላል። ግን አጠቃቀሙና ሌላኛው ደግሞ ጦርነት የሚገጥምህ አካል ማን ነው የሚለውን ግንዛቤ የሚወስድ ነው የሚሆን።
1: ከዚሁ ላይ የሰጠኝ ግሎቡስ የተሰኘው የኢኮኖሚ ዘጋቢውን ጋዜጣ ስመለከት በእስራኤል ገበያ ለብዙ ዓመታት በኋላ ለመጀመሪያ ጊዜ የነዳጅ ዘይት ሊወደድ ነው። አንድ ሊትር በስምንት ሸቄል ከአምስት አጉሮት ይሸጣል በቅርብ ቀናት የሚል ነገር ሰማን። ይሄ ሁኔታ እንዴት ነው በኢኮኖሚ ላይ
0: ተጽዕኖ ያመጣል? ምንም እንኳን እኛ ስንሰማው የሳንቲም ጭማሪ የ15 ሳንቲም የ20 ሳንቲም ቢሆንም ማየት ያለብን በሊትር የ20 ሳንቲም በእያንዳንዱ ቦታ ሲገባ 10 ሊትር ብትቀዳ ምን ያክል እንደሚሆን፣ እንደገና ደግሞ ይሄ አገልግሎት የምታገኝ ሽሩት የምታገኝ ከሆነ ይጨምራል። ይሄ እንኳን ራሳቸው ለሚቀዱ ነው፣ የመኪና ቤንዚን ኦክታን የሚባለው ነው የሚጨምርና ከ14 ዓመት በኋላ ነው አሁን እንግዲህ ከፍ ሲል። ይሄ ሁኔታ ለወደፊት በጣም ፈተና ነው የሚሆንና 14 ዓመት በኋላ የጨመረው ከስምንት ሸቄል ካለፈ እዛ በኋላ 9-10 እያለ ጣሪያ ላይ እንዳይደርስ ይህም የጦርነቱ እንትን ነው ተጽዕኖ ነው ማለት ይቻላል። ምክንያቱም በዓለም ዘንድ የነዳጅ ዋጋ ምርት መጨመሩ ነው እንደ ምክንያት የተጠቀሰው። ስለዚህ ዞሮ ዞሮ ነዳጅ የሚያወጡ ሀገራት ባለው ወቅታዊ ሁኔታ ማውጣት አይችሉም፣ መላክ አይቻልም፣ ዋጋው እንደዚህ ይጨምራል። ዞሮ ዞሮ ለደካማው ማህበረሰብ ነው ጉዳት የሚያመጣ።
1: ይኸው በመካከለኛው ምስራቅ በሚገኘው በኢራን እና ከፊል በአሜሪካ እየተቆጣጠሩት ነው የሚባለው የሆርሙዝ ባህር ወሽመጥ ላይ በነዳጅ ዘይት መርከቦች መተላለፊያ ላይ ችግር ቁሟል ማለት ይቻላል። ምናልባት በዓለም ገበያ የነዳጅ ዘይት ተጽዕኖ ያሳደረው ከዚህ ጋር ግጭት ጋር ይሆን?
0: ምንም ጥርጥር የለውም። እንግዲህ ግጭቱም ራሱ እኮ አሁን ነዳጅ የሚያወጡ አካላት እንደፈለጉት ካላወጡ፣ ምርቱ የዓለም ገበያ የሚፈልገውን ያክል ካልወጣ ዞሮ ዞሮ ችግር መፍጠሩ ወይም እጥረቱ የዋጋ ንረት ማምጣቱ እኮ በፊትም ሳይታለም የተፈታ ነው። በጦርነቱ ወቅት እንዲያውም የአፍሪካ ሀገራት እንዲያውም ተሰልፈው ሌላው ዋጋው ራሱ ኑሮ እንኳን መግዛት ያልቻሉም እንደ ኢትዮጵያ አይነት ሀገሮች አይተናል። በጣም ተሰልፈው 2 ቀን 3 ቀን ነዳጅ ለማግኘት እና ጦርነቱ ሁልጊዜም ዞሮ ዞሮ እንደዚህ ነው የሚጎዳ። ያ ለሚሳኤል ለመከላከያው የተከፈለው ዋጋ ለሰላም ቢውል ኑሮ ስንት ይጠቅም ነበር።
1: ጥሩ እንግዲህ በዚህ እናጠቃልል።
0: ጥሩ
1: በዚህ በቀጣይ ዝግጅቶች እናልፋለን።
0: ጥሩ ሙዚቃ

0: አሁን የተከበራችሁ አድማጮቻችን በመካከለኛ ሰራዊት በእስራኤል መከላከያ ሰራዊት የሚያገለግሉ ወታደሮች መካከል እናቶች መካከል ወዘሮ አያልነሽ አማረ ናቸው። ልጃቸው ወታደር አብርሃም ፈንታ በውትድርና አገልግሎት ላይ ይገኛል። በዚህ ላይ
1: ህይወት መስዋዕትነት ከፍሏል። ሻያ
0: አሁን ነፍስ ይማር።
1: ህይወት መስዋዕትነት የከፈለ ነው። በዚህ ጉዳይ ነው ያለኝ ስሜት። እናስፈላጊው እርዳታ አልተደረገልኝም ነው የምትል እስኪ ወደ እሷ እንለፍ።
0: ወይዘሮ አያልነሽ ደህና ይስጥልኝ። እንደምን አሉ?
2: ደህና ይስጥልኝ። ደህና ናቸው?
0: ደህና ነን፣ እግዚአብሔር ይመስገን። በእውነት ደህና ሀዘንተኛ። ልጃችሁ አብርሃም ፈንታ በወታደር በመከላከያ ሰራዊት ላይ ግዳጁን በመወጣት ላይ እንዳለ ነበር የተሰዋው። ነፍሱን ይማር። እንግዲህ ከዛን ጊዜ ጀምሮ እናት ወላጆች ሀዘኑን እንዴት ነው የምትቋቋሙት? ወይዘሮ አያልነሽ
2: እኔ በጣም ከባድ ነው። ሁሉ እንደተሰዋው ይህ ሁሉ ልጅ እንደተሰዋው ልጅ ተሰውቷልኝ። በጣም ሰው አክባሪ ልጅ፣ ሰው ወዳጅ ነበረ ልጅ። በጣም ያገለግለኝ፣ በጣም በመሜ ጊዜ አሳሞ ምን ብሎ ደከመኝ ሰለቸኝ ሳይል የሞተ ልጅ እንትን ነው፣ ህይወቱን የሰዋ ልጅ ነው። እና በዚህ በጣም አዘን ስለተሰማኝ እና በቂ እንክብካቤ ደግሞ ስላተደረገልኝ ለዚህ የከንቲባውነን ኃላፊ በጣም ነው ስለምነው የምኖረው። ይኸው 3 ዓመት ሊሆን ነው እስከመቼ ድረስ በማለት
0: ኢየሩሳሌም አካባቢ ነው የሚኖሩ።
2: እኔ አይፋን ኢየሩሳሌም ነው ልጅ የመተው ቴራታ ካርሜል ነኝ እኔ።
0: አሁን በየት ግንባር ነው የተሰዋው ልጆታ ወታደር አብርሃም ፈንታ?
2: አብርሃም በምስጣራ ባየት ነበረ የተሰዋው። ያው ሀገሩን አሳልፋ ለመስጠት ያው በትግል ነው የመተው። ያው 3 እንትኖችን እንትን ብሎ ነው የመጣው። ሌላም የቆሰሉትም ደህና ናቸው። ሌሎችንም ደህና ወጣልኝ። 3 መካበሊም የሞቱት በሱ ለይቷቸው እንደዚህ ሁሉን ነገር አድርጎ ነው እንትን የተሰዋው አገሬንን ብሎ እና ያ እንክብካቤ ምንም ለአብርሃም የተደረገለት ነገር የለም። አሁን
1: እናንተ ግን በራሳችሁ ጊዜ የኦሪት የማስገባት ሁኔታ አድርጋችኋል እና እንዴት ነበር ኦሪትስ በስሙ ለማስታወስ ያደረጋችሁት እንቅስቃሴ?
2: እኔ ቴራታ ካርሜል አግዘውኛለኝ። በዛ እኔ ካፈልኩኝ ማለት ነው። እኔ ነኝ ያስገባውለት ማለት ነው። እኔ ነኝ እና በዛ ለረሻይሩም ቢሆን መጦ ለመታየት ጸልሞ በዋጻብ ይኸው በቲክቶክ ሰሮታ ላይ ይታወቃል። ግን በውጭ ነው መጦ ደርሶ ሄደው። ከዛ ወዲህ ደግሞ ለምኝ እሸቱ ይባላልኝ እንትኑ አብሮ የሚሰራው እና አሁን በዛ ዝም ብለው በውጭ ያው መስቀል ምናምን ብቻ ነው እንጂ ምንም እርዳታ አግኝቻ ነው በዚህ በጤራ ተከረ በከንቲባ በኩል ማለት ነው።
0: መስቀል ያሉት ምን ማለት ነው? ምን ማለት ነው መስቀል ያሉት? አልገባኝም፣ ይቅርታ። ምንድን ነው
2: በእንትን ነው የሰቀሉት ማለት ነው? በቲክቶክ እንደ የሰቀሉትኝ የረዱ መስሎ ነው የሰቀሉ። እና ይህን ነገር ደግሞ ዝም ብዬ ማየቱ ልቤ ቆስሏለኝ። እንኳን እነሱ በሀይፋ የነበረ ነው የነበርኩኝ ግን ተዚህ ሁሉ ነገር እያዩ ማድወን እያረኩኝ አስካራ እያረኩ እያዩ እነሱ ወደዚህ አልተላለፈም ልጅሽ ብለው እስካሁን ድረስ በቴራታ ካርሜል ተኬስ ወይም ምንም አልተደረገለም።
1: እስኪ ስለዚህኛ የሚመለከታቸውን ክፍሎች አሁንም ስሙን የጠቀችውን ግለሰብ ለማናገር እንጥራለን። ካለን ጊዜ አሁን ማናገር አልቻለም፣ ከዛ በኋላ መልሱን እንሰጣለን። በአጠቃላይስ ቤተሰቡ ያለበት ሁኔታ እንዴት ነው?
2: እኔ የተመሰገነ ይሁን ያው ሌላ ሌላ ሆነ ዳቪድ ሻካር የሚባላል የኩን ገፍቶ የቀደም የሮሻ ኢሉ ምትክ ነበረ የቀድመው። እኔ ስገባ ወደ ሴራ ልጅና ብቻ ስመጣ እሱ በሁሉ ነገር እየረዳ እና ደግሞ ራብ ደርሶም ዳቪድ ሻሃርም ይኸው በሁሉ ነገር ተጎኔ ናቸው። የላው ህዝብም ተጎኔ ነው። አሙታ የሚባለውም ተጎኔ ነው።
0: በሙሉ ልጆችን
2: ለትምህርት ቤት ምናምን ሲሆን በነጻ ይሰጧቸዋል። ብኝ ተትምህርት በኋላ እርዳታ ይሰጡኛል። ግን ለልጅ አንድ ነገር ማስታወሻ ሳይሆንለት ስለቀረ በቴራታ ካርሜል ልክ እንደ ከተማው አካባቢ አላዩኝም። እነሱ ግን ከንቲባው በጣም እንትን ያለውኝ በጣም ተቀይም ያለውኝ በጣም ይከብዳል።
0: አሁን በመላ ሀገሪቱ ያዘንተኛ ቤተሰቦችን የሚመለከት ድርጅት አለ። በሃይፋ፣ በቴራታ ካርሜል በቅርብ ያሉ ሀዘንተኛ ቤተሰቦች አሉ። ከእነሱ ጋር ተገናኝታችሁ ተወያይታችኋል?
2: አልተወያየሁም። አንድ ቀን መጣ ለምኛው ማለት ነው የመጡ ከእነሱ የቴራታ ካርሜሎች ምን አሉኝ፣ ገንዘብ ሲገኝ ብቻ ነው እንጂ አሁን ማሰራት አንችልም አሉኝ። እስከ ሶስት አመት ድረስ እንግዲህ ሶስት ወር ነው የቀረው። እስከ ሶስት አመት ድረስ ምን እየተሰራ ነው
1: እንግዲህ
2: ምን ለእኔ በቃ እናት እንደዚህ ተጎድታ ህዝብን ስላዳነ ልጄ ህዝብን እንትን ስላለ ደሙነን ያፈሰሰበት ሀገር ነው መሬት ነው።
1: ወይዘሮ አያልንሽ እንግዲህ የማዘጋጃ ቤቱ የሚሰጠንን ምላሽ ለማቅረብ ጥረት እናደርጋለን። በሌላ በኩል ግን እንደው በአጠቃላይ ደረጃ እንደሰማ ነው አንዳንድ ከተሞች ኢየሩሳሌምን ጨምሮ ማስታወሻ አድርጉ ወይም ደግሞ ይሄ አደባባይ በስማቸው ወይም መንገድ በስማቸው አድርጉ ሲባል የተሰዉት ብዛት አላቸው። ለሁሉም ማድረግ አንችልም ብለው ምን ላይ ሰጡን ብለው ካሁን በፊት ልክ እንዳንቺ ልጆቻቸውን ያጡ ሰዎች ቃለ ምልልስ እናደርግ የነገሩ ሁኔታ አለ። በተለየ የከተማችሁን ሁኔታ ግን ጠይቀን መልሱን እናቀርባለን።
0: በትክክል የጎደለ ምንድን ነው?
2: እኔ በኢየሩሳሌም በጻና በኩል ችግር የለኝም። በምዝራዳ ብታሆን በኩልም ችግር የለኝም። በጻና በኩልም ለሱ ማስታወሻ እንዴት አገርን እንዳዳነ አሰርተውለታልኝ። ከዛ መካከሎች ጥሩ ድርጅት አድርገውለታልኝ፣ ሌሎች እንዲማሩበት አሰርተውለታልኝ።
1: ጥሩ። እስኪ እንግዲህ አጣርተን
2: በዛ ግን በጣም ከባድ።
0: ወይዘሮ አያልነሽ የክት እንደ ሀዘንተኛ ቤተሰቦች ወላጆች እናንተ በገንዘብ ድጎማን በተመለከተ እንዴት ነው? ጎደለ ወይ?
2: በገንዘብ ድጎማ እንትን የለኝም፣ ግን ማስታወሻ የሪያው ግዴታ የከንቲባው ኃላፊ ግዴታ እንትን ለልጄ ማሰራት አለበት እንጂ እኔ ብቻዬን አልችለውም።
1: እንጠይቃለን። ጠይቀን የሚሰጡንን ምላሽ እናቀርባለን። ወይዘሮ አያልነሽ
0: መመሪያቸው ምን እንደሆነ በዚህ የማስታወሻ ሐውልት ለማቆም በዛች ከተማ እናንተ በምትኖርባትም በሃይፋ ተመሳሳይ የሆነ መመሪያ ካለ ለእናንተ ልጅም ይገባዋል እና ለሌሎች ካልሆነ ደግሞ ለእኔ ብቻ ይደረግ የሚለው ደግሞ ለየት ይላል። ወይዘሮ ፈንታን፣ ወይዘሮ አያልነሽ እሺ፣ እናመሰግናለን። አይዞን
1: ወይዘሮ አያልነሽ አዞን አሁን ሻያው እንዳለው መመሪያው አንድ አይነት ከሆነ ለሁሉም ነው አይደል? ጥሩ ሐሳብ ነው ማጣው ሻያው። የተለየ ከሆነ ደግሞ እንግዲህ ለመጠየቅ የሚመለከታቸውን ክፍሎች አናግረን መልሱን እንነግርሻለን።
2: እሺ በጣም አመሰግናለሁ።
0: እሺ እንደዚህ ስላናገራችሁ
2: በጣም
0: ነው አመሰግናለሁ።
1: ጥናቱን አይዞና ተከታትለን እናግርሻለን። እሺ
2: አመሰግናለሁ።
1: ጥሩ አሁን ደግሞ የሃይማኖት ካሳው አባት መስመር ላይ ይገኛል። አቶ ተስፋዬ ጤና ይስጥልን።
3: ጤና ይስጥልን አቶ ተስፋዬ እንዲሁም አድማጮቻችን።
1: ሻያው መስመር ላይ አለ ስቱዲዮ አብረን ነው።
3: ሻያው ሰላም ናችሁላችሁ?
0: ደህና ነን እግዚአብሔር ይመስገን ደህና ነን። እንዴት ናችሁ እናንተስ? እንዲያው ሀብተ ሃይማኖት በቃ ከተፋች ከሁለት አመት ተኩል በአካባቢ የሆነ ነው አይደለ? እንዲያው ፍንጭ እንዲያው ሁላችን እናስባለን። በእውነት ቀላል አይደለም። እንዲያው ምንም ነገር እንዲያው ትንሽ ጭላንጭል እንዲያው የምትሰሙት ነገር የለም?
3: አሁን በአሁኑ ሰዓት ላይ ምንም አይነት የምንሰማው ነገር የለም።
1: አሁን ሁላችንም ጥያቄ ውስጥ ያለ ነገር ነው የሃይማኖት ጉዳይ። መንገድ ላይ መሰልከን አቶ
3: ተስፋዬ፣
1: አጭር እናደርገዋለን ውይይቱን። አሁን ነገ ትምህርት ቤት ሲከፈት ቀይ ፊኛ ይዘው ሃይማኖትን ለማስታወስ ተማሪዎች እንዲሄዱ ጥሪ ያቀርባቸዋል። ይህን በተመለከተ ነው ቃለ ምልልሱንም ለማድረግ የምንፈልገውና እንዴት ነው ሀሳቡ እንዴት ፈለቀ?
3: ያው ሀሳቡ እንግዲህ ኢምፓክት ያው ፕሪቲካል ኢምፓክት የሚባለው ድርጅት ባለሙያ ነው። እነሱ ናቸው ሀሳቡን ያመጡት። ከዚህ በፊት በእስራኤል የተጠለፉ ሰዎች ምልክት ነው ይሄ ባሎንና ቀይ ቲሸርት ተብሎ ነው ቁጣውም የተቀየረውና ያው ሃይማኖቱ ሁላችን እንደምታውቁት አሁን ሶስተኛ አመት የትምህርት ጊዜ እያነሳት ነው። ሁሉም ተማሪዎች ሀገሪቱ በሙሉ ወደ ትምህርት ቤት ሲሄዱ ሃይማኖት ስላልተመለሰች ሁሉም ሰው ይህንን ፊኛ ይዞ በየትምህርት ቤቱ እና ሁንጣውን በመልበስ የቻለ ይህን መልእክት ለህዝቡ እንዲያስተላልፍ ነው። ዋናው አላማው ደግሞ ያው ባለፈው ሳምንት የውሸት ሻባክ ገብቷል ተብሎ የተነገረው ሻባክ እንዲያልገባ በዚሁ አጋጣሚ ማስተላለፍ ፈልጋለሁ።
1: ሻባክ ራሱ መግባቱን እኮ አረጋግጧል።
3: ሻባክ ይሄ መረጃ የዛሬ 8 ወርኛ የሰማነው ነው። በማማከር ነው የሚለው ለሀብቲኩን ሲቀበሉት አብሮ በማማከር አለንበት ተብሎ በክነሴትም የተነገረ ነው። እሱን ነው አዲስ አድርገው የሚያነሱት። የኛ ጥያቄ ሻባክ ሙሉ በሙሉ ባለ አቅሙና ጉልበቱ ቲኩን ይዞ ይከታተል ልጅትን ያምጣልን ነው። ግን ጥያቄያችን አልተመለሰም። ይህንን ሀሳብ ለማንጸባረቅ ነው እንግዲህ ህዝቡ ልፋትና ድካም።
0: አቶ ተስፋዬ አሁን ትምህርት ቤት ነገሴ የመጀመሪያው አዲስ የትምህርት ዘመን መስከረም አንድ ቀን ሲሆን ተማሪዎቹ ደግሞ ያው ሸሚዝ ቀይ እንደገና የፊኛ ባሎን ቀይ እንዲሆን ምን መልእክት ለማስተላለፍ ነው? ቀይ በቀይ የሆነበት ምክንያት ምንድን ነው?
3: ያው ቀይ የሆነበት ምክንያት እንግዲህ ሁልጣውን ቢጫ ነበር ወደዚህ የተቀየረበት ዋናው ምንድን ነው? በቃ ትግስታችን አልቋል። ከዚህ በኋላ መንግስትም ሻባክም የሀገሪቱን ቴክኖሎጂ ለሀገሪቱ ዜጋ መጠቀም አለበት። ባለፈው እንዳየነው ይኸው ባለጠፋ ጊዜ በሙሉ የሀገሪቱ ቴክኖሎጂ ገብተዋል። እናትና ልጅ ውጭ ሀገር ሲጠፉ 300 መርማሪ ከሻባክም ከለሀዝ 4433ን ሁሉም የሀገሪቱ ቴክኖሎጂ እንደገቡ ሁሉ ሃይማኖት ጥቁር በመሆኗ ወይ አናሳ ብሔረሰብና ቤተሰቦቿ ደካማ ስለሆኑ ነው ወይ ያልገባው ትግስታችን አልቋል ነው የሚለው መልእክትና የሀገሪቱ ዜጎችም እንዲተባበሩን ተማሪዎቹም እንዲያስቡ ነው። ሁሉም ነገር ሻባክ እንዲገባ ነው የሁሉ መልእክት።
1: እስኪ በሻባክ ጉዳይ ያለውን እንግዲህ ፕሬዚዳንቱም ገብቷል ብለውኛል ዳቪድ ዚኒ ብለው የተናገሩበትም መረጃ አለን። እንደገናም ሻባክ አረጋግጫለሁ ብሎ ነበር። ይህንን እኛም እናጣራለን። ሌላው አሁን እንግዲህ ነገ በተለይ ለወላጆች አሁን ስርጭቱን ለሚሰሙት የምታቀርበው ጥሪ እንግዲህ ልጆች ያን ባሎን ይዘው ወይም ይህን ፊኛ ይዘው ቲሸርቱን አድርገው እንዲሄዱ ነው?
3: አዎ በዋናነት ባሎን ነው። ቲሸርቱ እንኳን በተባለው ደረጃ መድረስ አልቻለም። ወጪውም እጅግ በጣም ብዙ ስለሆነ ባለፈው ወደ 300 ወልታ ዘመነን ብዙ ገንዘብ ነበር ግን ለሽያጭ ነበርኛ ያሰብነው አብዛኛው ሰው ያው ስጡ ይችላል እንዲ ማለቱ የከበደን በአብዛኛው በነጻ ሀዶ ብዙ እጪ ስላት ወጣ አሁን በባሎኑ በኩል ነው እና ወላጆች ለልጆቻቸው ሃይማኖትን እንዲያዩ ትምህርት ቤቶች ለልጆቻቸው እንንኛ ገሰው እንዲሰጡ ልጆችም እንዲያታውሷትና ጥሩውን ለመንግስት እንዲተላለፍ ነው ሁሉ ድምጽ ሲበዛ መንግስት ምናልባት ሳባከን እንዲገባ ነው የሁሉ መልእክትና ይሄ ነው መልእክቱ ሁሉም እንደራሱ እንዲያይ የችግረኛ ብቻ አይደለም ነገም በሌላ ሰው ከሰታልና ህመሙን ቁስላቱን ሁሉም በራሱ ጸጋ ያረገ እንዲያዩ ነው
1: ጥሩ መልእክቱ ግልጽ ነው
0: ከዚህ ማጠቃለያ ለህብረተሰቡ ምን ትጠብቃላችሁ? በዚህ ሀሳብ በዚህ ፍለጋ በዚህ ላይ ምን ድጋፍን ትፈልጋላችሁ? አቶ ተስፋዬ
3: እንግዲህ ህዝቡ የመጀመሪያው በጸሎቱ እንዲያስባት ነው። ሁለተኛ ደግሞ ሰላማዊ ሰልፍ በሚጠራበት ሰዓት ላይ በእኛ ሰው በብዛት አይወጣምና ችግር በአንድ ሰው ስላልሆነ በመተባበር የተለያዩ ዘር፣ ቀለም፣ ሃይማኖት የተለያዩ ሀሳቦችን ወደ ጎን ትተን አንድነታችንን እንደ ዜጋ እንደ ልጅ ሁላችን ድምፅ አሰምተን በቅርቡም ሌሎች የምናወጣቸው የትግል አቅጣጫዎች አሉና ህዝቡ ከጎናችን እንዲቆም ይቺ ድርጅት እስከምትመለስ ድረስ አቅሙ በፈቀደ ሁሉ በፌስቡኩም በቲክቶኩም ሀይልና ጉልበት እንዲሆነ ነው ከእግዚአብሔር በታች መልዕክት የምናስተላልፈው።
0: እግዚአብሔር ቸሩን ያሰማን። አቶ ተስፋዬ ካሳው እናመሰግናለን ለሰጠው ገለጻ።
3: አመሰግናለሁ። እግዚአብሔር
1: ይስጥልን። እሺ ቀላል አይደለም።
0: ወደ ቀጣዩ ስናልፍ የፕሮጀክት ሎቢ
1: ገና እዚህ በስመር ላይ እስኪገባስ ስለ ሃይማኖት አንዳንድ ነገሮችን እናውራ። ቀላል አይደለም ቤተሰቡ ያለበት እና እንደው
0: በጣም ያሳስባል።
1: ፖሊስም እንደሚቻለው ነገር አድርገው ነው የፍንጭ ቢገኝ ይሄው በየጊዜው በእውነት በተሰውም ያሳዝናል።
0: እና ካሜራ ተገኘ በዛ በሰፈሩ ከካሜራ የቪዲዮ ተሰራጨ የሚል ባጭሩ እይታ ታይቷል። ተንቀሳቃሽ ቪዲዮ እሷ ያሞት ማነች ሃይማኖት ባጭሩ ታይታለች ይባላል። ይሄ ሁኔታ በጣም የሚያጠይቅ ነው ገና። እሺ እንግዲህ ወደ ቀጣዩ ስናልፈ እንሆ መስከረም አንድ ቀን ነገ ባክሰኞ በአገራችን አዲስ የትምህርት ዘመን ሊከፈት ነውና በፕሮጀክት ሎሚ ዋና ስራ አስኪያጅ ከሮኒ አካሌ ጋር ቀጣዩን ቃለ ምልልስ እናካሄዳለን። አቶ ሮኒ አካሌ ጤና ይስጥልን።
4: ጤና ይስጥልኝ። ሻያው እንደምን አለ?
0: ደህና ነኝ እግዚአብሔር ይመስገን። ከባልደረባ የሰጠኝ ዘመነ ጋር ሆነን ነው ስቱዲዮ ላይ ለመላ አድማጮቻችን ነው ሰላምታው የሚደርሰው። አቶ ሮኒ
4: ለአድማጮቻችንም ለእናንተም ለሰጠኝም ለሁላችንም አዲሱ የትምህርት ዘመን የሰላም የጤና የብልጽግና እንዲሆን እየተመኘሁ እንግዲህ ለሁሉም ነው እንግዲህ ሰላምታውን የማቀርበው።
0: አዎ ቡራኬው ደረሰ። እንግዲህ እንግዲህ በጋወራት ረፍት ላይ የነበሩ ተማሪዎች በፕሮጀክት ሎሚ አዎ በትምህርት ላይ ያተኮረ እንደሆነ ስለሆነ እንዴት ነው
1: ምን ያክል ተዘጋጅተዋል አዲሱ አመት እናንተ በእናንተ በኩል የምታደርጉት እንቅስቃሴ እንዴት ይታያል?
4: እንግዲህ ይህ አመት አሁን ባለፈው ጊዜ ስንነጋገር ያለፈውን አመት እንደዘጋንና ይህን አመት ዝግጅት እንደነበርን ትንሽ የጠቀስኩ መሰለኝ። ስለዚህ በጣም አመሰግናችኋለሁ እናንተን በመከታተል ያሁን ያለውን ሁኔታ ለህብረተሰባችን ለማሳወቅ በመታደርጉት ጥረት በጣም ነው ከፍ ከፍ ያለ ምስጋና አቀርባለሁ። እንግዲህ ፕሮጀክት አሎሚ መስሪያ ቤት አሁን የሚቀጥለውን የትምህርት ዘመን አሁን ከነገ ወዲያ ይጀምራል። የፕሮጀክት አሎሚ ስራው ትምህርቱ እንደተጀመረ ተጨማሪ ልጆች ተጨማሪ ትምህርት እንዲያገኙ ትምህርት የተለያዩ ፕሮግራሞችን በማዘጋጀት ከትምህርት ቤቶች መምህራን ጋር እና ከኤሪያው ከማለት ከከንቲባው መስሪያ ቤት ጋር በመተባበር የተለያዩ ፕሮግራሞችን በአንድ ላይ እናዘጋጃለን። በዚህ አመት ካለፈው አመት ትንሽ ለየት የሚያደርገው በቀደም ባለፈው ጊዜ እንደተናገርኩት የነበረን የስራ ብዛት ወይም ደግሞ የነበረን የከተማ ብዛት በዚህ አመት ትንሽ ቀንሰናል። የቀነስንበት ምክንያትም ደግሞ የባጀት ጉዳይ መንግስት በኩል ያለው ሁኔታ ያለውን የዚህ አመት ባለፈው አሁን ያለፈውን አመት እና በዚህ ሁለት አመት ያሳለፍናቸውን የጦርነት ዘመኖች በተመለከተ አብዛኛውን ታክሲብ ወደ ቢታሆን ወይም ደግሞ ወደ መከላከያ ሚኒስቴር ስለተላለፈ የትምህርት ሚኒስተሩ በእኛ በመንሰራው የበጎ አድራጎትና እነሱ በሚሳተፉበት ሁኔታ ባጀቱን ቀንሰዋል። ስለዚህ በቀነሱት መሰረት ደግሞ እኛም የሚሳተፉ ልጆችንም ቀንሰናል። ነገር ግን ይህን ስል ልጆች በዚህ ፕሮግራም የሚሳተፉት ከትልቅ ደረጃ እንዲደርሱ የማናደርገው ጥረት የለም። ይህንም ደግሞ የምናደርገው ከወላጆች ከመምህሮች እና ከሰራተኞች ጋር በመተባበር ስለሆነ እንግዲህ አሁን ፕሮግራሙን እያዘጋጀን ነው ያለን። ከነገ ወዲያ እንግዲህ በየትምህርት ቤቶች ሁኔታዎችን እንከታተላለን። ከዛ ከሳምንት በኋላ ፕሮጀክቱ እንግዲህ ስራውን ይጀምራል ማለት ነው።
0: ምን እንዳለ የመምህራን አጠቃላይ የተማሪዎቹ እንግዲህ ከረፍት በኋላ ሲመለሱ እንግዲህ ምንድን ነው ቅድመ ዝግጅቱን በተመለከተ የመምህራን የስራ ድርሻ የተማሪዎቹ ስነ ስርዓት ባለበት ሁኔታ ትምህርቱን እንዲጀምሩ ምን ትመክራለህ ሮኒ?
4: እንግዲህ መደበኛውን ትምህርት በተመለከተ ከስምንት እስከ አንድ ሰዓት ወይም ሁለት ሰዓት ያለው ያ የመንግስት ጉዳይ ስለሆነ መንግስት ያዘጋጀው ፕሮግራሞች አሉ፣ መምህሮች አሉ፣ በየትምህርት ቤቱ እየተዘጋጁ እና ትምህርቱን ማስተማር የሚገባቸው ሰዎች አሉ። እንግዲህ የእኛ ፕሮግራም ተጨማሪ ፕሮግራም ነው። በመንግስት በሚሰሩት ስራዎች ማለት ከስምንት እስከ ሁለት ሰዓት ባለው ስራ በዛ ውስጥ እኛ አንገባም። ለምን? መንግስት የወሰነው ድንጋጌ አለ። እያንዳንዱ ተማሪ በስራ ከስራ እንግዲህ በትምህርት ደረጃ በእድሜው የሚፈቅድ ከሆነ በትምህርት ቤት ተገንቶ መማር ይገባዋል የሚል ሆቅና ማለት ህግና ደንብ ስላለ በዛ መሰረት መንግስት ያንን ይከታተላል። እኛ የምናደርገው ምንድን ነው? የእኛ ልጆች ከሌሎች ልጆች ጋር ከሌሎች አንሰው እንዳይገኙ ያላቸውን የሞቲቬሽን ወይም ደግሞ ያላቸውን ፍላጎት ከፍተኛ ደረጃ እንዲደርሱና በትምህርት ዓለም ታንጸው የሙያ ባለሙያዎች እንዲሆኑ የማናደርገው ጥረት የለምና በዛ መሰረት ነው እኛ የምንመለከተው ነገሩን። መደበኛውን ትምህርት ያው መንግስት ነው። መንግስት አሁን እንዳልከው ከማክሰኞ ነገ ከሁለት ቀን በኋላ ማለት ነው ሮብ ማለት ነው ትምህርቱ ይጀምራል። እንግዲህ እንከታተላለን። ይሄንን
0: እኔ እንዳሰብኩት መስከረም አንድ ቀን የሚለው በሀገረ ኢትዮጵያም እንደዛ መስከረም አንድ ቀን ሲባል ነበረ። በዚህም በእስራኤል ሀገርም መስከረም አንድ ቀን ብዬ አሁን ዛሬ ሰኞ ላይ ሆነን ነገ ያው ማክሰኞ መስከረም አንድ ቀን መሰለኝና አንተ እንዳልከኝ ከነገ ወዲያ ሮብ ነው ትምህርቱ የሚጀመረው ማለት ነው።
4: እንግዲህ አንተ አሁን እንዳልከው መስከረም አንድ ቀን የሚለው ነገር ሁላችንም በጭንቅላታችን የምናስታውሰው የአደይ አበባ የሚፈነድቅበት ብዙ ነገሮች የሚሰሩበት የቋጉሜውን አልፈን የቅዱስ ዮሐንስ የሚጀምርበት እና ከዛም ደግሞ የትምህርት ዓለም በትምህርት ዓለም በምንመለከትበት ሰዓት የትምህርት የአንደኛ ደረጃ ሁለተኛ ደረጃ ሶስተኛ እንደዚህም የተለያዩ የትምህርት አይነቶች የሚከፈቱበት ሰዓት ነው እና ያንን ያስታውሰናል። በእስራኤል ሀገር ደግሞ አሁን የበጋውን ወራት አልፈን የክረምት ወራት እየመጣ ነው። አሁን እንግዲህ አዲሱን ዓመት አሁን ከነገ እንጀምራለን ማለት ነው። ነገ ስል ያው አንድ ቀን ዘጠነኛ ወር ማለት ነው ሴፕቴምበር። እንግዲህ በዚህ መሰረት የትምህርት አሁን በትምህርት ሚኒስቴር በኩል ከፍተኛ ዝግጅት አለ። ነገር ግን መሆን የሚገባው ነገር በእኛ ህብረተሰብ የኛ አሁን የሚመለከተው የኛን ህብረተሰብ በተመለከተ ነው። የኛ ህብረተሰብ በተለይ ለልጆቻቸው መጣር አለባቸው፣ ለልጆቻቸው ድጋፍ መሆን አለባቸው፣ መጠየቅ ይኖርባቸዋል። ለምን ልጆቻችን ትምህርት ከተሰዓት በኋላ የማገኙበት ለምንድን ነው ብለው ያንን ለሚመለከተው ክፍል ማቅረብ ይኖርባቸዋል። ሁልጊዜ መንግስት ይስራው መንግስት ያድርገው ወይም ደግሞ ሌሎቹ ድርጅቶች ይስሩት የሚለው ነገር አይሰራም በዚህ ሀገር እና በዚህ ሀገር መስራት የሚችለው በመተባበር በመስተሳሰብ እና በመጠያየቅ ነው። ስለዚህ እያንዳንዱን ወላጅ አሁን ከዚህ በዚህ አጋጣሚ በዚህ መልእክት የማስተላልፈው ምንድን ነው? እባካችሁ በየአካባቢያችሁ ባለፈው ዓመት ትምህርት እኛም ስሰጥ የነበረበት አካባቢ ሊኖር ይችላል። በዚህ ዓመት ማንቀጥልበት ቦታዎች ይኖራሉ። ለምን ብላችሁ መጠየቅ ትችላላችሁ። መንግስት ያንን ነገር ማስተካከልና መስጠት ይኖርበታል። እና ያንን በተመለከተ ወደፊት እንግዲህ እየተከታተላችሁም በእናንተም በኩል በእኛም በኩል ይሄ ልጆች ግዳፍ የሚያገኙበት መንገድ የምንፈልግበት ጊዜ ስለሆነ የሁላችን ትብብር ያስፈልጋል። በዚህም የእናንተ ድጋፍ የእናንተ ለህብረተሰባችን አፍ ሆናችሁ መቅረባችሁ በጣም በጣም አስፈላጊ ስለሆነ አመሰግናችኋለሁ።
0: አቶ ሮኒ ወደ በዚህ በትምህርትን በተመለከተ በወላጆች በጣም ትልቅ ኃላፊነት እንዳላቸው ነው። ልጆቻቸው በጣም ጥሩ ተማሪዎችም ሀገር ገንቢ ልጆች ጥሩ ዜጋ ሁሉ እንዲኖር ነው የሚፈልገው ያንዳንዱ ወላጅና አሁን ቅድም ያልከው የትምህርት ጊዜ መንግስት የትምህርት ሚኒስቴር የራሱ የሆነ መመሪያ ያለው ህጋለው እንግዲህ መመር የትምርት ሰዓት በየቀኑ ከጧት 8 ሰዓት እስከ ቀኑ እስከ ቀትር በኋላ ለበለው 2 ሰዓት ድረስ ነው ተውሏልና በዚህ ላይ ወደ ትምርት ቤት ወደ አስተማሪዎቹ ወላጆች ከስልክ እንዳይደውሉ የሚል መመሪያ እንዳለ እንደተዋለ
4: ይሄ ትክክል አይደለም። እያንዳንዱ ወላጅ የልጁን ሁኔታ የትምህርቱን ችሎታ ከሚያስተምሩት መምህሮች ጋር የጥብቅ ግንኙነት መኖር አለበት። ስልክ አይደውሉም ወይም ደግሞ በቦታ ተገኝተው መጠየቅ አይችሉም የሚለው ነገር ይሄ በሌሎች ሀገሮች ያለ ሁኔታ ነው። በዚህ ሀገር ሁኔታ እያንዳንዱ ወላጅ የልጁን ችሎታ የልጁን ችግርና የልጁን ጉብዝና ማወቅ የሚችለው በቦታ ተገኝቶ ሲነጋገርና ከባለሙያዎች ጋር የሚያስፈልገው ነገር ውይይት ሲያደርግ ብቻ ነው። እና ወላጆች ብዙ ጊዜ ወላጆች እንላለን፣ እኛም ወላጆች ነን፣ እናንተም ወላጆች ናችሁ፣ ልጆቻችን እንዴት እንዳሳደግን እናውቃለን። ስለዚህ እያንዳንዱ ወላጅ በአሁኑ ሰዓት ከባለሙያዎች ጋር መመካከር ይኖርበታል። ልጁ ከፍተኛ ደረጃ እንዲደርስ ወይም ልጅቱ ከፍተኛ ደረጃ እንዲደርስ ያነ ደግሞ የነሱ ለነሱ ጥቅም ብቻ ሳይሆን ለሀገሪቱም ጥቅም ስለሆነ የሁሉ ምክክርና የሁሉ እርዳታ ያስፈልጋቸው ልጆች በትምህርት አንጸው ያደጉ ልጆች ከፍተኛ ባለሙያዎች ናቸው። ባለሙያ ማለት ደግሞ ዶክተሮች ሲሆኑ ሌሎችንም ያግዛሉ፣ እነሱም ብቻ አይደለም። ለባለመሐንዲሶች ሲሆኑ እነሱም ብቻ አይደለም ያግዙ ሌሎችንም ማለት በውትድርና ዓለም በመንሄድበት ጊዜ መኮንኖች ሆነው ሲያሄዱ እነሱም ደግሞ አገሪቱን የሚከላከሉ አገሪቱን የሚጠቅሙ ወጣት በጣም ጎበዝ የሆኑ ልጆች ነው የምናፈራ ያለ ነው። ስለዚህ ያንን ነገር ለማፍራትና በዛ መንገድ ለመከተል ወይም ደግሞ ያንን ነገር ለማሳደግ ከተፈለገ ውይይቱ በወላጆች ባለሙያዎችና በየከተማው የሚገኙ የከተማ ይህን ነገር የሚመለከታቸውን ሰዎች እየተቀራረብን መነጋገር ያስፈልጋል። በየቦታው እንደዚህ እስካልተደረገ ድረስ እንደዚህ አይነት ጥረት እስከሌለ ድረስ አብዛኛዎቹ ልጆች ምናልባት የገንዘብ ችግር ሊኖር ይችላል፣ በወላጆች በኩል ለመርዳት ያለው አቅም በጣም አስቸጋሪ ሊሆን ይችላል። ስለዚህ በዛ ሰዓት ምንድንም የሆነው ልጆች ወደ መጥፎ ነገር ሊሄዱ ይችላሉ። ወደ መጥፎ ከሄዱ በኋላ ደግሞ ለመመለስ በጣም አስቸጋሪ ነው እና ያ ነገር ችግሩ ከመፈጠሩ በፊት ከባለሙያዎች ጋር መነጋገሩ፣ ከዛ ቦታ ተገኝቶ መነጋገሩ አስፈላጊ ነው። ደግሜ ነው የምነግራችሁ። አስፈላጊ በመሆኑም ደግሞ የእናንተ ትብብርና የእናንተ በዛ ቦታ መገኘት ማንም ሰው ሊከለክላቸው አይችልም። ማንም ሰው አትምጡ የሚላቸው ሰው የለም። እንደዛ የሚል አባባል ካለ እኛ መከታችሁ ልንሆን እንችላለን። እንደዛ ካለ ንገሩለኛ። የእኛም ሰራተኞች በየቦታው አሉ፣ በየትምህርት ቤት ውስጥ አሉ፣ ሌሎችም አሉ እንደኛ የሚሰሩ። እንደዛ ጋርም መነጋገር ይቻላል እና ይሄ የሁላችንም የጥረት መሆንና የሁላችን ኃላፊነት መሆኑን በዚህ አጋጣሚ ላስገነዝብ ወዳለሁ።
0: የፕሮጀክት ሎሚ ኃላፊ ሮኒክ የማጠቃለያ ጥያቄ፣ በጠዋት ላይ በሚዲያ እንደሰማ ነው በትምህርት ሚኒስቴር የመምህራን እጥረት አለው የሚል ዜና ሰማን። ምናልባት ይህ ጥያቄም አንተን ላይመለከትም ባይሆንም የነ ፕሮጀክት ሎሚስ ሰራተኞች በዚህ በስራ ዓለም የተሰማሩ እጥረት አለ ወይ? እንዴት ነው ማጠቃለያ ልመጣ?
4: እዚህ ጋር ያልከው አባባል ትክክል ነው። በዚህ አሁን በምናየው በአሁኑ ሰዓት በትምህርት ሚኒስቴር በኩል ያለው ሁኔታ በተለይ በመምህሮችን በተመለከተ ከፍተኛ የሆነ ችግር አለ። የመምህር እጥረት አለ። በተለይ ደግሞ የእንግሊዝኛና የሂሳብ መምህሮችን ለማግኘት በጣም ያስቸግራል እና መንግስትም ደግሞ ይህን ነገር አስቦ መፍትሄ የሰጠው አልመሰለንም። በእነሱም በኩል በመደበኛው ትምህርት ቤት ማለት ነው፣ በመደበኛው ትምህርት ቤት እንኳን የዚህ አይነት ከፍተኛ የሆነ ችግር አለ። እኛም ደግሞ በምናስተምራቸው ልጆችን የእንግሊዝኛ፣ የሂሳብ፣ የባዮሎጂ፣ ፊዚክስ እንደዚህ አይነት ነገሮችን ስለሆነ እንደዚህ አይነት መምህሮችን ስለምንፈልግ ከሰዓት በኋላም ስለሆነ ብዙ ጥረትን ይጠይቃል፣ ብዙ መስማማትን ያስፈልጋል፣ ብዙ የገንዘብ ወጪንም ይጠይቃል እና አሁንም ያልከው ትክክል ነህ። የዚህ ባለሙያዎች ጉዳይ በጣም አሳሳቢ የሆነ ነው፣ በእስራኤል ሀገር ማለት ነው። በአጠቃላይ በእኛ ፕሮግራም ብቻ ሳይሆን በአጠቃላይ በትምህርት ቤት ውስጥ ያለው ሁኔታ ይሄን ይመስላል። ስለዚህ የወላጆች ጥረት ያስፈልጋል። ምክንያቱም ሀብታሞች ሰዎች ለልጆቻቸው ሌላ መምህር ይቀጥራሉ፣ በገንዘብም ችግር ስለሌለባቸው። አዎ፣ የገንዘብ ችግር ስለሌለባቸው ልጆቻቸውን በደንብ ረድተው ትልቅ ደረጃ ደርሳሉ። የእኛ ግን የዚህ አይነት ሁኔታ ስለሌለ በተለይ ከኛው ጋር ሆነ ከሌሎችም ጋር መዋየት ያስፈልጋል ያልኩት ለዚህ ነው እና የምምሮች ባለሙያዎች መምር በተመረከተ ጥራት አለ ያንን ጥራት ደግሞ ለመቀረፍ ከተፈለገ በየቦታው እየተነጋገርን እየተስማማን የሚፈልገውን ያህል ጥራት አድርገን ለነዚህ ታዳጊ ወጣቶች ህልማቸው እውን እንዲሆን ማድረግ ያስፈልጋል።
0: ክሮም የፕሮጀክት ሎሚ ድርጅት ዋና ኃላፊ ሮኒ አካሌ ለሰጠው ገለጻ በጣም እናመሰግናለን። እንግዲህ አዲስ ጥሩ የትምህርት ዘመን እንመኛለን ሁላችንም።
4: እሺ በጣም አመሰግናለሁ። እኔም እዚህ አመት የጥሩ አመት እንዲሆንልን ልጆች ትልቅ ደረጃ የሚደርሱበትን ወላጆች ደግሞ ተሳትፎ የሚያደርጉበትን አገሪቱ ሰላምት ሆነውን በዚህ አጋጣሚ ምኞቴን ገልጻለሁ። በጣም አመሰግናለሁ።
0: እናመሰግናለን።

የተከበራችሁ አድማጮቻችን ፕሮግራማችን ለኩላ ሰዓት መጠናቀቁ ነው። ለዚህ ፕሮግራም መሳካት ለተባበሩን ባልደረባዬ ሰጠኝ ዘመነ፣ የአጠናካሪዋ ሃና ስፈራው፣ እንዲሁም የቴክኒክ ባለሙያችን አብያታር ሽምኦን ምስጋና ይድረሰው። ማታ እንደተለመደው ልክ 7 ሰዓት በቸር ያገናኘን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮቻችን ጤና ይስጥልን፣ እንደምን አመሻችሁ፣ እንዴት ዋላችሁ በያላችሁበት። እለቱ እንደ ዕብራውያን ዘመን አቆጣጠር ዩድ ኸት በኤሉል ታብሺን ፔባብ እንደ አውሮፓ ዘመን አቆጣጠር ኦጉስት 31 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ለተሰኞ ነሐሴ 25 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽባግ ሲሆን የስቱዲዮ ተረኛ አስተናጋጁ ኢሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ ከደህንነት ዘጋቢያችን ከጥላው መልኬ ጋር ሲቀጥል ሳምንታዊ ህግና ፍትህ ፕሮግራም ባይቸው ባየ ይቀርባል። ቆይታችሁ እኛ ጋር ይሁን። አሁን ዜና። በቅድሚያም አርዕስተ ዜና፣ የቤት ጽዮኒ ሚሉኒኪም ፓርቲ ሊቀመንበር ሂሊ ትሩፐር እንደተናገሩት ከማይሰሩ ቡድን ድምፅ ድጋፍ መሰረት ለማቋቋም መንግስት ድጋፍ አላደርግም አሉ። ፕሬዚዳንት ትራምፕ አሜሪካ ከኢራን ለተኮሰችው ሚሳይሎች ከባድ የአጸፋ ምላሽ እንሰጣለን አሉ። በእስራኤልና በግሪክ መካከል የተደረገው ግዙፍ የመከላከያ ጦር መሳሪያ ስምምነት በእስራኤል ላይ የአየር መከላከያ መሳሪያዎች እጥረት የላትም ሲሉ ከፍተኛ ባለስልጣናት ተነገሩ። በአዛ ቀበሌ ከቀትር በኋላ በእስራኤል ጥቃት 3 ሰዎች መገደላቸው ተዘገበ። በኔፓል በጎርፍ አደጋ የጠፉትን 2 እስራኤላውያን ጨምሮ በሺዎች የሚቆጠሩ ሰዎች የመፈለግ ስራው ቀጥሏል። በግሊሎት ጦር ሰፈር የሚሰሩ 2 የመድኃኒት ባለሙያተኞች በሺዎች የሚቆጠሩ መድኃኒቶችን ሰርቀው በጥቁር ገበያ ሽጠዋል በሚል ተጠረጠሩ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የቤተ ጽዮኒ ሚሉኒኪም ፓርቲ ሊቀመንበር ሂሊ ትሩፐር እንደተናገሩት ከማይሰሩ ቡድን ድምፅ ድጋፍ መሰረት ለማቋቋም መንግስት ድጋፍ አላደርግም ሲሉ እንዲህ ሲሉ ተናግረዋል።
1: מישהו יודע להקים ממשלה ציונית, מישהו יודע להביא הכי הרבה מלמיצים ציונים, אנחנו נלך איתו, כי בסוף פונקציית המטרה, ממשלה ציונית. אנחנו לא נשלים לנתניהו ל-61, ממשלה צרה, זה מה שהיה,
2: הוא שיהיה. ואם זה יהיה להשלים ל-63?
1: לא, כי כל ממשלה שתלויה בקולות לא ציונים, אנחנו נקבל בדיוק את אותה תוצאה.
0: ሳቸው ሂሊ ትሩፐር የቤት ጽዮኒ ሚሉኒክን ፓርቲ ሊቀመንበር እንደተናገሩት ጽዮናዊ መንግስት ማቋቋም የሚችል ከፍተኛ ቁጥር ያላቸውን ጽዮናዊ ደጋፊዎችም ማምጣት የሚችል ማንኛውም አካል ካለ ከሱ ጋር እንሄዳለን። ምክንያቱም በመጨረሻ አላማችን ግብ ጽዮናዊ መንግስት ማቋቋም ነውና። እኛ ለናታንያው ጥበብ ያላቸውን የ61 መቀመጫዎችን መንግስት መንግስትን ለመስራት እንችል ይሆናል። ወደ 63 ለማድረስ ቢሆን አይሆንም። ምክንያቱም ጽዮናዊ ባልሆኑ ድምጾች ላይ የምትደግፍ ማንኛውንም መንግስት መጨረሻዋ ያው አንድ አይነት ውጤት ነው የሚሆነው ሲሉ ተናግረዋል። የእስራኤል ፖሊስ የማዕከላዊ ምርጫ ኮሚቴ ሰብሳቢ በሆኑት ዳኛ ኖአም ሶልበርግ የዙሪያ ያለውን ጥበቃ አጠናክሯል። ውሳኔው በተወሰደው የሁኔታዎችም ግምገማና በመረጃ መነሻነት ባለፉት 2 ሳምንታት ውስጥ የተላለፈ ሲሆን የቀረበው የቅርብ ጥበቃ ባለፉት ጥቂት ቀናት ውስጥ ተጀምሯል። ከኮሚቴው ባወጣው መግለጫ መሰረት ዳኛ ሶልበርግ ጥበቃ እንደተረገላቸው ያለው እንደ ደህንነት ፍላጎትና እንደ ፖሊስ መመሪያዎችም እንደሆነም ገልጸውም። ስለዚህም በከፍተኛ ባለስልጣናት የእነሱን ደህንነት ለመጠበቅ ከፍተኛ ትኩረት እየተደረገ ነው ተብሏል። የርሾን ለጽዮን ወረዳ ፍርድ ቤት በጉቦ እና በማጭበርበር ወንጀሎች የተጠረጠሩትን በነገብ ክልል ደቡብ እስራኤል በነገብ የሚገኘው የቴል ሼባ አስተዳደር ሸንጎ ምክር ቤት ሊቀመንበር ኡመር አልአሳም اسرات لسمنت قنات الرزموال زقابياتشين اسف فازيالوف اند زقابو كونم يدلوشم ياسرات دربم كربيت وست يميقينيو كفتن يبالس التانات اسرات ترازموال اند ترتاري كونه ياسرات درو مكر بيتا قواراجوشم باج ارتاوش لاي يميادر قوتن عشنا في نتلاكا كرب زبدو چاچو كتر غا የተያዘ ሲሆን በዚህ መሰረት በ10 የሚቆጠሩ ሰራተኞች ምንም ሳይሰሩ ደሞዝ ሲከፈላቸው ቆይቷል። በእስራኤልና በግሪክ መካከል የተደረገው ግዙፍ የመከላከያ ጦር መሳሪያ ስምምነት በእስራኤል ላይ የአየር መከላከያ መሳሪያዎች ጥረት የላትም ሲሉ ከፍተኛ ባለስልጣናት ገለጹ። የመከላከያ ሚኒስተር የምርመራና የጦር መሳሪያዎች ልማት ሐላፊ የሆማ አስተዳደር ሐላፊ ሙሼ ፓቴል ከካን ረሸት ቤት ሬዲዮ ጋር ባደረጉት ቃለ ምልልስ እንደዚህ አይነት ከፍተኛ መጠን ያላቸው ለውጭ ሀገር ጋር ስምምነቶች በእስራኤል የደህንነት ፍላጎትና ባላት ሚሳኤሎች ክምችት ላይ ምንም አይነት ጉዳት እንደማይደርስ እንዲሲሉ ተናግረዋል።
2: אנחנו העצנו את הייצור בכל המערכות שלנו. אם הייתי, אני צריך לדמיין לפני שנתיים או שלוש, שזה יהיה היקף הייצור שנמצא היום, אז זה מבחינתי היה יכול להיות דמיון פרוע ביותר. לכן אנחנו צריכים בהיקף ייצור מאוד מאוד משמעותי. דווקא עסקאות מהסוג הזה מגדילות את היקף היכולת שלנו ופנייה לספקים נוספים ולהרחיב את מעגל ההספקה, וזה מאוד עוזר בסוף גם לייצור לטובת ישראל.
0: צעצ'ון דלו בהולום שרעת על צעצ'ן, מרתון אפתננלן, ናፋጥናለን ከሁለት ወይም ከሶስት አመታት በፊት የዛሬው የምርት መጠን ይህንን ያህል ይሆናል ብዬ እንደገመትኩት ቢጠየቅ ምሮ ለኔም ሙሉ በሙሉ ያለው ነገር ለሀገራችን ብሔራዊ ደህንነታችን የዚህ የጦር መሳሪያ በቂ እንዲኖር እና ለሀገራችን ሳይሆን ለውጭ ሀገር በቂ ምርት እናቀርባለን በማለት ተናግሯል። በአዛም ቀበሌ በአልሐዋ ሰፈር ውስጥ በአንድ ተሽከርካሪ መኪና ላይ በተፈጸመ የእስራኤል የአየር ጥቃት 3 ሰዎች መገደላቸውን ከአዛ የሚመጡ ዘገባዎች አመለከቱ። ይህንን ዘገበው ቃል አቀባያችን ሊራን አሃሮኒ ነው። በፋርስ ባረሰላጤ ውጥረቱ ተባብሶ ፕሬዝዳንት ትራምፕ ኢራን በአሜሪካ ጦር ሰፈሮች ላይ ለፈጸመችው ጥቃት ያጻፋርም ጀኖስ ዳለን ሲሉ ዛቱም እሳቸው እንደተናገሩት በኢራን ላይ ከባድ ጥቃትን ፈጽማለን በማለት በፎክስ ኒውስ ቴሌቪዥን ጣቢያ ላይ ዛቻ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ንግግራቸውን በመቀጠል የኢራን አገዛዝ በአሁኑ ጊዜ ሀገሪቱን የመወከል ስልጣን አልባ ሆኗል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንደጻፉት ኢራን የወደቀች ሀገር ናት። እንደሳቸው ገለጻ የኢራን አመራር ሙሉ በሙሉ ውጥንቅጡም የጠፋበትና ሀገሪቱን መወከል የማይችልበት ደረጃ ላይ ይገኛል። ለኢራናውያን የቀራቸው ብቸኛ ነገር ተቃውሞቻቸውን የመግደል ፍላጎት ብቻ ነው። በመሆኑም በሰብአዊነት ላይ በፈጸሙት የጦር ወንጀል ፍርድ ቤት ሊቀርቡ ይገባል። ትራምፕ እንዳሉት እስካሁን ከ6000 በላይ የተቃዋሚዎች ተገድለዋል። ዘጋቢያችን ጋሊ ኮሄን እንደጠቆመችው ይህ ቁጥር በመራውያን የስለላ አካላት ዘንድ ከሚታወቀው ቁጥር እጅግ የላቀ ነው። ከዚህ ቀደም የኢራን ፕሬዝዳንት የኢራኑ ፕሬዝዳንት ፔሽካያን ሀገራቸው አሁንም ከአሜሪካ ጋር ያለውን ግጭት ለመፍታት ፍላጎት እንዳላት ተናግረዋል። ጦርነት ማንም እንደማይጠቅምም አጽንኦት ሰጥተዋል። በግሪክ ኢስታንቡል ከተማ በሳውዲ አረቢያና በፓኪስታን መካከል በተደረገ የጋራ የመከላከያ ስምምነት መሰረት የተቋቋመ የፖለቲካና የደህንነት ስትራቴጂካዊ ኮሚቴ መጀመሪያ ስብሰባ ዛሬ እየተካሄደ ነው። በስምምነቱ መሰረት በሶስቱ ሀገራት በአንዱ ላይ የሚፈጸም የታጠቀ ወታደራዊ ጥቃትን በሁሉም ላይ እንደተፈጸመ ጥቃት ይቆጠራል። በቅርቡ በግሪክ በቱርክ ዋና ከተማ አንካራ የእስራኤል አምባሳደር የነበሩት ኢሪት ላሊያን ከካን ዜና አውታር ጋር ባደረገችው ቃለ ምልልስ ምነት በእስራኤል ላይ ወደሚደረግን ወታደራዊ እርምጃ ሊያመራ ይችላል የሚለው ስጋት የለም፣ በአሁኑ ሰዓት በዚህ አይነት ስጋት እንደሌለ ገልጸዋል። በዚህ ደረጃም ይህን ስምምነት በእስራኤልና ወደ ተወሰደ ግልጽ እርምጃ ሲቀየር አይታይም። በተለይም በአንዲት ሀገር ላይ ጥቃት ከተፈጸመ ሌሎቹ ሊረዷትን ሊጠብቋት እንደሚገባ የሚገልጸው የተወሰነው አንቀጽ በስምምነቱ ውስጥ ባለበት ሁኔታ ነገሩ ትንሽ ከባድ ያለ ይመስለኛል። በአሁኑ ወቅትም የማይታይ ወደ ከፋ ጽንፈኛ ሁኔታዎች ካልተደረሰ በስተቀር በኔፓል የደረሰ የጎርፍ አደጋ ሕይወታቸውን ያጡ ሰዎች ቁጥር ወደ 939 ከፍ ማለቱን የኔፓል ባለሥልጣናት አስታወቁም። ዘጋባችን ኢታማር ማርጋሬት እንደዘገበው የጠፉ ሰዎችን ቁጥር 4000 በታች ዝቅ ብሏል። በኢየሩሳሌም የሚገኘው የውጭ ጉዳይ ሚኒስተር ከሰዓት በኋላ እንደገለጸው የቤሩስ ዜግነት ያላትና በኔፓል እና በቲቤት ድንበር አቅራቢያ የጠፋችው የ41 ዓመቷ እስራኤላዊት ካትሪና ሳኮቪች ለመፈለግ እየሰራ ይገኛል። እድሜያቸው ወደ 60 ገደማ የሚሆነው ሌላ እስራኤላውያንን የመፈለግ ስራ ቀጥሏል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቀል ከ99 አጉሮ ተለወጠ። አንድ ኢሮ በ3 ሸቀል ከ45 በ46 አጉሮ ተለውጧል። የኢትዮጵያ ብሔራዊ ባንክ ደግሞ አንድ ዶላር በ160 ብር ከ70 ሳንቲም ተለውጧል። የአየር ጸባይ ትንበያ ነገ ማክሰኞ የሙቀቱ በቀላሉ ይጨምራል። ከነገ በስቲያ ሮብ ሙቀቱ ይበረታል። በተለይ በተራራማና በሀገሪቱ ውስጥ አካባቢ ከሰነበተው ሙቀቱ ከፍተኛ ይሆናል የሚል ትንበያ አለም። ሐሙስና አርብ ሙቀቱ በመጠኑ ይቀንሳል። የነገው የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና ተላቪቭ አካባቢዎች 31 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 30፣ በርሺባ እና አካባቢዋ 34፣ ኢላት ከተማና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው።

0: ወደ ወቅታዊ ዘገባ እናልፋለን። የተከበራችሁ አድማጮቻችን፣ ከደህንነት ዘጋቢያችን ከጥላሁን መልኬ ጋር ሆነና እንግዲህ መካከለኛው ምስራቅ በዋናነት በአሜሪካና በኢራን መካከል ፍጥጫ የተኩስ ልውውጥ እንደገና አገሸባቸው። በሀገራችን ያለው ደህንነት ሁኔታ ምን ይመስላል? እስኪ ጥላሁን መልኬ ጥናስትልን እንደምናመሸ
1: ሰላም
0: ለአንተም ለአድማጮችን። ደህና ነን እግዚአብሔር ይመስገን ደህና ነን። እስኪ እንዲያው በሀገራችን የደህንነት ሁኔታ እንዴት ይታያል? ከዛም ወደ በቀጣይ ወደ ኢራንና ወደ አሜሪካ ፍጥጫ እንመለከተዋለን እና በዚህ በአዛ በኩል ግንባር ያለው የደህንነት የጸጥታ ሁኔታ ምን ይመስላል?
1: ያው እነሆ ሶስተኛ ዓመት እያስቆጠረ ያለው ጦርነት ያው የተከፈቱት በሮች አልተዘጉም። ይሻየው ማለት እስራኤል አሁንም ጦርነት ላይ ትገኛለች፣ በደቡብ በሰሜን ካልን፣ ከዛም አልፎ ከርቀት ደግሞ በጣም ከጀርባ ሁና ከዚህ ከቅርብ ያሉትን የምትረዳው የምታገዘው የኢራን ተጨባጭ ሁኔታ በተመለከተም እስራኤል መንግስቷና መከላከያ ኃይሏ ባንክሮ ነው የሚመለከተው። ጋዛ አካባቢ አልፎ አልፎ እስራኤል ምንም እንኳ ጎን ለጎን ሌላ የሰላም ድርድር የሚል ሀሳብ በአሜሪካ መንግስት የቀረበ እንዳለ ሆኖ ሌላ የሰላም መማክርት ጉባኤም ወደ አካባቢያችን መጥቶ ስራ እየሰራ ቢገኝም ግን ያው አሸባሪ አሸባሪ ነውና የሀማስ ድርጅት አልመቸው ብሎ እንጂ ያው አንዳንዴ ሙከራ ያደርጋል በእስራኤል የደህንነት ወይም የመከላከያ ኃይል ላይ የሽብር ፈጠራ ድርጊት ለመፈጸም። ይህን አስቀድማ የምታየው እስራኤል የምትመለከተው ደግሞ ወዲያውኑ እርምጃ ተወስዳለች። ዛሬ ብቻ እንግዲህ ወደ 3 የሚሆኑ ፍልስጤማውያን ተገደሉ፣ እንግዲህ እርምጃ እንደተወሰደባቸው ይነገራል። ያለ ሁኔታ ያው በተጠንቀቅ የእስራኤል ጦር እንግዲህ ለማስታወስ ያህል 50% የሚሆነውን የአዛን ቦታ ማለት የእስራኤል መከላከያ ኃይል በቁጥጥር ስር ይዞ ያው ከቦታው አልወጣም እያለ ነው የሀማስ ድርጅት ትጥቁን እስካልፈታ ድረስ። እና እስራኤል አልፎ አልፎ የምትወስደው እርምጃ ይኖራል። ያም ለደህንነቱ ለወታደሮች ደህንነት አስጊ በምትልበት ወቅት ጎን ለጎን እንዳልኩት ያው የትራምፕንን የሰላም ቅድ ተግባር ላይ ማለት ይህንን ነገሩን የማውረድ የማብረድ እና ዋናው አላማቸው እንግዲህ ይህን 15 ያዘለው ምንም እንኳ እስራኤል አልቀበለውም ብትልም ግን ያለው ሁኔታ ያው ሚዛን ያለፈ እርምጃ ትወስድም እስራኤል እንዳልኩትኝ ከደህንነትን ለመከላከል ከዛ ውጪ ጠበቅ ያለ እርምጃ ትወስድም። ያም ሆነ ይህ የትራምፕ መንግስት ግን ፍላጎቱ ሲጀምር የሀማስ ድርጅት ትጥቁን እንዲፈታ ከዛም አልፎ አዛን መገንባት በሚል እንግዲህ ያው መንገድ ተጀምሯል። ምን ያህል መጨረሻው ወደ የት እንዴት ይሳካል የራሱን የቻለ ጥያቄ ነው እና የአዛ ተጨባጭ ሁኔታ ከሞላ ጎደል ይህን ይመስላል። ሌላው ግን አሁን በአዛ በኩል ይሻየው በእስራኤል ላይ ትችት እየደረሰ ያለው እንግዲህ የክረምት ወራት እየተጣጋ ነው። ይህን ተመልክቶ ማለት ነው ይህን ወደ አካባቢያችን የመጣውና ዚክራያት ጋት አካባቢ ያሉትን ሌሎች አጠቃላይ ይበልጥ ደግሞ ከሌሎች ሀገራት ተውጣጦ የሚመጣው ሀይል የዛ ቡድን እንደ ስራ አስኪያጅ ነው የሚያገለግሉት የተሾሙት በትራምፕ ማለት ነው። ከአሁን በፊት በተባበሩት መንግስታት ድርጅትም ሆነ በሌሎች አጋጣሚዎች የተናገሩት ነገር አለ። እስራኤል ለዜጎች ጋዛ ውስጥ ለሚገኙት ዜጎች የመኖሪያ ቤት ጊዜያዊ መኖሪያ ቤቶች ድንኳኖችን የመስጠት ሁኔታ ከክረምቱ ጋር በተያያዘ አስቸኳይ እርዳታ ካልደረሰላቸው የብዙ በብዙ ሺህ የሚቆጠሩ ዜጎች ህይወት ሊያልፍ ይችላል የሚል ስጋት እንዳለና ይህን ደግሞ አውሮፓ ሀገሮች በፍራቻ ማለት ነው ያው እስራኤል ከወዲሁ እጇን መዘርጋት እንዳለባት እንግዲህ የሚጠየቅበት ሁኔታ አለ። ማለት ወደ አዛ መገንባት ስራ ከመጀመሩ በፊት ቅድሚያ ከክረምቱ ወራት ጋር ተያይዞ ለዜጎች ህይወት መታደግ ሲባል እና አንዳንድ በውጭ ትችቶች በእስራኤል ላይ ከፍተኛ የሆነ ልክ ነሩ በማውገዝ ማለት ነው እንግዲህ አብዛኞቹ እስራኤል በኃይል እንደምትጠቀም የሚጠቀሙበት እና የሚናገሩበት ሁኔታ አለ። ያም ሆነ ይህ እስራኤል ከውስጥም ከውጭም እንግዲህ ያው ትችት ላይ ትገኛለች። አልፎ አልፎ ግን እንዳልኩት በወታደሮቿ ደህንነት አስጊ ከሆነ እርምጃ ትወስዳለች። ምን የሚጠበቀው እንግዲህ የዶናልድ ትራምፕ የሰላም እቅድ ማለት ሁኔታውን የማረጋጋትና እንደፈለጉት እንግዲህ ያን የማስኬድ ሁኔታ ነው። እሱ ደግሞ እንግዲህ በጉጉት የሚጠበቅ ሁኔታ ነው።
0: ከዚህ ጎን ለጎን ይህ ሽብር ፈጣሪ ሀማስ በዛ እልቂት ያስከተለው ይህ ሽብር ፈጣሪ እንደሆነ ነው። አሁን እዚህ ጎን ለጎን ደግሞ ያው በተኩስ አቁም ስምምነትም እንዳለ ይነገራል። ግን ባለፉት ቅርብ ቀናት ደግሞ ከዛ ቀበሌ ይሄ ባሎን ነው ይሄ የፉኛ አጥቂ ናቸው እሳት ያቃ ይፈጥራሉ እሱን ወደ እስራኤል ግዛት በደንበር አካባቢ በቅርቀት የእስራኤላውያን ሰፈሮች ችግር እንደፈጠረ ተሰምተናል። ይህ ደግሞ ለነዋሪዎቹ ከኦክቶበር 7 በደረሰው ከባድ የሽብር ጥቃት እስከ መቼው የማይረሳ ነገር ነው፣ ቁስል ነው እሱ ራሱ። ያነሳ ሳይድን ደግሞ ወደ ያው ወረወረ ወደ እስራኤል ግዛት። ይህንን በተመለከተም እንዴት ነው እንዴት ይታያል?
1: ልብ ብለህ ከሆነ ሻያው አሁን ከተወሰዱ ቀናት ጊዜ ባለፈው ሳምንት መጨረሻን ይዞ ያም የመከላከያ ሚኒስትሩና ጠቅላይ ሚኒስትሩ በጣም ቀጭን ትዕዛዝ አስተላልፈዋል።

0: ነገር አልቀበለውም ይሄን የሚቀጥሉ ከሆነ ሲጀምር የሚልኩትን እነን መደምሰስ ከዛም አልፎ የሚላክበት ቦታ ያሉ ነዋሪዎችም እንዲሰደዱና ቤታቸውን ለቀው እንዲሄዱ እንዲሰደዱ አደረጋለሁ ስትል እንግዲህ በግልጽ ያስቀመጠችውን ውሳኔ በሐማስ በኩል ፈሩ መሰለ እንግዲህ ኮድ የተረጋጉ መስሎ ይታያል። ነገ ተነገ በኋላ ሁኔታው ተለውጦ ይነነን የተበጠረታቸውን ይቀጥሉ ይሆን ያው ሽብር ፈጠራ ከማድረግ ወደ ኋላ ይርና ያው እንግዲህ ወደፊት ምን አይታወቅም። ከወዲሁ ግን በዚህ ዘርፍ እንግዲህ እስራኤል ካስተላለፈችው መግለጫ ካልሚያው ማፈራረት ብቻ ሳይሆን በቃ እፈጽማለሁ የማለት ሁኔታ ውሳኔ ደርሻለሁ ከማለት የተነሳ ከፍራቻ እንግዲህ አቆም መስሎ ይታያል። ይሄ አጠቃላይ እንግዲህ ሀገራችን የሰሜን የደቡብ ክፍል ነው። ወደ ሀገራችን የደቡብ ክፍል የሰሜኑ ክፍል ስንሄድ ደግሞ ይሻየው
1: በጣም ግሩም
0: ወደ ሊባኖስ አካባቢ ስለ ያለው ሁኔታ አሁንም ያው ይጠበቅ የነበረው እንግዲህ ነገ መስከረም 1 ማለት ነው ካሁን በፊት የተያዘ ቀጠሮ ነበር ማለት የሁለቱ ሀገራት አምባሳደሮች በአሜሪካ ሽማግሌነት ተገናኝተው እንደገና የሊባኖስ መንግስት ከእስራኤል ጋር መጀመሪያው አላማው የህዝቡላን ድርጅት ትጥቁን ማስፈታት የማለት ነው። ከዛ ማለፎ ምናልባት ከተቻለ ደግሞ የሰላም ድርድር ወደ ሰላም የመዞሩን ሁኔታ ይህን የተጀመረ እንግዲህ ወደ 6-7 የተገናኝተው የተጀመረበት ሁኔታ አለ እሱን ማስቀጠል የሚል ቀጠሮ ተይዞ ነበር። አሁን ግን አንዳንድ እርምጃዎችን እስራኤል ስለምትወስድ ይህን ደግሞ የሊባኖስ መንግስት ይህንን የተጀመረውን ያንኮላሸዋል ንግግራችን ወደ ኋላ ያደረገዋል ማለት እንግዲህ ትንሽ የመቀየምም በለው ያው ሁኔታውን በጥዋይን ያለመቀበል ሁኔታ ከዚህ የተነሳ የተያዘው ቀጠሮ መስከረም 1 ተብሎ የነበረው አሁን ግን በትክክል ቀን እንዳልተመደበ የሚነገርበት ሁኔታ እንግዲህ በአሜሪካ በኩል ያለው ተስፋ ግን እንደገና ወደ ጠረጴዛ ዙሪያ ተገናኝተው በሊባኖስና በእስራኤል እንግዲህ በአምባሳደር ደረጃ ማለት ነው ይህንን የህዝብላ ድርጅት ትጥቁን ማስፈታት በተመለከተ ከዚህ ላይ የሊባኖሱ ፕሬዚዳንት ጆሴፍ አሁንም በግልጽ ተናግረዋል። ፊታችን ወደ ሰላም ከአሁን በፊት ያሳለፍነው የደም መፋሰስና የጦርነት ዜጎች ሲጎዳ እንጂ ሲጠቅም አላየ ነው ያለ የሌለ ኃይልን ተጠቅሜ ሰላም ማምጣት ፈልጋለሁ ከእስራኤል ጋር ወደ ሰላም ፊቴን ማዞር ፈልጋለሁ ሲሉ የተናገሩበት ሁኔታ አለ። እንግዲህ ተስፋው የሊባኖስን ጎን ለጎን እንዳልኩት እስራኤል እርምጃ ተወስዳለች በይበልጥ በደቡብ ሊባኖስ አስፈላጊ የሆነና ለወታደሮቻችን ደህንነት ከዛም አልፎ የህዝቡላ ድርጅት የተለያዩ የጦር መሳሪያዎችን ከቦታ ለቦታ ወይም ደግሞ ሲታይ ከታይ እንግዲህ አስጊድ ደረጃ የሚጠርስ ከሆነ በእስራኤል በኩል ያው መከላከያ ሄሉ የተወሰነ ውሳኔ ያለ ያው እርምጃ መውሰድ ብቻ ነው። ለማስታወስ ያህል አሊታ ሀሬሰኝ ተራራማ አካባቢ ደቡብ ሊባኖስ እዛ አካባቢ ከምድር በታች እንግዲህ ያው እንደገቡ መውጫ ያጡ ወደ 15 የሚሆኑ ሽብር ፈጣሪዎች እንዳሉ የህዝቡላ ታጣቂዎች እንዳሉ ይነገራል። እነሱንም ራሱ እንዲያውም በእስራኤል በኩል ለምን ጥቃት አይወሰደባቸውም የሚል ጥያቄም ይነሳል። በእስራኤል በኩል ግን ያው ምናልባት ሲርባቸው ወይም ደግሞ ሲጠማቸው ራሳቸው እጃቸውን ሊሰጡ ይችላሉ የሚል ሁኔታ ለማንኛውም አካባቢው እንዳልኩት ቀደም ብዬ ያው የተከፈቱት በሮች ማለት ነው የተዘጉ መስሎ አይታይም። ጎን ለጎን ደግሞ የዲፕሎማቲክ ሙከራ እየተካሄደ ይታያል።
1: ግን ዘጋቢያችን ጥላሁን መርኬ በእንዲህ እንዳለ ያው ቆይታችን በመካከለኛው ምስራቅ ሆነና ከትናንት ማታ ጀምሮ የአሜሪካ ጦር በዚህ የኢራን በሆርሙዝ ባህር ወሽመጥ አካባቢ የሚገኝ የኢራንን ወታደራዊ ጦር ሰፈር እንዳጠቃ ሰማን። ለዛ ምላሽ ኢራን ደግሞ በዚህ በፋርስ ባረሰላጤ አካባቢ በአረብ ሀገራት የሚገኙትን የአሜሪካ ጦር ሰፈሮች በሚሳይል አጠቃች ተባለ። አሁን ላይ ያለው ሁኔታስ እንዴት ይታያል?
0: ዛቻ አንዱ በሌላው ላይ ይዝታል። ሻየው የሚገርም ነው። ኢራን ተንበረከከች። ኢራን በአቅሟ በጣም ተዳከመ የምትባለው እንዲሁም እየዛተች ነው ማለት ሳናስበው ወዳልታሰበ ጦርነት ይገባል። ወደዛ ከገባን ደግሞ ከአሁን በፊት ያልተጠቀምንበትን የጦር መሳሪያ በመጠቀም አሜሪካና ግብረ አበሮቿ ላይ ከፍተኛ ጉዳት እናደርሳለን፣ እናዋረዳቸዋለን እያለ የምትዝትበት ሁኔታ። ለማንኛውም ትናንት እንግዲህ ሲጀምር የአሜሪካ ጦር ኃይል ማለት ነው ኢራንን የወነጀለበት ሁኔታ አለ። በአንድ በኩል ባህር ውስጥ ያሉት ይበልጥ ደግሞ ወደ ሆርሙዝ አካባቢ እና ሌሎች እንግዲህ ባህር ውስጥ የተጠመደ ፈንጅ አለ። ይህንን ፈንጅ ኢራን እንድታነሳ ተጠይቃ ያው ያላደረገችበት ሁኔታ አለ። ከዛም የአሜሪካ ጦር በራሱ ጊዜ እንደለቀመ እና እንዳነሳው ያም የሆርሙዝ ወሽመጥ ነፃ እንደሆነ የተነገረበት ሁኔታ ነበር። አሁን ከትናንት በፊት ማለት ነው ኢራን ወደዛ አካባቢ ተመሳሳይ ፈንጆችን ለማስቀመጥ ስታስብና ቅድመ ዝግጅት ስታደርግ ደርሰንበታል በሚል አሜሪካ ያን አካባቢ እንግዲህ የወዳችበት ሁኔታ አለ። ወደ ሆርሙዝ አካባቢ ላራክ ደሴት እዛ አካባቢ ነው እንግዲህ ጥቃት የፈጸመችው። ይህንን የወሰደችውን ጥቃት

0: ኢትዮጵያን እንዱ ተቀብላል ተቀመጠችም ድዋና አጣፋል ተቀመጠችም አጠፈው እርምጃ በመወሰን እንግዲህ ይበልጥ አከባቢው ያሉትን የአሜሪካ የጦር ሰፈሮች እንግዲህ ዛት ያላቸው ቦታዎች አሉ። ከነዛ ውስጥ በዮርዳኖስና በተባበሩት አሚሬዎች ዛ አከባቢ እንግዲህ ሙከራ አድርጋ ነበር ከፊሉ ቢከሽፍም የሁኔታ አሁን በሁለቱ አግራት ማከለ አንዱ በሌላው ላይ የመዛት ሁኔታ አለ። ፍረዳው አይቼ ይሻያው ሁለቱም ይህን ጦርነት የሚፈልጉት መስሎ አይታይም። ቢፈልጉት ኖሮ አሜሪካ ምንም ጥያቄ በለለው ያው እርምጃ ተወስዳለች በኢራን በኩልም አጠፋ እርምጃው የከፋ ይሆን ነበር። ግን እዚህ ላይ የመፈራራቱና አንዱ በሌላው ላይ ዛቻ ለማስተማቱ ሁኔታ ምልክቱ ምንድነው? ሁለቱም ወደ ጦርነት መግባት አይፈልጉም። የአሜሪካው ትልቅ የጦር ስትራቴጂ አሁን ይሻያው ይሄንን የጦር መሳሪያ በጦር ኃይል ማጥቃት የሚለውን ከተረዱት በኋላ ዶናልድ ትራምፕ ይበልጥ ደግሞ በአማካሪዎቻቸው በኩል አሁን በኢኮኖሚ ይበልጥ የገንዘብ ሚኒስትሩ የአሜሪካ የገንዘብ ሚኒስትር የደረሱበት ውሳኔ ኢራንን ማንበርከክና ወደ ጠረጴዛ ዙሪያ መመለስ ቢቻለው በኢኮኖሚ ስንጎዳት ነው የኢኮኖሚ ጦር የኢኮኖሚ ማዕቀብ እናደርግባት ማለት ከሷ ጋር ማንንም ሀገር የንግድ ልውውጥ እንዳያደርግ እነዚህ ሀገሮች ደግሞ ማስጠንቀቂያ ተሰጥቷቸዋል። ማንንም ሀገር እዚህ ላይ እንኳን ቅድሚያ ያው ቻይና እንደማስፈራራት የሚደረግ ሙከራ ነው። ምክንያቱም አብዛኛውን የነዳጅ ምርቷን የምትገዛው ቻይና እንደመሆኗ መጠን እና ከዚህ ጋር ተያይዞ ኢራንን በኢኮኖሚ መቅጣት አለብን። ይሄ ውጤት ያሳየ መስሎ ይታያል። ይሻየው የኢራን ኢኮኖሚ በከፍተኛ ሁኔታ የተንኮታኮተ ነው። ዜጎች በከፍተኛ ሁኔታ እያማረሩ ነው። ለሌሎች ትሸጥ የነበረችው ኢራን አሁን ለዜጎቿ እንኳን ራሱ የነዳጅ አቅርቦት የለም። በቀን ዜጎች እያንዳንዱ ከ30 ሊትር በላይ መቀበል መግዛት አይችልም። የኑሮ ውድነት ከፍተኛ፣ ኢኮኖሚዋ በከፍተኛ ሁኔታ እንዲያውም አንዳንዶች የሚሉት በቃ ባሴ ብላና ተስፋ መቁረጥ ላይ ከደረሰች ኢራን ያለ የሌለ ኃይሏን ተጠቅማ ወደ ጦርነት ውስጥ ገባ ይሆናል የሚባል ስጋቱም እንዳለው ነው። በይበልጥ እስራኤል ይህን ነው ሊሆን ይችላል የምገምተው። አሁን ባለው ደረጃ ግን ያው እንግዲህ የመፈራራት ሁኔታ አለ። አንዱ በሌላው ላይ ከመዛት ውጪ ፍላጎት እንደላቸው፣ ትልቁ ፍላጎት ግን ጦርነት እንዲገባና የተጀመረው ስራ እንዲጠናቀቅ ፍላጎቱ ያላት ብትኖር እስራኤል ነች። አሁን እዚህ ጋር ተያይዞ ግን ይሻየው በአሜሪካ እንግዲህ አሜሪካ ታላቁ አሜሪካ በዓለማችን ከ200,000 በላይ የሚሆኑ ጦር ሰራዊቷ በዓለም የተለያዩ ቦታዎች ይገኛሉ። አሁን በመካከለኛው ምስራቅ ወደ 50,000 የሚጠጉ ወታደሮች አሉ። ማለት በኢራን ላይ ጥቃት ብል የሚል ውሳኔ ላይ ከተደረሰና ዶናልድ ትራምፕ ውሳኔ ላይ ከደረሱ እነዚህ ትዕዛዝ የሚጠብቁት ወደ 50,000 የሚጠጉ ወታደሮች አሉ። አሁን ምንም እንኳ የሴንትኮም ዋናው የጦር አዛዥ ማለት ነው አስፈላጊ ከሆነና ከዶናልድ ትራምፕ ትዕዛዝ ከተቀበለን ጦርነቱን የማድረጉ ምንም ችግር የለብንም፣ የሚነገረው የጦር መሳሪያ አጥረት የሚባለው ሁሉ ከእውነት የራቀ ነው፣ እኛ የዶናልድ ትራምፕን ትዕዛዝ እንፈጽማለን ሲሉ ሌሎች አካባቢ የሚገኙት የጦር ጄኔራሎች የሚሉት ግን ብዛት ያላቸው ናቸው። ይህ ጦርነት አሜሪካ በኢራን ላይ የምታደርገው ጦርነት ለአሜሪካ ጥሩ እንዳልሆነ ለአሜሪካው ፕሬዚዳንት እንግዲህ መልእክት አስተላልፈዋል ይባላል። እንደገና ለዚህ ለሴንትኮም ዋናው አዛዥም ምን ማለት ነው ያለ አሁን ያሳለፍነው ጦርነት ብዙ ወጪ አውጥተናል፣ ወጪው የጦር መሳሪያ ጋር በተያያዘ ነው እና አሜሪካ በዚህ በምትወስደው ምናልባት ከኢራን ጋር ወደ ጦርነት ውስጥ ከተገባ ሌሎች አካባቢ ያለው ኃይላችን ሊቀንስ ይችላል። ሌላ አካባቢ ሌላ ጦርነት እንኳን ቢከፈት ያንንን የመሸፈን ከዛም አልፎ ራሱ ሀገራችን አሜሪካንም ከጠላት ለመከላከል አቅም ሊያንሰን ይችላል። ስለዚህ ወደ ጦርነት የመግባቱ ሁኔታ ጥሩ አይደለም ሲሉ ብዛት ያላቸው የጦር ጄኔራሎች ለአሜሪካው ፕሬዝዳንት እንግዲህ አስተላልፉ። እነዚህ ተደምረው እንደገና በቀጣይ ከሁለት ወር በኋላ ኖቬምበር ላይ ደግሞ ምርጫ አለ፣ የሁለተኛው ተርም ማለት ነው። ማለት ከግማሽ በኋላ የሚመረጠው የአሜሪካ እንደ ህጉ መሰረት አሁን ያን ምርጫም ደግሞ ሀይል እንዳያጡ ማለት ነው። እንግዲህ ያው ዜጎች የጦርነቱን በከፍተኛ ሁኔታ ስለሚተቹ እና ጦርነቱ የኛ አይደለም እኛን አይመለከተንም ከሚል የዋጋ ንረትም ራሱ የነዳጅ ምርት ዋጋ እንዲ ላይ እንዲደርስ ፍላጎቱ የላቸውም። እነዚህ ነገሮች ተደምረው አሜሪካ ታስፈራራ እንጂ ወደ ጦርነት የመግባት ፍላጎት እንደሌላት የሚነገርበት ሁኔታ አለ። የገንዘብ ሚኒስትሩን በተደጋጋሚ ዛሬም ራሱ ድምፅ እንግዲህ መግለጫ የሰጡበት ሁኔታ ነበር። የተጀመረው የኢኮኖሚ ጦርነትና ማዕቀብ ውጤት እያሳየ ነው፣ ወደፊት ማድረግ የሚገባን ኢራንን መቅጣት የምንችለው በዚህ መንገድ ነው ያሉበት ሁኔታ አለ። እና አሜሪካ ከኢራን ጋር ያለው ሁኔታ እንግዲህ ከሞላ ጎደል ያው የመፈራራት ሁኔታ፣ ከዛም አልፎ አሜሪካ ይጠቅመኛል ብላ የጀመረችው መንገድ አለ። በኢራን በኩል ግን ውጥረት ውስጥ እና መፈናፈኛ ያጣችው ኢራን ግን ያው በአንድ በኩል አንዳንዶቹ ከፍተኛ ባለስልጣናት እንግዲህ ፕሬዚዳንቱን ጨምሮና ሌሎቹ ለዘብተኛ አመለካከት ያላቸው ወደ ሰላሙ መዞር አሁንም ይቻላል ድርድሩን ማካሄድ ሲሉ፣ ሌሎች ግን እንግዲህ ላይ ያሉት ደግሞ ዋናዎቹና የኸሚናይ ቤተ ግለሰቦችን እና እንግዲህ ከላይ ያሉትን ታጣቂዎች ማለት ይቻላል እንግዲህ እነሱ ግን ያቤታው ዘቡ ማለት ነው እነሱ የሚፈልጉ ጦርነት ነው እነሱ ግን በፍጹም ማንንም በረከክም የማለት ኃይል አለ ነው ማለት ምልክት ይታያል እንደኛ በረካከት ምናልባትም የጊዜ መጎተት ይመስለኛል አሜሪካ ሁሉ ነገር በአንድ በኩል የጦር መሳሪያ ጥረት አለ የሚበረበት ሁኔታ አለ እሱን መጋዘን መሙላትና እስራኤል ጋርም በተመሳሳይ ሁኔታ እነዚህ ነገር ከተስተካከሉ በኋላ ምናልባት አይቀሬ ከሆነና የኢኮኖሚ ወጣለው የሚጣለው ኢኮኖሚ ማዕቀብ ውጤት ካላመጣ እስከመጨረሻው ማለት ነው የኃይል እርምጃ በሙስ ይባልስ ብሎ ደግሞ ኢራን እነዚህን የሚፈሩትን የኑክሌር መሳሪያ ግንባታውንም ሆነ የባሊስቲክ ሚሳይሎችን የምታመርትና ያው እንዴት ነው እንደገና የሆርሙዝ ባህር ወሽመጥን በተመለከተ እዛ ላይም ሌሎች ንግድ መርከቦች ላይ ጉዳት የምታደርስ ከሆነ አንዱ በሌላው ላይ ሚዛን ለዋጭ ብቻ ከተወሰደ ምናልባት ሳይታወቅ ወደ ጦርነት ይገባል የሚባል ሁኔታ አለ። በእንደዚህ አይነት ሁኔታ አማራጭ ካጣሽ ምናልባት ትንሽ ሁኔታው የምርጫ ያለው ነገር ከተገባደደና ሌሎች ነገሮችም ያው አሜሪካ የምትፈልገው ነገር በእጇ ካስገባሽ በኋላ ምናልባት ወደ አገሬው ጦርነት ይገባል ያንዳንዶቹ አመለካከት ነው። ለጊዜው ግን አንዱ በሌላው ላይ የመዛዛቻ ምንሰማበት ሁኔታ አለ። እስራኤል ሁሉንም በተጠጋ እንግዲህ ሁሉንም ትመለከታለሽ ማለት ነው ይሻየ።
1: በጣም እናመሰግናለን ለሰጠው ዘገባ። በጣም ጥሩ ዘገባ ነው የሰጠው እና መዘጥላው መልካም ምሽት እናመሰግናለን።
0: አመሰግናለሁ ሻይ አመሰግናለሁ።
1: ደህና ቆይታ።

0: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊ ህግና ፍትህ የሰኞው ፕሮግራማችን ይዘንላችሁ ቀርበናል። ባለፈው ሳምንት እንደሚታወሰው ሁሉ ከጠበቃ ዘይብ ካስቶ ጋር በተለይ ወጣቶችን በተመለከተ ወጣቶች እድሜያቸው ከ18 ዓመት በታች ወንጀል በሚሰሩበት ሰዓት የሚካሄደው የህግ ሂደት ምን ይመስላል የሚለውን ባጭሩ ተመልክተን ነበር። ዘይብ ተናስተልኝ እንደምን አመሸህ?
1: እነስልኝ አይቼው ለአንተም ለአድማጮቻችንም እንደታመሻችሁ
0: ደናን እግዚአብሔር መስከን እንደተለመደው እንግዲህ ምስጋናችን ላቅ ያለ ነው። በዚህ ሰዓት በዚህ ሳምንትም ያው በበጎ አድራጎት ማህበረሰባችን ለማስተማር የምታደርገው ጥረት እጅግ በጣም ሰግናለሁ። እንግዲህ አንተ ይያልኩ ነው ምናወራው ውይያችን ቀጥል። ባለፈው ሳምንት እንግዲህ ጣናቶች ወይም ድሚያቸው ከ18 ዓመት በታች የሆኑትን በምን አይነት መልኩ ነው ፍርድ ወንጀል ሲሰሩ ሊከሰስ ወይም ሊታይ የሚችለው የሚባል ነገር አለና አንድ ነገር ነበር። እስከ 18 ዓመት ድረስ ያለው በሁለት አይነት ሂደት እንደሚሄድ አንዳንድም ከ12 ዓመት ጀምሮ ይሄን ነገርም በትምርት ቤት በቅጣት ይልቅ ወደ ትምርት ቤት እንደሚላኩና ወይም ብንድነው ምንለው በራስ ሞሳድ የሚባል ነገር ይሆንም የተለየ የተዘጋ ቦታ ልጆችን ማስተማር የሚችል እንደ አዳር ትምርት ቤቱ ነው የሚጠቆምበት እንዳለ ነውና እንደው ህፃናቱ ወይም እድሜያቸው ከ18 ዓመት በታች የሆኑ ልጆች ህግን ሲተላለፉ እንዴት ነው ሊቀጡም ይችላል ለማስተዋወስ ያልከ ባለፈው ሳምንት ከነበረው?
1: እሺ እና እንግዲህ አው ትክክለኛ ገልጸዋል። ባለፈው ሳምንትም ገልጸናል። እንግዲህ እድሜያቸው ከ12 ዓመት በላይ ከሆነ እንግዲህ ህግን ማለትም አላፊነት አላቸው ማለት ነው። በሰሩት ስራ በፈጸሙት ወንጀል አላፊነት አላቸው መቀጣትም ይችላሉ ይላል ህጉ። እንግዲህ የቅጣት ሁኔታና ያካሄዱ ሁኔታ እንግዲህ ለወጥ ያለ ነው እንደ ትልቆች አይደለም ማለትም ከ18 ዓመት በላይ አይደለምና የሚመረመር መርማሪ ክፍልምና ደግሞ ፍርድ ቤቱም የተለየ መሆን አለበት ይላል ህጉ። ለምንድነው? ልጆችን በመሆናቸውና ገና 18 ዓመት ከበታች በመሆናቸው ነው። እና ይሄ ስለሆነ እንግዲህ በህጉ መሰረት አሁን ላየነው ነውሱን ማረው ለኢማኑ ላየነው የተደረገው እንግዲህ ፖሊስ ወይም ደግሞ ፖሊስ ምርመራውን ጨርሶ ወደ አቃቤ ህግ ሰጥቷል። አቃቤ ህግ ያው እንግዲህ እንደምታውቀው ትናንትና በቃ ያቃቤ ህግ የወንጀል ህግ መስርቷል ማለት ነው። በዚህ በኩል እንግዲህ
0: እዝላው በደይማኑ ዘለቀ ነው ሲማሩና ስንመጣ አቃቤ ፖሊስ ምርመራውን ጨርሻለሁ በማለት ወደ አቃቤ ህግ የታወቀና እንደውም ስካውን ድረስ ተጠርጥረው በክስ ጥርጣሬ ዙሪያ ውስጥ የነበሩት ወደ 19 ነበሩ። ከ19ዎቹ አንደኛው ዋናው ተጠርጣሪው በስለት ወግቶታል የተባለ ተጠርጣሪው እሱ ላይ ክስ እንደሚፈረድበትና ሌሎችም እንደው 16ቱ በእንትን እንደሚከሰሱ ነው። ነገር ግን የክሱ ሂደት በመጨረሻ ላይ ምንም እንኳን ጥፋተኞች ናቸው ቢባሉም መጨረሻ ላይ ፍርድ በሚሰጥበት ሰዓት የተለያየ ነው የሚሆነው። ስለዚህ አሁን እጅግ በጣም አከራካሪ የሆነ ሁኔታ ነው ያለና እንደው ልጆችን በተመለከተ ይሄውን ለምሳሌ መጀመሪያ አውቆ ነው ሳያውቅ ነው እንደው በግድየለሽነት ነው የሚባሉ ነገሮች እንደው እነዚህን እስኪ አብራራልን።
1: በጣም ጥሩ ይሄውን ትክክለኛ ገልጸዋል። ለምን መሰለ እንግዲህ አው ወንጀሉን መስፈርተው ታን እንግዲህ 16 እንግዲህ ከዚህ ወንጀለኞች 16 ናቸው ብለው በ16 እንግዲህ ለእያንዳንዳቸው እንግዲህ በድርሻቸው መሰረት ክስ ተመሰርቷል ማለት ነው። የህግ ክስ ማለት ወንጀል ክስ ማለት ነውና ዋናው ትልቁ ክስ ማለትም በመግደል መልክ ማለትም በገዳይ መልክ የተከሰሰው ያው ትልቁ የ15 ዓመት ነው። ከዛ ያሉት ግና ያው በቃ ክሳቸው ወይም ድርሻቸው እነሱ ያለ ነው ማለት ነው።
0: ተባባሪ ናቸው አይተውም ማሉ የሚባል ነገር ሊመጣ ይችላል ስለላይ
1: ከዛ በላይ እና ደግሞ ይሄ ማለትም ምርመራው እንዳይካሄድ ብዙ ነገሮች ያረጉ ናቸው። እርዳታ አልደረሱለት ኔዛን ጊዜ እንዲውሎ ሲመጣ ለሚያስፈልገው አካል ደውሎ አልተናገሩ ብዙ ነገሮች አሉ። እንግዲህ ያንዳንዱ ድርሻውን እና ሁለት ነገሮች አሉ። ትናንትና እንግዲህ እህቲቱ ያለችውን እንግዲህ ምንድነው ይገባኛል ምንድነው ያለችው በእኛ በኩል እነዛ በጠቅላላ የነበሩት ሁላ እንደ ገዳይ ነው ምናቸው አለች። ትክክለኛ ናት። ህጉ ቢለው ምንድነው በዚህ ላይ እንግዲህ من حال ياندندو يسويه يلج نفسوني مرة بموت على في نتعلو مالتو عندو عندو غري ورلوت علىو عندو دمو بقى وقعو بتشوفه أقول تاني عندو دمو ماسفل جو مالتهم ليروش نجارار جوال نا ياندندا شو أساس دستوتش بيجوتش غري ياندندا شو يبزيلج بموت على في نتعلو شوني لا شوني ميلون ينون غري جين አጣቢ ግን ያደረገው ምንድነው በቃ መጀመሪያ ዋናው ማን ነው ይንሰውዬ እንዲሞት ያደረገው ማን ነው ሲል በቃ በትልቁ በ16 በ15 አመት ልጅ እንግዲህ የሞት ማለትም ገዳይ ማለት ይንሰውዬ በይንሰውዬ የልጅ በመሞቱ አላፊነት ዋናው ስኑ በማለት በቃ ይህን መስርሶበታል ማለት ነውና ወደ ምሳሌ ምናልባት ምሽህን ለማብራራት ወደ ምሳሌ እንሂድ ይሄን አጠየቀውን ጥያቄ ለማብራራት አንድ የፍርድ ቤት ውሳኔ ነበር ካሁን ቀደም አንድ ባል ጓደኛ ነበረችው እንዲያች ጓደኛ በቃ አልፈልግም አለችው እኔ ካንተ ጋር ጓደኝነቱን ጨርሻለሁ አልፈልግም እሱ በጣም ወደዳት እና ያለ ወሰነው ምንድነው ወይ ካንቺ ጋር ወይ ደሞ ዓለም ይበቃኛል አለ እና ምን አደረገ ፈትወቱን ወሰደና በቃ ጉሮሮዋን አንቆ ሙታለች ብሎ ከባህር ይጥላታል ማለትም በያልኮል የሚባለው በተላቪዝ ወስዶ አንቋጠይ ሞተች ብሎ ጥላታል ችዘድዎ ቢታይ የሞተችው ብትመር ኋላ ምርመራ ቢያደርጉ የሞተችው ሰውየው በማነቁ አይደለም የሞተችው በምን ነው ውሃ ማለትም ውሃው ጠልማን የሞተች ማለትም ምንም እሱ ቢወረውራትም ምን አደጋ ቢያንቃትም ምንም ይሁን ለአደጋ ቢያደርስባትም ዋና ነፍሷ አይወጣ ግን ውሃውን ጠጣና በውሃ ነው የሞተች እና አሁን ያለነው ችግር ምንድን ነው እንግዲህ አሁን ይህም ይለው እንግዲህ ለምንድን ነው ሲመሰርቱ የዚህ ሰው የዚህን ልጅ ህግ ክስ ምንድን ነው የሚሉ እንግዲህ ባዲ ሹት ይው ይህ ትንሽ አስቸጋሪ ነው ሬጻህ የእንግዲህ እንግዲህ የገዳይ አንዱ አለ ሬጻህ በኸባናት ኺላ እና ልጆችም ወንድሞችም ብለዋል ሬጻህ በኸባናት ኺላ ይህ ሰውዬ አውቆ ይዶጩ ቢያመጥቶ እውን ደግሞ ብዙ ቃሎችን ተናግሯል እኔ እስር ቤት ተቀመጥ ግደለኝም ይህ ሰውዬ ገድዬ ምናምን ብሎ ተናግሯል አይደለም ይህ በቃባናት ኺላ ወይም ደግሞ አውቆ መስርቶ ይህን ግን አስቦ ይህን ልጅ ለመግደል ያደረገው ነው ወይ ወይስ ዝም ብሎ ከናዶ ወግቶተይ ከዛ በወጋው መሰረት ሞተ የሚለው ነውና አዲሹት የሚባለው ትንሽ አስቸጋሪ ነው ምናልባት ሁነትክን ነው ቅጣት በሚመግኝ በሚደርስ ጊዜ
0: ፈልግ እዚ ላይ ግን እዚ ላይ ግን በርግጥ አው ለነገሮችን ለኛ በእኛ መለካከት ስናየው አብሮ የነበረ በሙሉ ገዳይ ነው ግን በፍርድ ሂደት በሚታይበት ሰዓት እያንዳንዱ በደንብ ተተንትኖ በደንብ ታይቶ ነው እንግዲህ ለእያንዳንዱ ጥፋት የራስ የሆነ አንቀጽ አለው በዛ አንቀጽ በመዝገብ መሰረት ነው እንግዲህ መጨረሻ ላይ ፍርድ የሚሰጠው ሊፈረድበት የሚችለው ነገር ግን እዚህ ላይ ራሱ ልጁ እየተናገረ ማስረጃ ሁሉ እየመጣ እንዴት ነው በአዲሹት ብለው የሚሉት እንዴት ነው በንዝላልነት ብለው ይሄን ነገር ሊተው የሚችሉ ማስረጃ እኮ አለው መሞት ቢቀመጥም ችግር የለብኝም እሱ እንግዲህ ብለው መተውት በቪዲዮ ተቀርጾ ማስረጃ ያለ መጀመሪያ እንኳን መጥቶ ሲለምናቸውና ሂዱ በቃ እኔ ከናንተ ጋር መጣላት አልፈልግም ብሎ እንዳውም እዛ ላይ አምባጓሩ ሊያስነሱ ሲሉ ዝም ብሎ ጦላቸው እጁን ያርገበገበ ተመልሶ ወደ ስራው ሲገባ እየታየ ነው ከዚህ ሁሉ እንግዲህ በቂ ማስረጃ ምን አይነት ማስረጃ ነው ወይስ ልጁ እንደሆነ ልክ እንደ ትልቅ ድሩዬ እንደ በቃ በዚህ ባለሙያ ሆኖ እንደወጣ በሙሉ በሐኪራው ጊዜ የማይናገር ምን የማይል ይሁሉ ይታየ እንዴት ነው ይሄን በትክክለኛ ወንጀል መፈረድ የማይቻልበት ምክንያት ምንድነው የሚጠብቁት ዳኞች
1: በጣም አንተ አገለጽከው ከተኛ ገልጸዋል እንግዲህ አቃቤ ህግም ያደረገው አብዛኛውን የሚያዋጣውን ነው የሚወስድ እንግዲህ የሚያዋጣውን በዚህ አንቀጽ እጄ ምንን አገኛለሁ ምናልባት ፍርድ ቤት ተቀባይ ላላገኝ ይችላልሁ ወይ ምናልባት ጋም ተቀባይነት አገኛለሁ ተአጠራጣሪ ሲሆን እንግዲህ ያሉት ሰነዶች አጠራጣሪ ናቸው ማለትም ሙሉ በሙሉ ይህ ልጅ የሚያስፈልገውን ወይም ደግሞ የተገባውን ቅጣት አገኝም ወይም ደግሞ ሊያገኝ አይችልም የሚለውን አጠራጣሪ ነው ሰነዶች በቂ አይደሉም በማለት ያቃቢ ህግ እርግጠኛ በመሆን ይሄዳል እና እውነትክን ነው እና የሚለው ምንድን ነው እነዚህ ነገሮች የገለጽካቸው ይህ ልጅ ከመጀመሪያው መስርቶ ይህን ነገር አደርጋለሁ ብሎ አስቦ ይሄደ ስለሆነ አዲሹት የሚባለው ትንሽ አስቸጋሪ ነው ለምንድን ነው በተሰቡ እንግዲህ የሚያስፈልገው ምንድን ነው እንግዲህ የበተሰቡ መናራት ጠበቃ ይኖራል ያነ ጠበቃ እንግዲህ ከአቃቢ ህግ ጋር ሆኖ ለምንድን ነው ይሄን መሰረታችሁ ማለት አስፈልጊ ነው ለምንድን ነው በመጨረሻ ጊዜ ፍርድ ቤቱ ተቀምጦ በሚወስንበት ጊዜ እንግዲህ ብዙ አስተያየቶች አሉ እንግዲህ ይህ ሰውዬ እንግዲህ መውጋት ወግቶታል ግና እንዲሞት አልፈለገም ሊል ይችላሉ እና ታውን ቀደም ደግሞ አንድ ሰውዬ ከዶሽ የሚባል ሰውዬ ደግሞ ተናግሯል
0: ይሄ ሁሉ ራስ የሆነ ተጽኖ ያሳድራል በፍርዱ ላይ አይደለም እንዴ
1: በጣም ያሳዝናል በጣም ነው የሚያሳዝን ማለት ምንድነው እሱን ለመግደል አላሰበም
0: እነዚህ ልጆች ሊገሉት አላሰቡም ነበር
1: በቃ
0: ሊወጉት እንጂ
1: ይህ መሆን የለበትም እና እነዚህ ቤተሰቦች እንግዲህ ያው ጠበቃ ካላቸው ከአቃቢ ህግ ጋር ሆኖ አንድ በጎኑ ነው መከታተል አስፈልጊ ነው የተመሰረተበት ህጉሳ እንደማን ወንጀሉ ለምን እንዲሆነ ይህ ሰውዬ እጄ ብታሰርም ይህ ልጅ ምንድን ያለ እጄ ብታሰርም አገባኝም ሰውዬውን ሂዶ ካራ ማምጣቱ ከዛ በላይ ደግሞ መጠበቁ
0: ይታያል እንጂ ደግሞ ይታያል እኮ በደንብ ታዲያ ከዚህ የበለጠ ማስረጃ ምንድን ነው የሚያስፈልገው
1: እና
0: እነሱም በሚገባው ቅጣት መቅጣት የሚቻለው ማስረጃ ያለ የታየ እንግዲህ ያን አንቀበልም ካሉ ዳኞች ወይም ይሄ እርግጠኛ አይደለም ትክክል አይደለም ብለው ካሉ ምንድነው የሚሉት እንታዳ ልጁማ ገሏል እንደሚገለው መጀመሪያ ከነ ምርመራ ሰዓት እንኳን በምርመራ እንኳን ራሱ አላዘኑም ገለነዋል በቃ
1: ሐራጣ የለም ማለትም እነዚህ የለም ማለትም መደንገጥ ነገር የለም እነሱ የሰጡት መረጃና በጣም አስቸጋሪ ነው አዚ ላይ ይውል እንግዲህ በህጉ መሰረት ምናልባት እነት ይኩን አላውቀውም ይኩን አላየውትም አላነበብኩትም ግና ሚለው ህጉ ምንድነው እነዚህ ሶስት ነገሮች አሁን የገለጽካቸው የሚያሳየው ሰውየው ቀደም ብሎ ልጁን ለመግደል ወይም ለመምታት ያሰበ ነው ማለት ነው ካረዶ ማምጣቱ እና ሁሎችን ሰነዶችን ብላቸዋል እነዚህ ሰነዶች በጣም አስፈላጊ ናቸውና በክስ በሚመሰረትበት ጊዜ ከፍ ያለ ማለትም የመጀመሪያው መናለ በረጻህ በኸባናት ኺላም ይባለው ዋናው ይሄ ነበር
0: ወላጆች እዚ ላይ ሽቡሽ ኸኪሮት ማለት የሚባል ነገር አለ ያ ማለት ምንድነው እንግዲህ የመረጃዎችን የማጥፋት ሂደት ያደረጉበት ሁኔታ አለ እንዴት አይጠየቁም እስከነሱ
1: እነዚህ ራሳቸው ድርሻ አላቸው በሕጉ መሰረት እነዚህ ግዴታ አሁን ምናልባት ባይሆንም ምናልባት አሁን ታውኑ ላይ አቃቢ ህግ ማድረግ ያለበት እንግዲህ ምንድነው ወይም ፖሊስ እነዚህ ሰዎች ይሄ ልጅ ምናልባት ይሄው እንግዲህ እንደተሰማው ማለት ነው እንግዲህ መጥቶ ይሄን ነገር አድርጎ መጥቶ ከቤታቸው ሲደበቅ እሱን ደብቀው ወይም ደግሞ እሱ ሌላ ከቤታቸው መዋላቸው ራሱ ይሄ ፖሊስ እየፈለገው ማለትም ደግሞ ፖሊስ ሰውየውን ማን ነው እየፈለገ ከቤታቸው መደበቃቸው አንዱ ይሄ የፖሊስ ምርመራ ማለትም መቃወም ወይም ማክሸፍ ማለት ነው ይሄ አንዱ ነው ለዚህም ቅጣት አለ ማለት ነው በሕጉ መሰረት እና በሕጉ መሰረት እነዚህ ሰዎች ተጠያቂ ናቸው ምርመራ በፖሊስ ቁጥጥር መዋል አለባቸው በሕጉ መሰረት እንኳን መግደልን ያህል ነውና ማንኛውም እንትን ማለት ወንጀል ግዴታ ለእንኳን ፖሊስ እየመረመረና እየፈለገ ነውና እንኳን የሰው ህይወት አልፎ ነውና እነሱ በአሳባቸው አመተው ወደ ፖሊስ መስጠት ነበራቸው በሕጉ መሰረት ማለትም አዎ ይሄ ነበር በሕጉ መሰረት ኢንስታል ያደረጉ እነሱ ተጠያቂ መሆንና እነሱ መመርመር አለባቸው አላፊነት ማለትም እነሱም ሽቡሽ ሐቂራም ይባለውን አንዱ ከሄነው ማለት ነው በሕጉ መሰረት
0: ስለዚህ አሁን ምን ይሆናል ተብሎ ይተበቃል ምንም ዳኞች እንደዚህ ብለው እንጂ አሁን የሚያየው ሁኔታ ከሆነ ግን እጅግ በጣም በሚያሳዝን ሁኔታ ትክክለኛ ፍትህ የሚሰጥበት እንዳልሆነ ልጆችን ነቀጣጫ ይሆናል ተብሎ ያለ እንደውም ወደፊትም እንደዚህ አይነት ነገር ቢያደርጉም እንደምሳሌነቱ ነው ያው ልጁ እንዳለው እንግዲህ ተጠርጣሪው ገዳይ እንዳለው እሱ እንግዲህ ይቀመጥ ምንም አይደለም ማለትም ማድረግ እንደሚችል የሚያሳይ ሁኔታ ነው የሚያስከደው
1: አዎ ይሄ ይውል እንግዲህ ትንሽ ችግር ምናየው በክሱ መሰረት ሁለት ነገሮች ናቸው አንዱ ለምን ነው አቃቢ ህግ ይህ ሰውዬ ራሱ ቀደም ብሎ አስቦ ተነስቶ ሊገል ያደረገው ነው ብለው ለምን ክሱን አልመሰረቱም ችግሩ ምንድነው ሰነዶች ላይ ችግር አለ ወይ ከምን ነው ሰነዶችን ስናይ እንግዲህ እኔ አላነበብኩትም አላየሁትም ግና በእንዳየነው በእንግሊዝ በሜዲያ እንዳየነው ትክክለኛ ማለትም የሰውየው ልጁ ያለውንና ያደረገውን ታይቷል። እነዚህ ሰነዶች በቂ አይደሉም ወይ? ይሄን ነገር ለመመስረት ወይም ደግሞ ይሄን ወንጀል ለመመስረት በቂ አይደሉም ወይ? ሁለተኛ ያቃብ ህግ የሄደበት መንገድ በቂ ነው ወይ? በቂ ቅጣት ያሰጣል ወይ? ለምንድን ነው ፍርድ ቤት በሚቀመጥበት ጊዜ ፍርዱን በሚፈርድበት ጊዜ ምናልባት ይቀንሳል? ማለትም ካሁን ከያዝነውም ይቀንሳል። ለምንድን ነው ያለ ነው? ብዙ ነገሮች ይመጣሉ። ለጅነቱ አገዳደጉ ችግሩ ምን አለ? ሁሉ ብዙ ነገሮች አሉ። ያደጋግ መሰረት ችግሩ የቤተሰቡ ልጅ ያለበት ሁኔታ እድሜው ምናምን
0: ይውላል።
1: አዎ ያወርዳል ማለት ነው። እና ይህን እንግዲህ እኔ እንደ መሰለ ከሆነ ወንድሞች አሉት ጎበዞች ናቸው ነፍሱን ይማረው እህቶችም እንዳሉት አይቻለሁ። ከአቃቢ በእነሱ ጠበቃ ጋር ሆኖ የአቃቢን አቃቢ ህግን መያዝ አለበት። ለምንድን ነው የወረዳችሁ? ማለትም ከዚህ ማለትም በክሱ መሰረት ወይም በወንጀሉ መሰረት የወረዱበት ምክንያት ማወቅ አለባቸው። አብዛኛውን ቅድም እንደተገለጽ ነው አቃቢ ህግ በሚመሰረትበት ጊዜ የሚሄደው 100% ይህን ልጅ ማለት ይህን ቅጣት አገኛለሁ ብሎ መስርቶ ይሄዳል። ምናልባት የማይተማመኑበት መረጃ ሊሆን ይችላል። በቂ አይደለም ይህን አገኘነ ብለን ይናጣለን፣ በዚህኛው ብንሄድ ይሻላል፣ ይህም 100% አለን፣ ከዚህ ግን አስቸጋሪ ነው በማለት ምናልባት ሊወርዱ በዚህ አስበው ሊሆን ይችላል። ግን ለወደፊቱ ግን ትንሽ እንዝላልነት ያለው ገልጸዋል። እንዝላልነት ያለው እነዚህ 15ቱ 16ኛው ያው ተነጋግረንበታል። 15ኞች እነዚህም
0: እያንዳንዱ በስራቸው
1: በጻፍታ እዚህ የሚለው ምንድን ነው? ቢጽዋ በጻፍታ ምንድን ነው? ለእያንዳንዱ ይህ እነዚህ 15 ልጆች ወይም 16 ልጆች እያንዳንዱ ኃላፊነት አለው ልጅ በመሞቱ ማለትም እያንዳንዱ የሰራው ስራ ሕክምና ለማድረስ ለሰው አለመነጋገር፣ የዛን ጊዜ አለመርዳት፣ ገፍቶ መጣሉ ወይም ደግሞ እንዲውሎ ልጁ ወድቆ እንትን ሲል አለመናገሩ፣ ሰው አለመጥራት፣ የሚያስፈልገውን አካል ለማነጋገር እያንዳንዱ ኃላፊነት አለው። በኃላፊነቱ መሰረት መከሰስ ወይም ደግሞ
0: ወንጀል አለባቸው ነው። እንግዲህ
1: ወንጀል አለባቸው ምናየው ግን ትንሽ አስቸጋሪ እንደሆነ ተረድቻለሁ ማለት ነው።
0: እስኪ መጨረሻውን እንከታተላለን። ይችላል መጨረሻ ዘን ቀርባለን። ዘብ እጅግ በጣም እግዚአብሔርን በጣም እናመሰግናለን። ሰጥተን አብራራችሁ ተከበራችሁ አድማጮቻችን፣ ስርጭታችን በዚህ አብቅቷል። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር እንሰንብት። እንዳናውኑ

ክቡራትና ክቡራን አድማጮቻችን ልክ ምሽት 8 ሰዓት ላይ ፕሮግራማችን ይጠናቀቃል። እነሆ መስከረም አንድ ቀን እንግዲህ የኦጉስት ነሐሴ ዛሬ 31 ቀን ማለቂያ ሆነና መስከረም አንድ ቀን 9ኛ ወር 2026 ዓመተ ምህረት በእስራኤል አጠቃላይ አዲስ የትምህርት ዘመን ይጀምራልና በዚህ አዲስ የትምህርት ዘመን ለሁሉም ለሀገራችን ልጆች ስኬታማ ጤናማ ሰላም ፍቅር ውጥሩ ውጤት የሚያስመዘግቡበት የትምህርት ዘመን እንዲሆን የሁላችን ብሩህ ተስፋ ስለሆነ በነገጧት ደግሞ አንደኛ ክፍል ኪታ አሌፍ በተባዋናነት እድሜያቸው 6 አመት ነው ታዳጊ ልጆች ለመጀመሪያ ጊዜ ወደ አንደኛ ክፍል ሲገቡ ደግሞ እነሱም ወላጆቻቸው በጣም ደስ የሚሉበት ስሜታቸው ልዩ ነው የሚሆንና በነገጧት በእነዚህ ተማሪዎች ወደ ትምህርት ቤት ሲሄዱ መኪና ተሽከርካሪ መኪና ጥንቃቄ ማድረግ የምትሸኙአቸው ወላጆች ታዳጊ ልጆችን እጃቸውን ያዝ አድርጋቸው መንገድ ሲያቋርጡ ጥንቃቄ ባለው ሁኔታ በሰላም ተምረው እንዲመለሱ አድርጉ። መልካም የትምህርት ዘመን። መልካም ለሊስ ለቴክኒክ ባለሙያችን ለሚካኤል ኦርሽባግ ምስጋና በማቅረብ ለነገጧት ለክ 6 ሰዓት ላይ በሰላም ያገናኘን በደናደሩ